0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሺሺ ዩድ ጊሜል በሲባን ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 29 ቀን 2026 ዓ.ም ተመረተ ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 21 ቀን 2018 ዓ.ም ተመረተ ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ናቲ ብላንኬት ሲሆን የስቱዲዮ ትረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ ተማቸው ለአንባቢያን ያቀረባቸውን ዋና ዋና አርዕስተ ጉዳዮችን እንመለከታለን። ከዛም ከአድማጮች ጋር የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና፣ አሜሪካና ኢራን የተኩስ አቁም ስምምነቱን ለ60 ቀናት ለማራዘም ሊስማሙ ነው ተባለ። የእስራኤልን የስልጣን አካላት ከአሸባሪ መዝገብ እንዲመደቡ መወሰኑን ተከትሎ ኢየሩሳሌም ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጽሕፈት ቤት ጋር ያላትን ግንኙነት ለማቋረጥ መወሰኗን አስታወቀች። የእስራኤልና የሊባኖስ የልዑክ ቡድን ዛሬ በአሜሪካ ተገናኝተው ይወያያሉ ተባለ። በአረቡ ማህበረሰብ የሚደርሰው የእርስ በርስ ግድያ እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የእስራኤልን የስልጣን አካላት ከአሸባሪ መዝገብ እንዲመደቡ መወሰኑን ተከትሎ ኢየሩሳሌም ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጽሕፈት ቤት ጋር ያላትን ግንኙነት ለማቋረጥ መወሰኗ ታወቀ። እስራኤል ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ጋር ያለውን ግንኙነት ለማቋረጥ የወሰነችው የእስራኤል የስልጣን አካላት በአካባቢው የግጭት ቀጠና ውስጥ ጾታዊ ጥቃትን በሚፈጽሙ ድርጅቶችና ተቋማት ውስጥ በጥቁር መዝገብ ውስጥ እንዲካተቱ መወሰኑን ተከትሎ ነው። በኢየሩሳሌም የሚገኘው የውጭ ጉዳይ ሚኒስትር ጽሕፈት ቤት ጉተሬሽ የሁሉንም የታማኝነት የፍትሐዊነትና የባለሙያነት ደረጃ መስመር ማለፋቸውን ገልጿል። ጉተሬሽ በተባበሩት መንግስታት ድርጅት የስልጣን ጊዜያቸውን በመጠቀም በእስራኤል ላይ መሰረተ ቢስ ሲሆኑ ውንጀላዎችን በማንሳት እስራኤልን ተጠያቂ ለማድረግ በቀራቸው የስልጣን ጊዜ ይሰራሉ ብሏል። የውጭ ጉዳይ ሚኒስትር ጽሕፈት ቤት ባወጣው መግለጫ አሜሪካና ኢራን የተኩስ አቁም ስምምነቱን ለ60 ቀናት ለማራዘም ሊስማሙ ነው ተባለ። ሁለቱ ሀገራት ለ60 ቀናት የሚቆየው የተኩስ አቁም በሚቆየው የተኩስ አቁም ስምምነት ውስጥ ዘላቂ ሰላም ላይ ለመድረስ በተለያዩ ቅድመ ሁኔታዎች እንደሚደራደሩ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ስምምነቱ ለአሜሪካ ጥሩ እንዳልሆነ መግለጻቸው ታውቋል። ትራምፕ ኢራን የምታቀርበው ቅድመ ሁኔታ ለራሷ ጥሩ ነው በማለትና በማድነቅ ይሁን እንጂ የድርድሩ ሂደት የሚወሰንበት ዋናው መጫወቻ ካርታ በአሜሪካ እጅ ነው ማለታቸው ታውቋል። ይህ በዚህ እንዳለ ባሳለፍነው ሌሊት ቡሽሃር በተባለው አካባቢ ኢራን ወደ አሜሪካ መርከቦች ሚሳኤል መተኮሷን ሳብሪን የተባለው የወሬ ምንጭ ዘግቧል። እንደ ዘገባው ኢራን ወደ 4 የአሜሪካ መርከቦች ሚሳኤል የተኮሰ ሲሆን ከአራቱ መካከል አንዱ የንግድ መርከብ እንደሆነና ኢራን ሳታውቅ በሆርሙዝ የባህር መስመር ለማለፍ እንደሞከሩ ተገልጿል። በተመሳሳይ ዜና የኢራን የአየር መቃወሚያ በሰማያዋ ላይ ሲያንዣብብ የነበረውን የጠላት አይሮፕላን ለማክሸፍ መሞከሩን ምህር የተባለው የሀገሪቱ የወሬ ምንጭ ዘግቧል። ሌሊቱን አይሮፕላን ተመቶ ወደቀ የተባለውን ወሬ አሜሪካ ማስተባበሏ ታውቋል። በአሜሪካ መከላከያ ሚኒስትር ጽሕፈት ቤት ፔንታጎን ዛሬ የእስራኤል መከላከያ ሰራዊትና የሊባኖስ የልዑክ ቡድን ተወካዮች ተገናኝተው ይወያያሉ ተባለ። እስራኤል 3 የብርጋዴር ጄኔራልነት ማዕረግ ያላቸውን ተወካዮች መላኳ ታውቋል። በሚቀጥለው ሳምንት በሁለቱ ሀገራት መካከል ሰፊ የሆነ የተኩስ አቁም ስምምነት ሊደረስ እንደሚችል የእስራኤልና የውጭ ሀገራት ባለስልጣናት መገመታቸው በዘገባው ተገልጿል። በእስራኤል በኩል በደቡብ ሊባኖስ እስከተወሰነው መስመር የመከላከያ ሰራዊቱ እንቅስቃሴውን የሚቀጥል መሆኑ እየተገለጸ ነው። በአረቡ ማህበረሰብ የሚካሄደው የእርስ በርስ ግድያ እንደቀጠለ ነው። ባሳለፍነው ሌሊት ክፋር ካሳም በተባለው መኖሪያ ሰፈር በ45 ዓመት የዕድሜ ክልል የምትገኝ ሴት በጥይት ተኩስ መኪናዋ ውስጥ ተገድላ መገኘቷ ታውቋል። የማጊን ዳቪዳዶ ማስቸኳይ ህክምና እርዳታ ሰጪ ቡድን በቦታው ተገንቶ መሞቷን ያረጋገጠ ሲሆን ፖሊስ የማቿን በ17 ዓመት እድሜ ክልል የሚገኝ ልጇንና በግድያው ተባባሪ ናቸው ተብለው የተጠረጠሩ ቅርብ ቤተሰቦቿን በቁጥጥር ስር መዋሉ ታውቋል። 2026 ዓመተ ምህረት ከገባ አንስቶ እስካሁን ባረቡ ማህበረሰብ በሚደርሱ እርስ በርስ ግድያ 117 ሰዎች መሞታቸው ታውቋል። በሌላ ዜና በብኤርሸባ ከተማ በተፈጠረ አምባጓሮ በ28 ዓመት እድሜ ክልል የሚገኝ ወጣት በጩቤ ተወግቶ በከባድ ሁኔታ መቁሰሉ ተገልጿል። የማጌን ዳቪድ አዶ ማስቸኳይ ህክምና እርዳታ ሰጪ ቡድን ቆስለኛውን ወደ ሶረቃ ሆስፒታል ለህክምና እርዳታ የወሰዱት መሆኑን ከደረሰን ዘገባ መረዳት ችለናል። የኦስትሪያ ፍርድ ቤት ከሁለት ዓመታት በፊት በቬና በነበረው የታይለር ስዊፍት ኮንሰርት ላይ የሽብር ጥቃት ሊያደርስ በነበረው ብራን ኤ የ15 ዓመት የእስራት ቅጣት ፈረደበት ተባለ። የተፈረደበት ወጣት በ21 ዓመት የዕድሜ ክልል የሚገኝ ሲሆን በቬና በተዘጋጀው ኮንሰርት የሽብር ጥቃት ለማድረስ አቅዶ እንደነበር ተገልጿል። በመጨረሻም የአየር ንብረት ትንበያ። ዛሬ አየሩ ጸባይ ከሰነበተው ጋር ተመሳሳይ ነው። ነገ ቅዳሜና ከነገ ወዲያ እሁድ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 24፣ በቴላቪቭ 25፣ በብኤርሸባ 28፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን፣ ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ሶስት ጋዜጦች ደርሰውናል ዛሬ። ኢዲዮ ታሮኖት፣ እስራኤላዊውና ሐሬጽ ሶስቱም ጋዜጦች በመጀመሪያ ገጻቸው ላይ ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ኢዲዮ ታሮኖትን ስንመለከት በመጀመሪያ ገጹ ላይ ትኩረት ከሰጠባቸው ርዕሰ ጉዳዮች መካከል አሜሪካና ኢራን የተኩስ አቁም ስምምነቱን ለ60 ቀናት ለማራዘም መግባባት ላይ ደረሱ፣ ተስማሙ ይላል። እንግዲህ በሁለቱ ሀገራት መካከል ለ60 ቀናት ያክል የተኩስ አቁም ስምምነት ለመድረስ ነው እንግዲህ እንደተስማሙ የሚነገረው። በስምምነቱ ግን ገና ሁለቱም ሀገራት አልፈረሙም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን ሀሳብ በደንብ እስክረዳ ወይ ላስብበት የተወሰኑ ቀናትን እፈልጋለሁ ውሳኔ ላይ ለመድረስ ማለታቸው ተገልጿል። ለትራምፕ ያው የተወሰነ ቀናት እንደጠየቁ ውሳኔ መጨረሻ ውሳኔ ላይ ለመድረስ የተወሰኑ ቀናትን ጠይቀዋል ይላል። እንግዲህ ሁለቱ ሀገራት ለ60 ቀናት በሚቆይ የተኩስ አቁም ስምምነት ዘላቂ ስምምነት ላይ ለመድረስ በተለያዩ ሀሳቦች በተለያዩ ቅድመ ሁኔታዎች ለመወያየት ተስማምተዋል። ያው ስምምነቱ በሁለቱ ሀገራት በኩል ገና የመጨረሻ ፊርማ አልደረሰም፣ አልፈረሙም። ግን ያለው ሁኔታ ያው ከዚህ በፊት በቀረቡ ቅድመ ሁኔታዎች ኢራን የምታቀርባቸው አሜሪካም የምታቀርባቸው ቅድመ ሁኔታዎች አሉ። በነዚያ ሀሳቦች ዙሪያ በዚህ በ60 ቀናት ውስጥ ለመወያየት ተስማምተዋል ነው የሚለው። ሁሉም ጋዜጦች ትኩረት የሰጡበት ርዕሰ ጉዳይ ነው ይህ ርዕሰ ጉዳይ። ሌላው ርዕሰ ጉዳይ በሰሜን እስራኤል በኩል ያለውን እንግዲህ የሂዝቡላ ድርጅት የሚያደርሰውን ጥቃት በተመለከተ ነው። እንደሚታወቀው እንግዲህ መከላከያ ሰራዊቱ የህይወት መስዋዕትነት እየከፈለ ነው። የተኩስ አቁም ስምምነት ተብሎ በእስራኤልና በሊባኖስ መካከል ተደርሷል። የተወሰነ ጊዜ አለፈ ተቆጠረ። በዚህ በተኩስ አቁም ስምምነቱ ጊዜ ግን 12 የመከላከያ ሰራዊቱ አባላት የህይወት መስዋዕትነት ከፍለዋል። ሂዝቦላ ድርጅት በሚያደርሰው ጥቃት ከ12ቶች መካከል እንግዲህ ራክፋን በተባለ ተንሳፋፊ ቀላል እንደ ቀላል አይሮፕላን በራሪ ቁስ ነው የተጠመዱ ቦምቦችን አጥምዶ ያው ይልክ የሂዝቦላ ድርጅት መከላከያ ሰራዊቱ ወዳለበት ቦታ ነው አነጣጥሮ የሚልከውና በዚህ ጥቃት መከላከያ ሰራዊቱ ከባድ ዋጋ እየከፈለ ነው። ከትናንት ወዲያ በዚህ ጥቃት የህይወት መስዋዕትነት የከፈለችው የአምሳ አለቃ ሮቴም ያና የትናንት የቀብር ስነስርዓቷ ተፈጽሟል። በጣም በሚያሳዝን ሁኔታ ቤተሰቦቿ የአስከሬኑ አጥር ላይ በእስራኤል ሰንደቅ ዓላማ በተሸፈነ የአስከሬኑ ሳጥን ላይ ተደፍተው በሚያሳይ ፎቶግራፍ ተደግፎ ወንድሞቿ፣ አባቷ፣ ወላጆቿ በጣም ፎቶግራፉ ልብ ይሰብራል። በዚህ ሁኔታ ቀርቧል። ያው ደቡብ ሊባኖስን በሚያዋስ ነው የእስራኤል ድንበር። በሰሜን እስራኤል አካባቢ ነሸኪት የጦር መሳሪያ ተቆጣጣሪ ነበረች። ይህ ራክፋን የተባለ ሂዝቦላ ድርጅት የሚልከው ቦምብ የተጠመደበት መሳሪያ ሲላክ ወደ መከላከያ ክፍል ለመግባት እየሮጠች እያለ ሳደርስ ነው የተጎዳችውና ህይወቷ ያለፈው። ትናንት የቀብር ስነስርዓቷ ተፈጽሟል። እንግዲህ በርካቶች ናቸው በ19 ዓመት በ20 ዓመት የእድሜ ክልል የሚገኙ የመከላከያ ሰራዊቱ አባላት በዚህ ጥቃት የህይወት መስዋዕትነት የከፈሉት። ይህን የሚመለከት ሰፊ ዘገባ ቀርቧል። ይህ ዘገባም በሁሉም ጋዜጦች ትኩረት የተሰጠበት ርዕሰ ጉዳይ ነው። ሌላው ኢዲዮ ታሮኖት ላይ የምናየውና ለየት ያለው ዜና ርዕሰ ጉዳይ በሐማስ እጅ ተጠልፎ ከሁለት ዓመት በኋላ ወደ እስራኤል የተመለሰው ሮም ብራብልስኪ እናስታውሰዋለን ሁላችንም። ሮም እንግዲህ መጨረሻ ላይ ከተለቀቁት በሐማስ ተጠልፎ የነበሩ እስራኤላውያን መካከል አንዱ ነው። የሐማስ ድርጅት በተለያየ ጊዜ የሮምን ፎቶግራፍ ይለቅ ነበር። የተቀረጸ ቪዲዮ ምስል ፎቶግራፍና
ሮም በጣም በሚያሳዝን ሁኔታ ይህን ፎቶግራፍ ሁሉም ሰው ዓለም አቀፉ ማህበረሰብም እኛም እናስታውሰዋለን። አጽሙ ብቻ ቀርቶ መቃብሩን እየቆፈረ ዋሻ ውስጥ የሐማስ ዋሻ ውስጥ ጋዛ ሰርጥ ውስጥ መቃብሩን ሲቆፍር የሚያሳይ ፎቶግራፍ የራሱ መቃብር አጥንቱ እየተቆጠረ አጽሙ ብቻ ቀርቶ ከወገቡ በላይ እርቃኑን ሆኖ የሚያሳይ ፎቶግራፍ ተቀምጦ የተለያዩ ፎቶግራፎችን ይለቅ ነበር ሐማስ። እና በጣም በሚያሳዝን ሁኔታ በኋላ በህይወት ሲመለስ በሚገርም ሁኔታ ለማመን ይከባድ ነበር በህይወት ተመልሷል። ዋው ሮም ብራስልስኪ እሱ እንግዲህ ከተለቀቀ በኋላ አዲስ ህይወት ጀምሯል ይላል። በጣም ደስ በሚል ሁኔታ ፍቅረኛ ይዘው ለስምንት ወራት ያክል ከፍቅረኛው ጋር ነው ሮም አዲስ ህይወት ጀምሯል ይላል። እና እየሳቀ ነው በጣም ደስ በሚል ፈገግታ ከፍቅረኛው ጋር ሆኖ በተነሳው ፎቶግራፍ ተደግፎ ስለ እሱ የቀረበ ዘገባ አለ። እና አዲስ ህይወት እንግዲህ ከዛ ሞት ላይ ጣረ ሞት ላይ የነበረ ሐማስ እጅ ያለ በዛ ሁኔታ የነበረ ልጅ ነው። አሁን ደግሞ ሌላ ሰው ነው ፎቶግራፍ ላይ ሲታይ እና በጣም ደስ ይላል። የሮም አዲስ ህይወት በማለት ለማንኛውም በዚህ ደስ በሚል ፎቶግራፍ ተደግፎ ስለ እሱ የቀረበ ዘገባ አለ። ይሄ ነው ኢትዮ ታሮንት ላይ የቀረበው። ሌላው ርዕሰ ጉዳይ ወደ ሌሎች ጋዜጦች ስናልፍ የሚቀጥለው ጋዜጣ እስራኤል አዮም ነው። እስራኤል አዮም የሊባኖስ እስራኤል በደቡብ ሊባኖስ ልትቆይ ትችላለች በአካባቢው ለእስራኤል በሚያሰጋ ሁኔታ በጣም ፈጣንና አስቸኳይ አደጋ ይደርሳል ተብሎ በሚታሰብበት አካባቢ ቆያል መከላከያ ሰራዊቱ። ይሄም እንግዲህ ያለውን ዛቻና ስጋት ለመከላከል ሲባል ነው። እንግዲህ ሰሜን እስራኤልን በሚያዋስነው የሊባኖስ ድንበር እንደሚታወቀው ሂዝቦላ ድርጅት ከፍተኛ ጥቃት ለመፈጸም በአካባቢው ሰርጎ ለመግባት የተለያዩ እቅዶች እንዳሉት አሁን መከላከያ ሰራዊቱ በሚያደርገው እንቅስቃሴ የተለያዩ የሽብር መሰረተ ልማቶችን ሰርቶ እንደነበረ በአካባቢው ሰርጎ ለመግባት የገሊላን አካባቢ ለመቆጣጠር የሂዝቦላ ድርጅት እቅድ እንደነበረው መረጃዎች ይገኛሉ ይታያል። እንዲህ አይነት ስጋቶችን አሉ ተብሎ በሚጠረጠሩባቸው አካባቢዎች ይህን ስጋት ለመከላከል የእስራኤል መከላከያ ሰራዊት ሊቆይ ይችላል በዛ አካባቢ የሚል ርዕሰ ጉዳይ አቅርቧል። እስራኤል አዮም ሌላው የሐምሳ አለቃ ሮቴም ያናይን ፎቶግራፍን በማስደገፍ እንደዚሁ ትናንት የቀብር ስነ ስርዓቷ ተፈጽሟል። ነፍስ ይማር፣ ስለ እሷም የቀረበ ዘገባ አለ። ሌላው የአሜሪካና የኢራን ተደራዳሪ የልዑክ ቡድን ስምምነት ላይ ለመድረስ ተስማሙ፣ ተግባቡ ይላል። ስምምነቱ እንግዲህ ለስልሳ ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ ነው። የተኩስ አቁም ስምምነቱን ለስልሳ ቀናት ለማራዘምና በዚህ ጊዜ ግን በተለያዩ ርዕሰ ጉዳዮች ይወያያሉ ተብሎ ይጠበቃል። በኢራን የኒውክሌር ጦር መሳሪያ ግንባታ ዙሪያ ይሄ አንዱ ርዕስ ነው። በኢራን ውስጥ ከዚህ በፊት ኢራን ያብላላችሁ ከ400 ኪሎ ግራም በላይ የሆነ የኡራኒየም መጠን እሱም እንደዚሁ ከኢራን እንዲወጣ ወይም እንዲወድም፣ በኢራን በኩል ደግሞ የሆርሙዝ ባህር እንዲከፈትና አሜሪካ በኢራን የባህር ወደቦች ላይ የጣለችውን እገዳ ሁሉ እንድታነሳ በኢራን ላይ በተጣለባት የተለያዩ ማዕቀቦች ስር ያው ኢራን በጣም በርካታ ገንዘብ እንዳታንቀሳቀስ ታግዶባታል፣ ያም እንዲለቀቅላት በሚሉትና በተለያዩ ርዕሰ ሀሳቦች ያው ድርድር ስምምነት ላይ ለመድረስ ድርድሩ ይካሄዳል ተብሎ ይጠበቃል። እስራኤል አዮም ላይ በቀረበው ዘገባ ኢራን በኒውክሌር ጦር መሳሪያ ግንባታው ዙሪያ የምትደራደረው በእስራኤል ላይ ቁጥጥር እንዲደረግባት ከተወሰነና በዚህ ከተስማማ ነው የሚል ሀሳብ ማቅረቧ ተገልጿል። በእስራኤል ላይ ቁጥጥር እንዲደረግባት ያው እስራኤል የሚቆጣጠር አካል ካለና ቁጥጥር እንዲደረግባት ስምምነት ላይ ከተደረሰ ኢራን በኒውክሌር ጦር መሳሪያ ግንባታዋ ዙሪያ ልትደራደር እንደምትችል ሀሳብ አቅርባለች ይላል። እንግዲህ እስራኤል አዮም ሌሎችንም ርዕሰ ጉዳዮች አቅርቧል። ሌላው ምንድን ነው? የጠቅላይ ሚኒስትር ቢንያሚን ናታንያሁ አማካሪ ዮናታን ኦሪህ ላይ በሱም ላይ ሌሎች ጋዜጦች ላይ ምናልባት የክስ መዝገብ ይቀርብበታል የሚል ሀሳብ እንዳለ ዘግቧል። ስንደርስ እናየዋለን። እስራኤል አዮም ላይ የቀረበው በዮናታን ኦሪህ ላይ ከጠቅላይ ሚኒስትሩ መስሪያ ቤቱ ቢሮ እንዲርቁ አቃቢ ሕግ ይወስናል ተብሎ እንደሚጠበቅ አቃቢ ሕጉ እንግዲህ ዮናታን
ኦሪህ ቢልድ ለተባለው የጀርመን ጋዜጣ ሚስጥራዊ ሆነ ሰነዶችን ሰጥቷል በሚለው ደወራት ከወራትም በላይ አመት እየተቀረበ አመት ይሆናል ይመስለኛል። በቀረበው አወዛጋቢ ጉዳይ እንግዲህ አንዱ ስሙ የሚጠቀስና በመርመራ እየተካሄደበት የሚገኝ የጠቅላይ ሚኒስትሩ የቅርብ ሰው ወይም አማካሪ ነው። ከዚህ ጋር ተያይዞ ከጠቅላይ ሚኒስትሩ ቢሮ ሊርቅ እንደሚችል አቃቢ ሕግ ሊወስን ይችላል ተብሎ እንደሚጠበቅ የቀረበ ዘገባ አለ። ሌላው በሰማሪያ አካባቢ በይሁዳና ሰማሪያ በሰማሪያ አካባቢ 18 አዳዲስ ሰፈሮች ይሰራሉ ተብሎ እንደሚጠበቅና ይሄን የሚያሳይ ካርታ በማቅረብ በካርታ በማፓ ወይም ካርታ በተደገፈ ፎቶግራፍ በተደገፈ የቀረበ ዘገባ አለ። ይሄን ካርታ አስደግፎ የቀረበ ዘገባ አለ በሰማሪያ አካባቢ 18 መኖሪያ ሰፈሮች እንደሚሰሩ። ወደሚቀጥለው ጋዜጣ ስናልፍ ሐሬጽ ነው። ሐሬጽ በመጀመሪያ ገጹ ላይ በአሜሪካና በኢራን መካከል ለ60 ቀናት የተኩስ አቁም ስምምነት ለመድረስ መስማማታቸውን ዘግቧል። ሐሬጽም በምንም እንኳን በአሜሪካና በኢራን መካከል ለ60 ቀናት የተኩስ አቁም ስምምነት ለመድረስ ያው ሊደርሳሉ ተብሎ ቢጠበቅም ይፈርማሉ ተብሎ እየተጠበቀ ቢሆንም በእስራኤል በኩል ግን የእስራኤል መከላከያ ሰራዊት ለጦርነት እየተዘጋጀ ነው ይላል። እንግዲህ እስራኤል መከላከያ ሰራዊት ባልታሰበ ሁኔታ ያለምንም ቅድመ ማስጠንቀቂያ ምናልባት በኢራን ላይ 3ኛው ዙር ጦርነት ይከፈታል በሚል ቅድመ ዝግጅት እያደረገ ነው ይላል። ያው ይህ ዘገባ ትናንት ጀምሮ ነበር፣ ዛሬም ሐሬጽ ላይ ቀርቧል። እንግዲህ በእስራኤል በኩል በኢራን ላይ ለ3ኛ ዙር ጦርነት ያለ ቅድመ ማስጠንቀቂያ እንግዲህ ድንገት ይነሳል በሚል ዝግጅት እየተደረገ መሆኑ ተገልጿል። የ50 አለቃ ሮቴሚያና የቀብር ስነ ስርዓት የሚመለከት እንግዲህ ተመሳሳይ ፎቶግራፍ ነው። አስከሬኗ ላይ በእስራኤል ሰንደቅ ዓላማ በተሸፈነ አስከሬኗ ላይ ቤተሰቦቹ አስከሬኑ ላይ ተደፍተው እያለቀሱ በሚያሳይ ፎቶግራፍ የቀረበ ዘገባ አለ። ነፍስ ይማር። ሮቴሚያናይ በሰሜን እስራኤልና ደቡብ ሊባኖስን በሚያዋስነው ድንበር ኃላፊነቷን እየተወጣች እያለ ነው እንግዲህ በሂዝቦላ ድርጅት በተኮሰው ራፍሃን የህይወት መስዋዕትነት የከፈለች። ነፍስ ይማር። ሌላው ምስጢራዊ ሰነዶች ይላል። እንግዲህ ምስጢራዊ ሰነዶችና ስልክ ከክፍል ይሄ ደግሞ በፕሬዝዳንቱ ቤት ነው። ከፕሬዝዳንቱ መስሪያ ቤት በሚስጥር ወጥተዋል የሚል

ታወቀው ግን ከዛ በፊትም ቀደም ብሎ ሌሊቱን የተለያየ ምልክቶች ይታይ ነበር። ከዛ በፊት በአካባቢው የነበሩ ሴት ወታደሮች ያርቀው የሚመለከቱ አካባቢውን እንቅስቃሴ ማማ ላይ ሆነው እነሱም ለመከላከያ ሰራዊቱ ለሐላፊዎቻቸው ለአዛዦች የሚያስታውቁት የሚሰጡት መረጃ ነበር። የተለያዩ እንቅስቃሴዎች ነበሩ። የሐማስ ሚስጥራዊ ንግግር በአካባቢው ስጋት እንደነበር ምልክቶች ነበሩ የሚል ዘገባ አቅርቧል። በሰፊው ነው ይሄ ዘገባም በውስጥ ገጹ የቀረበው ሐሬት። ይሄ ነው አንዱ ርዕሰ ጉዳይ። ሌላው የጠቅላይ ሚኒስትሩ ቅርብ አማካሪ ዮናታን ኦሪህን የሚመለከት ነው። በቅርቡ ምናልባት እንግዲህ ያው ሚስጥራዊ ሰነድ ቢልድ ለተባለው የጀርመን ጋዜጣ ሰጥቷል በሚል በቅርቡ የክስ መዝገብ ሊቀርብበት ይችላል ተብሎ እንደሚታሰብ ሆን ተብሎ ነው እንግዲህ የክስ መዝገቡ ላይ ሊቀርብ የሚችለው። ሆን ብሎ የሀገርን ደህንነት ለመጉዳት ወይም የሀገርን ደህንነት ሊጎዱ የሚችሉ ምስጢራዊ ሰነዶችን ለዚህ ቢልድ ለተባለው ጋዜጣ ሰጥቷል በሚል ክስ መዝገብ ሊቀርብበት ይችላል ተብሎ እንደሚጠበቅ በዮናታን ኦሪህ ጠቅላይ ሚኒስትሩ ቅርብ አማካሪ ላይ ይህ ነው አንዱ ዘገባ። ሌላው ሰሞኑን ያው እንግዲህ በእስራኤል ሀገር በአረቡ ማህበረሰብ በአጠቃላይ በእስራኤል ማህበረሰብ በተለያየ ጊዜ የተለያዩ ግድያዎች ይፈጸማሉ። በሚያሳዝን ሁኔታ ባሳለፍነው ሳምንት ባልና ሚስት ተገድለው ተገኝተዋል የተባለው እንግዲህ በግድያው የአጥፍቶ መጥፋት ተብሎ ነበር። ግን ከዛ በኋላ ፖሊስ ባካሄደው ጥልቅ ምርመራ ሁኔታው ምናልባት ሆን ተብሎ በዘረኝነት በዘር ሳይሆን አይቀርም የሚሉ መረጃዎች እየወጡ መሆናቸው እና በዚህም ተጠርጣሪዎች እየተያዙ መሆናቸው ተገልጿል። በ17 ዓመት የእድሜ ክልል የሚገኝ ወጣት እንግዲህ ታዳጊ ወጣት ነው። 17 ዓመት የሉድ ከተማ ኗሪ በተጠርጥሮ ተይዟል። የተገደሉት አስከሬናቸው እንግዲህ የተገኘው ባልና ሚስት ወይም ጥንዶች ሮስሎ እና ኦልጋ ይባላሉ። አጥፍቶ መጥፋት ተብሎ ነበር፣ ግን ያው ምናልባት እንግዲህ ሆን ተብሎ በዘረኝነት ሳይሆን አይቀርም። ጥርጣሬውን የሚያጎሉ የተለያዩ መረጃዎች እየተገኙ ነው። ተጠርጣሪዎችን በቁጥጥር ስር እየዋሉ ነው። በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በ17 ዓመት የእድሜ ክልል የሚገኝ የሉድ ከተማ ኗሪ በቁጥጥር ስር ውሏል የሚል ዘገባ አቅርቧል ሐሬት። ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን፣ ስርጭታችን ይቀጥላል። አብራችሁን ቆዩ።

0: የተከበራችሁ አድማጮቻችን አሁን ደግሞ ከወይዘሮ አገሬ መንግስቱ ጋር እንወያያለን። ከወይዘሮ አገሬ መንግስቱ ጋር በተለያዩ ጊዜያት ተወያይተናል። እንግዲህ በሰፊ ርዕሰ ጉዳዮች ነው ሷ ጋር የምንወያየው። ለህብረተሰባችን የሚጠቅሙ ሚክሮችን ታስተላልፋለች። ሙያዋ የአምሮ ብቃት አሰልጣኝ፣ በግልና በቡድን ታሰለጥናለች። ድርጅት አላት። ድርጅቷ ደግሞ አገሬ ደሬህ ለኦሸር ይባላል። አገሬ ጤና ይስጥልን፣ እንደምን አልሽ?
1: ሰላም ወይዘሮ ኦርግናይስ፣ እኔ ደህና ነኝ፣ እንዴት ነሽ?
0: ሰላም ነኝ፣ አመሰግናለሁ። እንግዲህ ያው በዚህ ድርጅት ስር የተለያዩ ስልጠና ምክር ትሰጫለሽ ለማህበረሰባችን። በእኛ ደግሞ በዚህ በሬዲዮ በአማርኛው ሬዲዮ ጣቢያ በተለያየ ጊዜ እየጠየቅነሽ በእናቶች፣ በሴቶች፣ በወንዶች፣ በልጆች፣ በአጠቃላይ በማህበረሰቡ ጉዳይ ጠቃሚ የሆነ ምክር ታስተላልፊያለሽ። ዛሬም እንግዲህ በዚህ ዙሪያ ለመወያየት ነው። ፈቃደኛ ስለሆንሽ በጣም እናመሰግናለን አገሬ።
1: እኔም በጣም አመሰግናለሁ ኦርግናይስ።
0: አገሬ፣ ዛሬ የምንወያየው በልጆች ጉዳይ ነው። መቼም እንግዲህ ልጅ አዲስ ትውልድ ሆኖ ነው የሚተካው፣ ሀገር ተረካቢ ትውልድ፣ ብዙ ብዙ ኃላፊነት የሚጣልበት የአንዲትን ሀገር የአንድን ሕዝብ የወደፊት ማንነት የሚረከብ ትውልድ ስለሆነ አዳዲስ ትውልድ ላይ በጣም ጠንካራ ስራ መሰራት ግድ ይላል ይገባዋል። እና ከቤት ነው እንግዲህ ከልጆች ነው የሚጀምር።

0: አንዳንድ ወላጅ ሰፊ ድርሻ አለው በልጆች ዙሪያ። እንደው በወላጅና በልጅ መካከል ያለውን ግንኙነት እየተስተካከለ ለማድረግ ከልጅነት ጀምሮ ወላጆች ምንድን ነው ማድረግ የሚገባቸው?
1: ወርቅነሽዬ፣ እንግዲህ ያው እንደምታውቂው ከዚች ሀገር ለየት ያለ ነው የልጅ አስተዳደግ። ለሁላችንም በእውነት ትኩረት ያስፈልጋል። ጊዜን ለማባቃት በሌላ ፕሮግራሞች ከመሮጥ ይልቅ ልጆቻችን በእውነት ጥሩ መስመር ይዘው የሚያድጉበትን ለእኛም ለእነሱ የሚበጀውን መንገድ ማስተካከል የኛ ፈንታ ነው። በእውነት ህጻንነት ጀምሮ ማለት ነው። ከፍ ካለ ቦታ ዱባ እንዴት ነው አረጉን ከሰደደ በኋላ እንደፈለገ ነው የሚሄድ አይደል?
0: አክታጫ ካላስያዙት
1: እንደዛ ነው የሚሉ ትልቆች። እንግዲህ
0: እውነት
1: እንደዛ እንዳይሆንብን አስቀድመን፣ በተለይ በአሁኑ ሰዓት ትናንሾች ልጆች ያሏቸው መንገዳቸውን ገደብ አስዘው ቢያሳድጉ፣ እንግዲህ ነጮች እንደሚሉት የሜን መከረ ቤት ስሞል ደኻ ይላሉ። ቀኝ ወደ ራሱ ሲያቀርብ ግራ ወደ ጎን ይገፋል ይላሉ። ይህ ማለት በቀኝ ማለት የፈለጉትን እንሰጣቸው፣ የሚያስፈልጋቸውን ነገር እናደርግላቸው፣ ምንም ነገር አይጎደላቸው። ግን ደግሞ በግራ በኩል ደግሞ ገደብ መኖር አለበት። የስራ ድርሻም ሆነ ገደብም ሆነ በስነ ስርዓት ገደብ የሌለው በቃ ቅድም እንዳልኩት መንገድ ሂዶ ወለል ወለል ነው፣ የመሄጃውን ራሱ አያውቀውም ማለት ነው። እና ከዚህ ደረጃ እንዳይደረስ አስቀድመው ቆራጥ ሆኖ አንድ ወላጅ ልጁን የሚያሳድግበትን መንገድ ማስተካከል የራስ ፈንታ ነው። ነገ ምን አደርጋለሁ? ነገ እንዴት ነው ልጄን የማየው? ልጄ እንዴት ነው? ምን ላይ ነው የሚደርሰው? ነገ እንዴት አድርጎ ነው ከእሱ ያለኝ ጋር የፍቅርም ሆነ እሱ ጋር ያለኝ ወይም ከእሷ ጋር ያለኝ ሁኔታ እንዴት ነው ነገ የሚሆነው? ለምሳሌ ሀይ ስኩል ሲደርስ እንዴት አድርጌ ነው ከዛ ከመድረስ በፊት አሁን አስቀድሞ ፕላን ማውጣት ሁኔታ
0: ከልጅነት ነው ሁሉ ነገር ነው የምትይኝ? ገና ሳያድጉ
1: ከልጅነት ሲሆን ይቀልልናል። ከልጅነት አውቀውት የዘለቁት ሁሉ ነገር ይቀላል። ምክንያቱም ትግላና በዛ ማለት ነው። ኋላም ደግሞ እንደ ልባቸው ሂደው ከለመዱ በቃ ያንን መንገድ ለማስተካከል በጣም ይከብዳል። ልንራራቅ እንችላለን። ከመሀል ላይ ርቀት ሊኖር እንችላል። እኛ የምንፈልገውና እነሱ የሚያደርጉት መስመሩ የተለያየ ይሆናል።
0: አሁን እንደው በምናየው ተጨባጭ ሁኔታ እንዳልሽው በልጆች እና በወላጆች መካከል ያለው ግንኙነት በአብዛኛው አስቸጋሪ የሚሆንበትን ሁኔታ እያየን ነው። እንደው ወላጆች ብዙ ጊዜ ልጆች የሚደርስባቸው የሚያጋጥማቸው የሚሰማቸውን ነገር አያውቁም፣ ልጆች አያሳትፏቸው፣ አይነግሯቸውም። በወላጆች በኩል እንደው ልጆች ለወላጆች ግልጽ ሆነው የሚያጋጥማቸውን ነገር የስሜት ለውጥም ካለ የሚሰማቸውን የሚያስጨንቃቸውን ነገር ትምህርት ቤት የሚደርስባቸውን በትምህርት ቤት በመምህራን ይሆናል፣ በጓደኞቻቸው በተማሪዎች ይሆናል። መቼም እንዲህ አይነት ነገሮችን ለወላጆቻቸው ሲያማክሩ መፍትሄ ይኖራል ብዬ አስባለሁ። ወላጅ ካወቀ መቼም ዝም ብሎ አይቀመጥም። እንዴት ነው ልጆች ይህን ስሜት ለወላጆች እንዲያጋሩ ማድረግ የሚቻለው? ምክንያቱም በአብዛኛው ወላጆች አያውቁም ልጆች ላይ የሚደርሰውን ነገር። በአብዛኛው
1: እንግዲህ መጀመሪያ መተማመንን ማዳበር አለብን ከልጆች ጋር ማለት ከልጅነት ጀምሮም እንደምንለው ነግሬህ ነበር ለምን ይህን ሰራህ ወይም ደርሶ ይህን ካላረክ ለምን ይህን አደርጋለሁ ብሎ በቁጣና በንዴት በጠብ በሌላ ክርክር ነገር ሳይሆን ማዳመጥና እንደገና ደግሞ ዛሬ ደብሮሃል፣ ምን ሆነህ ነው? ምን ደርሶብህ ነው? ልታማክረኝ ትፈልጋለህ? ልታሳትፊኝ ትፈልጊያለሽ? ከሳተፍሽኝ አብረን መፍትሄውን ልናገኝ እንችላለን። ሌላ አንዳንዴ ልጆች ይሄ ጥያቄ ድን ጥያቄያቸው አይፈልጉም እና አይፈልጉም በቃ ብቸኝነትን ማሳለፍ ይፈልጋሉ። ጭራት ሲጠይቋቸው የበለጠ ይርቃሉ። ለምን ጠይቀኛ? ይሄ ራሴ ነው ራሴ መፍታት ነው የምፈልገው፣ አልፈልግም ለማሳተፍ። ስለዚህ በዚህን ሰዓት ራሱ ቦታ መስጠት ያስፈልጋል። ልጆች ለራሴ የምለው ለብቻችን እንሆን ካሉ ቦታ መስጠት የበለጠ ለምን ና ንገረኝ፣ ካልነገርከኝ እያልኩ ከወዘወዝኩት ሆምሬማ የለደ ሆፌረት እንዲያበዙባቸው አይፈልጉም። እና ቀስ በቀስ ጠር ባለ ቃላት ወይም ደግሞ ነይ እስኪ አብረን እንውጣ እስኪ ዛሬ ለክንያወት ናንድስኪ ዛሬስኪ ኔ ፈልጋሉ ወደ ካፌ ሞና የሚፈልጉት ልጆች ያው የነዘሰታቸው ቦታ
0: ያው ልግዛለ
1: አው መኪና እንኳን አብረው ካንድ ቦታ ወደ አንድ ቦታ ሲሄዱ ቀስ በቀስ አይደለም ጓደኝነት እንደ ጓደኝነት ወይ ደሞ እንደ እምነት ይጥሉና በወላጆች ላይ ያሳተፋሉ ያሳለፉት እና ተወዳጅማ ዛሬ እኮ ይሄ ነበር ተወዳጅ አባ ዛሬ እኮ እንዲህ ነበር በቃ አይደል ቀስ በቀስ በዘዴ ምክንያቱም እነሱ አብዛኛው ከሰማችብኝ ምን ትለኛለች ሰምቶም ምን ግዜ ማዳምጠኝ ምን ግዜም ልባይልም ምን ግዜም አይፈታልኝም ችግሬን ምን ግዜም የባሰ ደግሞ ከልጆች ጋር ለው የሚያወዳድረኝ አልፈልግም በማለት ለራሳቸው በቃ ሊያሳትፈ ይፈልጉ ግን ይሄ እንዳይሆን እኛ መረጋጋት አለብን ቀስ አርገን ለማዳመጥ መሞከር አብዛኛውን ማዳመጥ መሞከር ምክር ከመስጠት ይልቅ ብዙ ምክር አላደል ይሄን ተራክ ይሄ ነው ይሄ ተራክ ያልነ ሁሉ ግዜ ከማለት ብናዳምጣቸው ጠር ባለ መልኩ እነሱን ጠር ባለ ግድምሽ ካላቶች ልናሳምንና ልንረዳቸው እንችላለን ብዙ ሳናበዛባቸው እነሱን ካዳመጥነ በኋላ ግን ዝም ብለን እነሱ ከጎናችን ሆነ ዝም ብለን ምክር ለመስጠት ብለን ብዙ ነገሮች ምናውቃቸውን ነገሮች ምናውቃቸውን ሁሉን ዝም ብለን እየዘረዘር እየተናለን አያዳምጡንም ከኛ ጋር አይደሉም ቁጭ ብለው ለራሱ ሌላ ቦታ ነው የሚያስቡት ወይ ደማ ታዚዮት ማጥፋፈረት ጥሎ ይሄዳሉ
0: እንዴ ተቀምጠው የሉም በሐሳብ ግን የሉም ሌላ ቦታ ነው
1: በሐሳብ የሉም በቃ በሐሳብ ጥሎ ይሄዳሉ አውራ በቃ አውሪ በቃ እና እንዳይሆን ተቃራኒ ሆነልብኝ እኛ ማዳመጥ
0: ምንም ከባድ የሆነው ሀገሬ አሁን ወላጆች ልጆች ለማሳመን ከልጆች ጋር በቀላሉ ለመግባባት ከባድ የሆነው ምንድነው ልጆች አሁን ግዴታቸው ለማሳወቅ ይሄ እንደዚህ ነው ስራ ይሄን ስሪ ያነ አትስሩ ይሄን ትችላላችሁ ይናችሉም ለማለት ከባድ የሆነ ይመስላል ወይ ደግሞ ወላጆች ተናደው ጩኸው በግድ እንዲሰማቸው ማድረግ ነው የሚታየውና እንደው ከልጆች ጋር በቀላሉ እንዴት ነው መግባባት የሚቻለው ለምን ነው ወላጆች ከባድ የሆነ
1: ወላጆች ለምሳሌ ከባድ የሆነው አንደኛ ልጆችን እንደዚህ ተቆጥቼም እንትን ካልኩ ወይም ደግሞ ልጁም ሊርቀኝ ይችላል አላል ግቡን ለመስጠት ራሱ ገደብ ለመስጠት ይፈራሉ እንዲካልኩትሳ እንዲካረገሳ እንዲበቃ ልጁን እየፈሩ ወይም ደግሞ ምን ያመጣ ይሆን ምን ይሆደርስበት ይሆን በማለት ልክ እንደንቆላል ማለት ነው እንደዛ ያዩ በቃ ፍራት እየተሰማቸው ራሱ ወላጅነታቸውን እየቀነሱ የሚሄዱ አለ አይደል አላፊነት ያላቸውንም አላፊነቱን አለ ግን ሆኖ በፍራቻ የነሱን ሁኔታ የወላጅነት የበላይነትን እየቀነሱ ነው የሚሄዱ ማለት ነው ልጆች እንዲዚህ ጋር ጉሳ እንዲካሉሳ እንዲከሆኑሳ እንዲ ብዙ ለሚያስቡ ስለዚህ ገደብ ለመስጠት ራሱ ይከብዳቸዋል
0: ስለዚህ ወላጆች ነው በራሳቸው ጊዜ ያው እየፈሩ ሲመጡ ኃላፊነታቸው እየወረደ እየቀነሰ ይመጣል
1: እዚህ ሰዓት ልጅ የሚፈልገውን ያደርጋል
0: ያው አይሰማም ጭራሽም ወላጁ ላይ ሰማ ይችላል
1: አዳምጥ
0: እንዴ ሲሆነው ምንድነው የሚደረገው ልጅ አሁን ወላጅን አልሰማም ይልበት ደረጃ ላይ ሲደረስ ወላጅ መቼም ዝም ብሎ አይሰማኝም ብሎ ግን እንደው የተወሰነ መግባባት እንዲቻል ወላጅ ምን ማድረግ ይችላል
1: አብዛኛውን እንግዲህ ያው እንደልኩት አለመጮህ ብዙ ነገር አለማውራት ልጅ ደግሞ እንዲሰማው ማለት እንግዲህ አንዳንዴ ደግሞ ችግራችን ምንድነው አንድ ቆራጥ ውሳኔ ወሰነው ዛሬ ተናግረነው ነገ ደግሞ እንረሳና አይ እንልና እንፈቅዳለን ከዚህ ላይ የኛ ድክመት ያያሉ ምክንያቱም አንድ ጊዜ ሎ የተባለውን መንገድ አይ ነገ ከን ካልኩት በቃ እኔ ቃላቴ እንደማይጠበቅ እና እንደማይከበር ለወደፊቱ እንደ ሰነፍ እና እንደ ምስጥ ያለል ያሳነሰ ነው የሚለው ማለት
0: ቋሚ የሆነ ጸባይ እንደሌለው ወላጅ
1: እና ወላጅ ከአንድ ቦታ አይደለም አብዛኛውን ስሰማ እናት በአብዛኛውን በጣም ለልጇም በማሰብ ለልጇም ያላትን ፍቅርን ለማሳየት ለልጇ ብዙ ነገር ታደርጋለች አባት አይሆንም ሲል እናት ደብቃ ትሰጣለች ወይም ደግሞ አባት አፉ አንዳንድ ጊዜ ደግሞ አንዳንድ አልፎ አልፎ ደግሞ አባቶች አሉ እናት አይሆንም ብለ ተቆጥተው ስትቆም አባትየው በጎን ይሰጣል እዚህ ላይ በቃ ልጁ ወዲና ወዲ እየተጫወተ የወላጆችንም አንድነትንም አለመኖሩንም ይገባዋል። እንደገናም ደግሞ ያቺ አላደለ ሁልጊዜ ደብቀም ሰጥ ሁልጊዜ የምታደርገውን እንዴት ነው ማረያት እንደ ሰነፍ እንደ ምስኪን ወይም ደግሞ እንደ ቃሏ እንደማይደመጥ አንድ ቦታ አንዲት መጥተለት እንደ እንትን እንደ ተናገረችውና ልጄ እኔ ሁልጊዜ ለሱ ነው ማድረግ አባቱ እንዳይቆጣው ያልኩኝ ወንድሞቹ እንዳይቀኑበት ያልኩ እየደብኩ ነው መሰጠው ከሆነ ቦታ ሊሄድ ሲል ፈቅደለታለሁ ሁልጊዜ እንደዛ ያረጋግለታለሁ። አሁን ካደገ በኋላ ግና እኔን ትቶ አባቱን ይወዳል አባቱን ያከብራል እኔ በጣም ተሰማኛለች። እንግዲህ ይሄን ትጠይቅ ለምንድነው እንደዚህ የምታደርግ ምናምን ብሎ ከህቱ ጋር ተጣላ። ያነ ልጅ ከጥሩ ጋር ሲጣላ ለምንድነው ወጥክ እንደዚህ የምታደርግ አንቺ ምንም ማሳደግ በትክክል ማሳደግ አታውቂም አባቴ ነው እንጂ አንቺ ትክክል ማሳደግ አታውቂም።
0: ኦኬ ስተት ነበር ማለት ነው እሷ የሰራችው ሁሉ?
1: አዎ አሁን ይሄንን ለይል ሲላት እንዴት እንዲ ይለኛል እንደዚህ የደበቁ ለሱ ብዬ እንዲያረኩ እንደዛ ያረኩ አባቱ ሲቆጣዋል ነበር እሱ እንግዲህ አባቴ ባይቆጣኝ ከብዙ ስተት አልመለስም ብዙ እንደዚህ እዚህ ነገር አልመለስም ነበር ያባቴን ቁጣ ወደዋለሁ አንቺ ደብቀሽ ከመስጠኝና አላረሽ
0: ለልጁ የሚጠቅመው ዞሮ ዞሮ ትክክለኛው መንገድ ነው። አዎ
1: አዎ እና እንደዛ ሲላት እና ትክክል መሆኑን ተረጂ ከዚህ ላይ ነው ችግሩ እና ብዙ እናቶች አሉ ወይም ደግሞ አባቶች እንደዚህ ለልጃቸው አላረ የፈልገውን ያገኝ የፈልገውን ያድርግ ለምን ያጣል እኔ በነግዚያ ያገኘውትም ለሱ ይገባዋል የሚሉ አሉ። ይህ ግን ስተት ነው። አስቀድሞ ቃልን አንድ ማድረግ አይሆንም
0: በጣም ወሳኝ ነው። አዎ ሌላው ነገር ልጆች መቼም እንግዲህ በልጅነት እድሜ ብዙ ነገር አለ የሚያስጨንቃቸው የሚያስፈራቸው ነገር ይኖራል። በእድሜ ጉዳይ እንግዲህ ለውጥ ስለሚኖር እንደው ሲጨነቁ ሲፈሩ ሲያስቡ ወላጅ ካላወቀ ተጨምሮ በዚህ ላይ ወይ መከር ወይ ተቆጣው ብሎ ልጆችን የመጉዳት ሁኔታ ሊኖር ይችላልና ወላጅ እንዴት ነው ከነዚህ ስተቶች መጠንቀቅ የሚችል?
1: አንደኛ መረዳት ምን ለውጥ እንዳላቸው ማየት ልጆች ለውጥ ካመጡ በእውነት ልጆች ብዙ ፈተና ላይ ናሉ። እንደምናውቀው በጓደኞቻችን ሆነ በትምህርት ቤት በትምህርቱ በባቡሩ ትራሱ በፈተናው ይወጣጠራሉ ብዙ አስተባላቸው። ይሄ የረሽተ
0: ያው የማህበራዊ ሚዲያ መገናኛው ታር
1: ይሄ ራሱ
0: ሶሻል ሚዲያ
1: ትልቅ በእነሱ ላይ ተጽዕኖ ነው የሚያሳድር እና በዚህ ጊዜ ለውጥ ሊያሳዩ ይችላሉ። ለውጡን ብቻ ማዳመጥ ማየት ለምንድን ነው አሁን እንደዚህ እስኪ ከክፍል ዝም ያለ ወይም ደግሞ ለምንድን ነው ብዙም አያወራ ወይስ ለምንድን ነው ደርሶ የሚናደድ የሚበሳጭ ይህንን ማየት ብቻ ለውጡን እንግዲህ ከነበረው ለወጥ ያለበት ምክንያት አንድ ችግር ቢኖር ነው ከውስጡ እና ያንን ነገር ካወቅኩኝ እኔ ለመፍታት ለመጠየቅ እና መልስ ማግኘት ካልቻልኩ ለሚያውቁ ነገሮች ለሚፈቱን ማስረዳት ወይም ደግሞ ለልጆች የሚግባባ ለምሳሌ ከወንድሞቹ ጋር ከእህቶቹ ጋር የሚግባባ ካንዳቸው ጋር ከሆነ እነሱን ስቀሰር ጠይቅ እንደዚህ ባል ስብለስኪ ምንድነው ችግሩ ያን ችግር ለመፍታት ቀስ በቀስ አላል ሳይባባስ ተሎ ብሎ ቲፕሉም ሆነ ተሎ ብሎም ደግሞ በምክርም ሆነ የሚመለስ ከሆነ ወይም ደግሞ የሚረዳው ነገር ካለ ወይ ከውጭ ደግሞ እንደዚሁ እንደደረሰ እንግዲህ በዛው ሰሞን እንዳየ ነው ብዙ ልጆች ምንም ተከብከበው ቢያሳድጓቸውም ጥሩ ሆኖ ቢያድጉም ብዙ አጋጣሚ ያለ ከውጭ እና ያን ነገር ተጽዕኖ አድርጎበት ከሆነ ያንን ሁሉ መረዳት መንገዶችን ማወቅ ለመረዳት
0: ያው ይሄ በተለይ በጣም ከባድ ነው። ልጆች እየፈሩ እየሰጉ በተለያየ ጭንቀት ኖሮባቸው ግን ወላጅ ይሄ ሳይገባው ወይ መከር ወይ ተቆጣው አስተካከል ሁሉ ተጨማሪ ጉዳት ሲያደርስበት ያ ልጅ እንዳልሽው የሚያጋጥመው ነገር አይታወቅም ከባድ ሊሆን ይችላል የሚያጋጥመው ነገር። ጥሩ ነው አሁን የሰጠሽው ምክር። ሌላው በተለይ በእኛ ማህበረሰብ እንደው ብዙ የሚነገር ነው ማለት ይቻላል ልጆች ምን የሚሆን ምን የሚጎዳ አይመስላችሁም ይሆናል ይመስለኛል ለወላጆች ጥሩ ያልሆነ ቃላት መጠቀማል አንተ እንዲና አንቺ እንዲነሻ አንተ እንድትታረገው እየተባለ በራስ የመተማመን አቅምን የመጉዳት ይኖራል። ጭራሽም ልጆች በራስ የመተማመን አቅማቸው ምን ያህል እንደተገነባ ይታወቀም ወጭም የተለያየ እርዳታ ከሌለ ሲያድጉና እንዶ በራስ የመተማመን አቅማቸው የበለጠ እንዲጎለብት እንዲኖራቸው ለማድረግ ወላጆች ምን ያድርጉት ያለሽ?
1: አወርቅነሽ በራስ መተማመን ትልቁ ቁልፍ ነው። በዚህ ዓለም በራስ የማይተማመን ልጅ ብዙ ጉዳት አለው። ከፈለገው አይደርስም፣ የፈለገውን አይናገርም፣ ከሁሉ ጋርም ለመግባባትም ብቁ አይሆንም። ወደኋላ የሚቀርና እንደምን ቃላቶችንም እየቀነሰ መናገር እየፈለገ ወደኋላ በፍራት ብዙ ጉዳት ነው የሚያመጣ ይሄ በራስ አለመተማመንና ከልጅነት ጀምሮ በራስ ልጅ እንዲተማመን ማድረግ ያለ አንደኛ ወላጅ ምሳሌ መሆን አለ። ወላጅ ጠንካራ መሆን አለበት። ጠንካራ ስል በቃልም በንግግሩም ሆነ በስራውም ሆነ ጠንካራ መሆን አለበት። ምሳሌ ጥሩ ምሳሌ መሆን አለበት። እኔ ለነገ ነገ ለልጆቼ ምን ምሳሌ ነው መሆነው? እንዴት ነው ልጆቼ እንደ የምፈልግ ከኔ ምን መማር እንዲችሉ ነው የምፈልገው? ይህንንም መጀመሪያ በራስ የራሳቸውን ወላጆች የራሳቸውን ሁኔታ ማጣራት ምን ላይ ነን እኛ አሁን የትኛውን ነገር ነው የትኛው ሁኔታ ነው ወይም ደግሞ የትኛው ጠባዬ ነው የትኛው ስራዬ ነው ለልጆቼ ማለፍ የሚችለው ነገ ልጄ እንዴት አድርጎ እንዴ ነው ፈልገው ይህንን ማድረግ። ከዛም አልፎ ደግሞ ልጆችን ገና ህፃን እያሉ በፈተና ወይም የፈተናቸውን ውጤት ብቻ ማየት አይደለም። ዋይ ኦፍ መቶ አመጣ ወይም ደግሞ ከዛም በላይ ሆነ ከዛም ሆነ አነሰ እገሌ ይሄን ያክል አምጥቷል አንተ ማምጣት አለብህ ይሄኛው ልጄ ጎበዝ ነው አንተ ለምንድን ነው ሰነፍ ወይም ደግሞ አንተ ጎበዝ ነህ ከዚህ ይሄ አይደለም። ዋናው ነገር በእውነት በሁሉም ነገር በሚያደርገው እያንዳንዱ ልጅ የተለያየ ስለሆነ የተሰጠው የጥንካሬ ይዞት የተወለደውም ሆነ እውቀትም ሆነ የተለያየ ያለው እና ያንን አይቶ ጎበዝ ልጄ እንደዛ ነው በርታ ከዚህ ላይ አው ይሄን አድርግ። እንደገና ደግሞ ብዙ ነገሮች በራሳቸው ማድረግ የሚችሉትን ነገር ወላጅ ተለውሎ ቀድሞ ያደርጋል። ይሄን ማድረግ ማለት ያሰነፈው በራስ መተማመን መተው ያ ልጅ እየቀነሰ ይሄዳል። ለምን ያ ወላጅ የልጁን ፈንታ ያደረገ ነው የሚሄደው። በዛ መጀመሪያው የቆ የሚጫወቱበት መጫወቻውን ራሱ ልጁ ራሱ መሰብሰብ እየቻለ እናት ከሰበሰበችለት ያን ልጅ አላደል ራሱን ጥንካሬ አይሞክርም ለራሱ ላድርግ የሚለውን አይሞክረውም። ለምን እንደዛ ብሎ እያደገ ሲሄድ ከቤትም ያለውን ሌላውም ደግሞ በእያንዳንዱ በየእድሜው የስራ ድርሻ ማድረግ ያለበትን ይህን ማድረግ አለብህ ይሄ አንተ ነው ይህን አድርግ ሲያድርግ ጎበዝ እንደዛ በርታ እያሉ ሲያሳድጉት ራሱ በራሱ መተማመንን እያጠነከረ እያድጋለኝ ያነ ልጅ ፍርሃት እንዳይሰማው አንድ ነገር ጎበዝ ነው ታልፈዋለ በቃ አይደል ያንን ደፍሮ እንዲያልፍ ማድረግ እያየው ማለት ነው እያስተዋለ በደረጃ ያን ልጅ እየጠነከረ ፍርሃትም እንዳይሰማው ስንፍናም እንዳይሰማው ባረገውም ደግሞ ኩራት እንዲሰማው ባረገውም ደግሞ እንዲተማመን ለወደፊቱም ደግሞ ድፍረት እንዲሰማው ይህንን እያጠነከሩ ወላጆች ህፃንነት ጀምሮ ማድረግ አለባቸው።
0: የወላጆች ክትትል ያስፈልጋል። አዎ ጥሩ። አዎ በተለይ ወላጅ ልጅ ጥሩ ነገር ሲሰራ ወይም እንደው ባይሰራም እንኳን ትችላለህ እኮ ታደርገዋለህ የሚለው ነገር ቢለመድ ጥሩ ነው። አንዳንዴ ልጆች የሚጎዱበት ስሜታቸው የሚጎዳበትን ቃላት አንመርጥም። ወላጆች ልብ ቢሉ መልካም ነው። በዚህ አጋጣሚ አገሬ በእኔ በኩል ማነሳቸውን ጥያቄዎች ጨርሻለሁ። በመጨረሻ የምታስተላልፊው መልእክት ምንድን ነው?
1: እንግዲህ ወላጅ በአሁኑ ሰዓት ያው ያለው ይሄ የልጅ አስተዳደግ ትልቅ ስራ ነው። ከሁሉም ስራ የበለጠ የልጅ ስራ ነው። እንግዲህ እየሰራ ነው የምንለፋው ለልጅ ለማሳደግ በጥሩ ሁኔታ ለመኖር ነው እና ለእነሱ አሁንኑ ነው አስቀድመን ወይም ደግሞ ትልቅም አሁንም ደግሞ ቢሆኑም ወጣቶች ቢሆንም እንደምንም ብለን በእድሜያቸው ክልል በሚረዳውን የሚረዳ ካለ መርዳት ለመግባባት መሞከር ብስጭትን አብዛኛውን መቀነስ ከቤት ወላጅ ብስጭትን መቀነስ ማዳመጥን ልጅ ተላረ ወላጅ ተረጋግቶ ቤት ተረጋግቶ ቤት እናት ደስተኛ ሆና አባት እና እናት ቁጭ ብለው ሲጫወቱ ሳይ ልጅ እንደምንም ከቤት መቆየት ይፈልጋል። እነሱን ለማዳመጥ ይፈልጋል። እነሱን ለመስማት ይፈልጋል። ግን ከቤት ብስጭት ካለ ግጭት ካለ ያለ መግባባትም ካለ እናት አባት ራሱ ይሄን ወጣቶች በተለይ ውጪ የሚያወጣ አብዛኛውን የእናት አባት ግጭት ይበዛል። ደስ አለላቸው ሲል ነው ወጣ በቃ ከውጭ ጓደኞቻቸው ጋር ለመዝናናት ይወጣሉ። እና ቃላቶች የምንጠቀምበትም ቃላቶች ደግሞ መመዘን አንዳንዴ አንተ ጅል አንተ ትችልም አንተ ከዚህኛው አትሻለም ይሄኛው ይሻላል አለ አይደለ ማወዳደር ከወንድሞች ጋር ወይም ከአካባቢ ጋር ይህን መቀነስ ደግ ደግ ቃላቶች መናገር ይህን ነው የምለው። ወርቅነሽ እንግዲህ ቀላል ያደርግልን።
0: አዎ በጣም የልጆች ጉዳይ እውነችን ነው። በጣም ወሳኝ ጉዳይ ነው። በጣም እናመሰግናለን ወይዘሮ አገሬ መንግስቱ። መልካም ቀን።
1: ወርቅነሽ በጣም አመሰግናለሁ።
0: እሺ ሰላም ሁኝልን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። የተወሰኑ ደቂቃዎች ይቀሩናል እንግዲህ ስርጭታችን ሊጠናቀቅ። ከዛ በፊት አንዳንድ መረጃዎችን ወደ እናንተ እናደርሳለን። እስራኤል በአሜሪካና በኢራን መካከል የሚደረሰው የተኩስ አቁም ስምምነት በሊባኖስ ላይ በሂዝቦላ ድርጅት ላይ የሚወሰደውን ወታደራዊ እርምጃ ሊያግደን ወይም ያው ተጽዕኖ ሊፈጥር ይችላል። በሂዝቦላ ድርጅት ላይ የእስራኤል መከላከያ ሰራዊት በሚያስፈልገው ጊዜ እንደፈለገ እርምጃ እንዳይወስድ ተጽዕኖ ሊያደርግ ይችላል የሚል ስጋት አለ በእስራኤል በኩል የሚል መረጃ አለና፣ በእስራኤል በኩል እንግዲህ በሁለቱ ሀገራት መካከል የሚደረሰው ስምምነት ስጋት እንደፈጠረ ነው የሚገልጸው። በተለይ በሊባኖስ በሂዝቦላ ድርጅት ላይ የሚወሰደውን ወታደራዊ እርምጃ በሚመለከት እንግዲህ እንደሚታወቀው የሂዝቦላ ድርጅት የኢራን ተላላኪ ነው። የኢራንን ዓላማ ነው የሚያስፈጽመው። ኢራን ደግሞ ስምምነት ላይ ስትደርስ የሂዝቦላ ድርጅትን በስምምነቱ ስር እንዲካተት ያው እዚህ በፊትም ጠይቃ ነበር። አሁንም ሊቀርብ ስለሚችል ተጽዕኖ ሊፈጥር ይችላል። ምናልባት የእስራኤል መከላከያ ሰራዊት እንቅስቃሴ ላይ ገደብ ሊያደርግ ወይም ሊወስን ይችላል የሚል ስጋት አለ በእስራኤል በኩል ይላል። እንግዲህ ሁለቱ ሀገራት ስምምነት ለእስራኤል በዚህ መልኩም ስጋት እንደሆነ የሚገልጹ መረጃዎች እየወጡ ነው። ሌላው ደግሞ እንግዲህ ያው ሂዝቦላ ድርጅት ራክፋን ተብሎ የሚጠራውን በዕብራይስጥ ወይም ቀላል አውሮፕላኖችን ቦምብ በማጥመድ ድሮን ወደ እስራኤል በመላክ ነው አሁን ከባድ የሆነው ለቁጥጥርና ከባድ አደጋ እያደረሰ ያለው የህይወት መስዋዕትነትም እያስከፈለ ያለው ይህ ጥቃት ነው። ወደ እስራኤል አካባቢ ገብቷል በሚል እንዲህ አይነት የሂዝቦላ ድርጅት የላከው ተንሳፋፊ በራሪ ቦምብ ያጠመደ ራክፋን በሚል ስጋት መከላከያ ሰራዊቱ ማክሸፉና መተኮሱ ተገልጿል። ቤቴል በተባለው አካባቢ ግን በኋላ ላይ ሲታይ እንግዲህ አንዱ ሲቪል አይሮፕላን እንደሆነ ተገልጿል። ያው የሂዝቦላ ድርጅት የላከው ተንሳፋፊ ቀላል አይሮፕላን ሳይሆን በቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለማረፍ ዝግጅት ላይ የነበረ የሲቪል አይሮፕላን እንደነበረና መከላከያ ሰራዊቱ ወደዛ መተኮሱን እንግዲህ ስጋት ለማስቀረት ሲባል ለመከላከል ተገልጿል። ቤቴል አካባቢ መከላከያ ሰራዊቱ መተኮሱን በአንድ ሲቪል አይሮፕላን ላይ እንግዲህ እንዲህና ሌሎችም የተለያዩ መረጃዎች ይወጣሉ። በአሜሪካ መርከቦች ላይ ኢራን ባሳለፍነው ሌሊት ሚሳኤል መተኮሷን ተከትሎም እንግዲህ ይሄ መረጃ እየወጣ ነው። በኢራን በኩል የአየር መቃወሚያ ስርዓቷ እንደሰራና የአሜሪካንም አይሮፕላን ለመጣል ሙከራ እንዳደረገች እየተገለጸ ነው። በአሜሪካ በኩል ሁኔታውን አስተባብለዋል። ከዚህ ጋር ተያይዞ እንግዲህ በሁለቱ ሀገራት መካከል ያለው የተኩስ አቁም ለ60 ቀናት የሚደርሰው የተኩስ አቁም ስምምነት ርዕሰ ጉዳይም እንደዚሁ በተለያዩ ዓለም አቀፍ መገናኛ አውታሮች እየተዘገበ ያለ አዲስ ርዕሰ ጉዳይ ነው። ግን በሁለቱ ሀገራት መካከል ገና የመጨረሻ ስምምነት ያው ፊርማ አልተፈረመም። ለ60 ቀናት ግን የተኩስ አቁም ስምምነት ይደረሳል በሚለው እንግዲህ ሁለቱ ሀገራት ለመስማማት እንደተቃረቡ ነው ያለው ሁኔታ። በእስራኤል በኩል ምናልባት ለ3ኛ ዙር በኢራን ላይ ጦርነት ሊካሄድ ይችላል በሚል መከላከያ ሰራዊቱ እየተዘጋጀ መሆኑንም መረጃዎች እየወጡ ናቸው። እንግዲህ ስርጭታችን ይህን ይመስል ነበር። የተከበራችሁ አድማጮቻችን ቀን 1 ሰዓት ላይ እንደገና እንገናኛለን። በያላችሁበት ሰላም የሰፈነበት ቀን እንዲሆን እንመኛለን። ለቴክኒክ ባለሙያው ለናቲ ብላንኬት ምስጋና ይድረሰው። ወርቅነሽ እሸቴ ነኝ። አድማጮቻችን መልካም ቀን ይሁንላችሁ።

0: ባትና ክቡራን አድማጮቻችን እንደምን አላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: የናስተልነ ክብራትና ክብራን አድማጮቻችን እንደምን አላችሁ? ለተ አረብ የከሳት በኋላው ፕሮግራማችን እንሆ ጀመረ። ከሁሉ አስቀድመን መልካም ጊዜ እንመኛለን። ለቱ እንደ አብራን ዘመን አቆጣጥር ዮም ሽሺ ዩድ ጊሜል በሲቫን ታፍሽን ፔቫብ ሲሆን አውሮፓን ዘመን አቆጣጥር ማይ 29 ቀን 2026 ዓመተ ምህረት ነው። ኢትዮጵያ ዘመን አቆጣጥር ደግሞ ግንቦት 21 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ራሚ ፌሊክስ ሲሆን የስቱዲዮ ተረኛ አስተናጋጆች ወርቅነሽ ሸቴና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና ወቅታዊ ዘገባ ዘም ዛሬ የሚጀምር ባህልና ሴቶች የተሰኘ ባህልና ሴቶች ታሪክ የተሰኘ አዲስ ፕሮግራም እናቀርባለን። ዛምሳምተው የኦሪት ክፍል ትምህርትንም እናከታተል እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንድሆን እንጋብዛለን። አሁን የሰዓቱ ዜና በርግነሽት ይቀርባል።
0: አመሰግናለሁ ሰጠኝ። አርእስተ ዜና፣ የተባበሩት መንግስታት ድርጅት ዋና ጸሐፊ የእስራኤል ጸጥታ ጥበቃ ኃይል በአካባቢው ጾታዊ ጥቃት ከሚያደርሱ አሸባሪ አካላት ጋር በጥቁር መዝገብ ማስፈራቸው ከባድ ውዝግብን አስከተለ። ጥቅምት 7 ቀን 2023 ዓ.ም ተመረተ ሐማስ በእስራኤል ላይ ባደረሰው ሽብር ጥቃት አሸባሪዎችን ያስተባበረ ቀንደኛ የሐማስ አባል መደምሰሱን የእስራኤል መከላከያ ሰራዊት አስታወቀ። ኢራን ያብላላችሁን የኡራኒየም መጠን ለሶስተኛ ሀገር ለማስረከብ ፈቃደኛ እንዳልሆነች አስታወቀች ተባለ። አሜሪካና ኢራን ለ60 ቀናት የሚቆይ የተኩስ አቁም ስምምነት ለመድረስ እየተደራደሩ መሆናቸው ተገለጸ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ የእስራኤል የጸጥታ ጥበቃ ኃይልና የሕክምና ቡድን በአካባቢው ጾታዊ ጥቃት ከሚያደርሱ አሸባሪ አካላት ጋር በጥቁር መዝገብ ማስፈራቸው ከባድ ውዝግብን አስከተለ። ጉተሬሽ በተባበሩት መንግስታት ድርጅት የእስራኤል አምባሳደር ለሆኑት ዳኒ ዳኖን በላኩት ይፋዊ ደብዳቤ ላይ እንደገለጹት ባለፈው ዓመት በእስራኤል ማረሚያ ቤቶችና በይሁዳውያን ቁጥጥር ስር በዋሉ የፍልስጤማውያን መኖሪያ ሰፈሮች እንዲሁም እስራኤል ውስጥ በፍልስጤማውያን ላይ የሚደርሰው አስገድዶ መድፈርና የተለያዩ ጾታዊ ጥቃቶች መድረሳቸው ከተለያዩ ምንጮች የተገኙ መረጃዎች አመላክተዋል ብለዋል። ጉተሬሽ ጥቃቱን የሚያደርሱት ወታደሮች፣ የማረሚያ ቤት ሰራተኞች፣ በመከላከያ ሰራዊት ውስጥ የሚያገለግሉ ወሰን ጠባቂ ፖሊሶች መሆናቸውን የገለጹ ሲሆን እስራኤል በሚደርሰው ጥቃት አስቸኳይ እርምጃ ካልወሰደች በአሸባሪዎች መዝገብ እንደምትፈረጅ ባለፈው የበጋ ወራት ከአሸባሪ ማስጠንቀቂያ ተሰጥቷት ነበር ብለዋል። ጉተሬሽ በተጨማሪም እስራኤልን ከዚህ ጥቁር መዝገብ ሊያወጣት የሚችለው ማንኛውንም የሕግ ጥሰት ሙሉ በሙሉ ስታቆም፣ ድርጊቱን የፈጸሙ አካላት ላይ ትክክለኛ ምርመራ ስታካሂድ፣ በኃላፊነት ተጠያቂዎችን ለፍርድ ስታቆምና በአካባቢው የተባበሩት መንግስታት ድርጅት በዘርፉ ከመደቡ አካል ጋር በጥብቅ የጋራ ትብብር ስትሰራ መሆኑን ገልጸዋል። የጉተሬሽን ውሳኔ ተከትሎ የእስራኤል የውጭ ጉዳይ ሚኒስትር ጽህፈት ቤት ከተባበሩት መንግስታት ድርጅት ዋና ጸሐፊ ቢሮ ጋር ያለውን እስራኤል ያላትን ግንኙነት ለማቋረጥ መወሰኗን አስታውቋል። ኢራን ያብላላችውን ኡራኒየም ለሶስተኛ ሀገር ለማስረከብ ፈቃደኛ እንዳልሆነች አስታወቀች ተባለ። በኢራን ፓርላማ ብሔራዊ ኮሚቴ ሊቀመንበር ኢብራሂም አዚዚ ሀገራቸው ያብላላችውን ኡራኒየም ለሌላ ሀገር እንደማታስረክብ መግለጻቸውን አንድ የቴህራን ፖለቲከኛ ሪያ ኖቮስቲ ለተባለው የሩሲያ የወሬ ምንጭ ገልጿል። ይህ በዚህ እንዳለ ኢራን ከአሜሪካ ጋር በሚካሄደው ስምምነት የኒውክለር ጣቢያዋን ለማፍረስ እንዳትገደድ በመስጋት ዓለም አቀፉ የአቶሚክ ቦምብ ተቆጣጣሪ ተቋም ቁጥጥር እንዲያደርግ መስማማቷን አል አረቢያ የተባለው የሳውዲ ቴሌቪዥን ዘግቧል። ጥቅምት 7 ቀን 2023 ዓ ም ሐማስ በእስራኤል ላይ ባደረሰው የሽብር ጥቃት አሸባሪዎችን ያስተባበረ ቀንደኛ የሐማስ አባል መደምሰሱን የእስራኤል መከላከያ ሰራዊት አስታወቀ። አዛይቱን የተባለው ክፍለ አዛዥና የአዛ ከተማ አካባቢ ምክትል አዛዥ የነበረው ኢማድ ሐሳን ሐሲን አስሊም የእስራኤል መከላከያ ሰራዊትና ሻባክ በጋራ ከሶስት ቀናት በፊት በወሰዱት እርምጃ መደምሰሱም ይታወቃል። አሜሪካና ኢራን የተኩስ አቁም ስምምነቱን ለ60 ቀናት ለማራዘም ሊስማሙ ነው ተባለ። ሁለቱ ሀገራት ለ60 ቀናት በሚቆየው የተኩስ አቁም ስምምነት ውስጥ ዘላቂ ሰላም ላይ ለመድረስ በተለያዩ ቅድመ ሁኔታዎች እንደሚደራደሩ ተገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባሳለፍነው ሌሊት ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ስምምነቱ ለአሜሪካ ጥሩ እንዳልሆነ መግለጻቸው ታውቋል። ትራምፕ ኢራናውያን ለራሳቸው የሚያመቻቹት ቅድመ ሁኔታዎችን በማዘጋጀት ችሎታቸውን አደንቃለሁ፣ ነገር ግን የድርድሩ ሂደት የሚወሰንበት ዋናው ካርታ በአሜሪካ እጅ ነው ብለዋል። ይህ በዚህ እንዳለ ባሳለፍነው ሌሊት ቡሽካር በተባለው አካባቢ ኢራን ወደ አሜሪካ መርከቦች ሚሳኤል መተኮሷን ሳብሪን የተባለው የወሬ ምንጭ ዘግቧል። እንደ ዘገባው ኢራን ወደ 4 የአሜሪካ መርከቦች ሚሳኤል የተኮሰች ሲሆን ከአራቱ መካከል አንዱ የንግድ መርከብ እንደሆነና ኢራን ሳታውቅ በሆርሙዝ የባህር መስመር ለማለፍ እንደሞከሩ ተገልጿል። በተመሳሳይ ዜና የኢራን የአየር መቃወሚያ በሰማዩ ላይ ሲያንዣብብ የነበረን የጠላት አይሮፕላን ለማክሸፍ መሞከሩን መሄር የተባለው የሀገሪቱ የወሬ ምንጭ ዘግቧል። ሌሊቱን አይሮፕላን ተመቶ ወደቀ የተባለውን ወሬ አሜሪካ ማስተባበሏ ታውቋል። የእስራኤልና የሊባኖስ ተወካዮች ዛሬ በአሜሪካ ተገናኝተው ይወያያሉ ተባለ። እስራኤል 3 የብርጋዴር ጄኔራልነት ማዕረግ ያላቸውን የመከላከያ ሰራዊቱ ተወካዮች መላኳ ተገልጿል። በሚቀጥለው ሳምንት በሁለቱ ሀገራት መካከል ሰፊ የሆነ የተኩስ አቁም ስምምነት ሊደረስ እንደሚችል የእስራኤልና የተለያዩ ውጭ ሀገራት ባለስልጣናት መገመታቸው ተዘግቧል። በእስራኤል በኩል በደቡብ ሊባኖስ እስከተወሰነው መስመር የመከላከያ ሰራዊቱ እንቅስቃሴውን የሚቀጥል መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ2 ሸቄል ከ80 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቄል ከ26 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። ዛሬ የአየሩ ጸባይ ከሰነበተው ጋር ተመሳሳይ ነው። ነገ ቅዳሜና ከነገ ወዲያ እሁድ የሙቀቱ መጠን ደረጃ በደረጃ እየጨመረ እንደሚሄድ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 24፣ በቴላቪቭ 25፣ በብኤርሸባ 28፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። ሰጠኝ ዜናው አበቃ።
2: ወርቅነሽ ለዜናው እናመሰግናለን። መሸጋገሪያ ሙዚቃ

0: ሬዲዮ አሁን ሰጠኝ የተለያየ እርስ ጉዳዮች አሉን። እንደው የሰሜን እስራኤል ወቅታዊ ተጨባጭ ሁኔታ እንዴት ነው? ሂዝቦላ ድርጅት አሁንም የድሮን ጥቃቱን እንደቀጠለ ነው? እንዴት ነው ያለው ሁኔታ?
1: ባለበት እየሄደ ነው ያለ? እስራኤል መከላከያ ሰራዊት እርምጃ ወስዷል፣ እየወሰደም ነው። ሊባኖስ ዋና ከተማ ቤሩት ሁሉ እርምጃ ወስዷል። ግን እርምጃ መውሰድ ብቻ በቂ አይደለም። እስራኤል መከላከያ ሰራዊት እርምጃ ከወሰደ የሰሜን የሀገሪቱን ክፍል ደህንነት ማስከበር አለበት፣ ተኩሱን ማስቆም አለበት፣ ወደ እስራኤል ሂዝቦላ የሚተኩሰውን በወታደሮች ላይም ጉዳትን መቀነስ አለበት እና ይሄ ጉዳይ እርምጃ መውሰዱ እነዛም መታኮሱ እንደዚህ እስከ መቼ ነው በዚህ መልኩ ምን ቀጥለው የሚለው የብዙዎች ጥያቄ ነው። እንደገና ደግሞ ሰሜን እስራኤሉ በኢኮኖሚም በብዙ ነገሮች የተጎዳ ስለሆነ ይህንን ነገር የእስራኤል መከላከያ ሰራዊት ትልቅ ድርሻ አለው። መንግስት ነው እንግዲህ በሙሉ አቅሙ ወይም ደግሞ ብዙዎች እያነሱ ያሉ ሊባኖስ መንግስት ማጥቃትም ያስፈልጋል። ሊባኖስ ሀገሪቱን ራሷ ካልሆነ ሂዝቦላ ማርፎ አይቀመጥም ነው። አንዳንድ የእስራኤል ባለስልጣናት ደግሞ ከሊባኖስ መንግስት ጋር ሂዝቦላ ከጠፋ በኋላ ከሰላም ስምምነት መፈራረም ስለምፈልግ ጥሩ ነገር እንዲጠበቅ እንፈልጋለን ይላሉ። ግን እስከ መቼ ነው የሚለው ነው። በዚህ ሁኔታ እነሱ ሲተኩሱ እኛ ላይ ጉዳት ሲያደርሱ፣ በእውነት ሂዝቦላ አሁን 12 ወታደሮችን በቅርቡ ጊዜ ውስጥ በድሮን ጥቃት ራክፋን በተባለው የጦር መሳሪያ እያስታጠቀ በሚልካቸው ቀላል ድሮኖች እያጠቃ የገደለበት ሁኔታ በእውነት ለእስራኤል ትልቅ ኪሳራም ነው፣ ትልቅ ጉዳትም ነው። የእስራኤል መንግስት ይህንን በጣም በመጥፎ ነገር መመልከት አለበት እንጂ በየጊዜው የተሰዋ በግንባር ላይ እኮ ስትሰዊ ችግር የለውም፣ ዘምተሻል፣ ለሀገር ደህንነት ነው። ግን ወታደሮች በቆሙበት፣ ወታደሮች በጅፕ ባሉበት ቦታ፣ ወታደሮች በሰፈሩበት ቦታ ሂዝቦላን ያክል አሸባሪ ድርጅት ነው የተባለው እንደው የተደራጀ መከላከያ እንዳለው አካል ሲያጠቃን ይሄ በመንግስት በኩል እንዴት እንደሚታይ ትንሽ ግራ ያጋባል።
0: ከባድ ነው። እንግዲህ ሊባኖስና እስራኤል ዛሬ ተወካዮቻቸው በፔንታጎን በአሜሪካ ተገናኝተው ይወያያሉ ተብሏል። የአሜሪካ መከላከያ ጽህፈት ቤት ነው እንግዲህ የሚያወያያቸው። ምን ደረጃ ላይ እንደሚደረስ እንደው ምናልባት እንደውም የተሻለ ስምምነት ይኖራልም ተብሎ እየተገመተ ነው። በዚህ ሁኔታ ስምምነቱ ምን ሊሆን እንደሚችል ይከብዳል። እንግዲህ ሂዝቦላን ድርጅት እንዳለ ይለይለት ብሎ ትቶ አፋፍ ነው ካልሆነ በስተቀር ሂዝቦላ ድርጅት ይህን ሁኔታ እንደማይቀበለው ይታወቃል። ግን የሚወጡ መረጃዎች ትንሽ ግራም ያጋቡ ይመስላሉ። ሰጠኝ
1: የሊባኖስ መንግስት ምንም ካላደረገና በጸጥታ የተቀመጠውን ተደራድሮ ሂዝቦላ ግን እየተዋጋን ያለውን ወደ ጎን መተው እኔ ውጤት ያመጣል ብዬ ከአሁን በፊትም እንደዚ አይነት አቋም ናለኝ። ሂዝቦላን ወይም አብሮ አጠቃልሎ ልክ አሁን ሀማስ ላይ እንደተሰራው ስራ መሰራት አለበት። ሀማስ ቢያንስ እንኳን አሁን ሀማስ አይተኩስም።
0: አዛ ውስጥ ሀማስ ብቻ ስላለ ከሀማስ ጋር ያው በእጅ አዙርም ቢሆን ድርድር
1: ልክ እንደዛ ተኩስ አቁም።
0: ሊባኖስ ግን የሊባኖስ መንግስት ስላለ ይመስለኛል እንግዲህ ከሂዝቦላ ጋር መደራደር ያልተቻለው።
1: ከአንድ ሰው ከአንድ ቤት ውስጥ አሁን በአንድ ቤተሰብ ብዙ ሰዎች አሉ አይደል? ወደዛ የሚተኮሰው ነገር ወይም ጥቃት የሚደርሰው እዛ ቤት የሚወጣው ያንን ቤተሰብ ያጠቃልላል። ሊባኖስ እንደ ሀገር መታየት አለባት። እዛ ውስጥ ያለ እንቅስቃሴ የሊባኖስ መንግስት ማስቆም አለበት። በጎን ሂዝቦላን መደራደር ትቶ የሊባኖስ መንግስት መደራደሩ እሳየው ነው። ጥሩ ነው ሀሳቡ እኮ በመርህ ደረጃ ጥሩ ነው። ውጤት አለው ወይ ነው
0: ውጤቱ? እንግዲህ የሊባኖስ መንግስት አቅም ነው እየወሰነው ያለ። ዞሮ ዞሮ ጥቃቱ ጉዳቱ በእስራኤል ላይ ነው የከፋው ነው የሚታየው። ና እንግዲህ ምን እርምጃ እንደሚወሰድ እናያለን። ካልሆነ እኮ ያው እንግዲህ በሀገር መካከል ጦርነት መግጠም ማለት ነው። የሊባኖስ መንግስትና መከላከያ ሰራዊት ላይ እንግዲህ ጥብቅ የሆነ ቁጥጥር ማድረግ ያስፈልጋል። እናያለን እንግዲህ ደግሞ በዛሬው ግንኙነት የሚወሰነው ውሳኔ።
1: ጥሩ። ሌላው ርዕሰ ጉዳያችን እንግዲህ ግጭት ባለባቸው አካባቢዎች በተለይ እንደ ጋዛ ባሉት የሚንቀሳቀሱ የእስራኤል ጸጥታ ጥበቃ አባላትና የሕክምና ባለሙያዎች ወሲባዊ ጥቃት ፈጽመዋል በሚል የተባበሩት መንግስታት ድርጅት በጥቁር መዝገብ ለማስፈር የወሰነበት ሁኔታ እንዴት እስራኤል ትመለከተዋለች? ያለው ሁኔታ እንዴት ነው?
0: ይሄ ነገር በጣም አወዛጋቢ ጉዳይ ነው። እስራኤልን በጣም አስቆጥቷል። እንግዲህ የተባበሩት መንግስታት ድርጅት ዋና ጸሐፊ ምንድን ነው ያሉት? በጻፉት በተባበሩት መንግስታት ድርጅት ለሚያገለግሉት የእስራኤል አምባሳደር በላኩት ይፋዊ ደብዳቤ እንዳልከው በዚህ እንግዲህ ጸጥታ በተጓደለባቸው በአካባቢው አወዛጋቢ አካባቢዎች ጋዛ፣ ሰርጥ፣ ይሁዳና ሰማሪያ፣ ሌሎችም ግጭት ያለባቸው ቦታዎች አሸባሪዎች ለምሳሌ ዳአሽና ሀማስ በዚህ ጉዳይ እንግዲህ የነሱ የጥቃት እንቅስቃሴ አንዱ አካል ነው። ምክንያቱም ሆን ብለው ራሳቸው በቪዲዮ ቀርጸው የሚያደርሱት ንጽታዊ ጥቃት ስለሚለቁት ማያፍሩበትም ድርጊት ነው። የእስራኤል መከላከያ ሰራዊት እንግዲህ ባለም አቀፍ ደረጃውን የተጠበቀ ህግና መመሪያ ደንብ ያለው ዓለም አቀፉን ህግ የሚያከብር መከላከያ ሰራዊት ከነዚህ ነው ከዳሽና ከሃማስ ጋር እንዲመደብ ባንድ መዝገብ ተርታ እንዲመዘገብ ወሰነው የተባበሩት መንግስታት ድርጅትና እስራኤልን በእጅጉ አስቆጥቷል። አንዲት ሀገር ወቅና ያላት ሀገር ራስዋን የቻለች ሀገር መከላከያ ሰራዊት ከዳሽ ጋር ከሃማስ ጋር መመደቡ እንደ ጦርነት ባለባቸው አካባቢዎች እንዲህ አይነት ችግር አይፈጠሩም አይባልም ምንም ይሁን ምን ምናልባት ግን ደግሞ ከዳሽና ከሃማስ ጋር እኩል ነው ብሎ የህክምና ባለሙያዎችን መከላከያ ሰራዊቱን አባላት ማረሚያ ቤት ውስጥም ነው እንግዲህ እስር ቤትም ውስጥ ማረሚያ ቤት ውስጥ በፍልስጤማውያን ላይ ጾታዊ ጥቃትና ያስገድዶ መድፈር ሁኔታ ይፈጸማል። ይህንን በተለያየ ምንጮች እንዳረጋገጡ ነው የተባበሩት መንግስታት ድርጅት እስራኤልን በዚህ ምክንያት ያው ህጥቁር መዝገብ ከሃማስም ከዳሽም ጋር ትመደባለች ብሎ የወሰነው። እስራኤልን አስቆጥቷል ሰጠኝ የእስራኤል ውጭ ጉዳይ ሚኒስትርም ከተባበሩት መንግስታት ጽፈት ቤት ዋና ጸሐፊ ከጽፈት ቤታቸው ጋር ያለን ግንኙነት እናቋርጣለን ሲል ወስኗል። ግን የሁኔታ ያዋጣል ወይ ነው እንግዲህ የተባበሩት መንግስታት ድርጅት አንድ ትልቅ ዓለም አቀፍ አካል ነው። ቀላልም አይደለም። በእስራኤል ላይ ያለው አመለካከት ቢታወቅም ደግሞ ይሄ ደግሞ በእጅግ የከፋ ነው። እዚያው ዓለም አቀፍ መድረክ እስራኤል ምን አይነት ክስ እየቀረበባት እንደሆነ እናውቃለን። ይሄ ራሱ እንግዲህ ደግሞ ነገነ ጎዳ ምን መዘዝ ያመጣል የሚታይ ጉዳይ ነው። አንተ መጨመረው ካለ ሰጠኝ።
1: እኔ የተባበሩት መንግስታት ድርጅት የሚባለው አካል ራሱ አሁን ጥርስ የሌለው አንበሳ ነው። በመጀመሪያ የኔ የግል አመለካከት ይሄ ነው። ከዛ ውጭ እንደውም እስራኤልን ለማወገዝ የተቋቋመ ድርጅት ነው መስሎ የሚታየው። አሁን በአለም ላይ እውነት ጦርነት የሌለባቸው ቦታዎች የሉም። በቪዲዮ የሚለቀቁ በአፍሪካ ምን አይነት ግፍ ነው? በሰዎች በጅምላ አይደለም የሚገደሉ በተለያዩ ሀገራት በዩክሬን እና ሩሲያ ጦርነት ምን አይነት ችግር ነው የደረሰ በሌላው ዓለማት በኢራን አሁን ኢራን ዜጎቿን አሁን ከእስራኤል ጋር ከአሜሪካ ጋር ተባበሩ የተባለችው የሚባሉትን በአደባባይ አይደለም ምትሰቅላቸው ምትገድላቸው። የተባበሩት መንግስታት እውነት የተባበረ ነው? እውነት ዘገባው ሪፖርቱ ህጋዊ ነው? ላንዱ ያዳል አይደለም ወይ? ለፍልስጤማውያን ብቻ ነው ወይ ቆምኩ ሚል? እኔ ግራም ያጋባት ድርጅት ነው ብዬ ነው ማስብ። እንደውም አሜሪካና እስራኤል በዚህ ድርጅት ላይ ያላቸው አቋም ጥሩ ነው ብዬ ነው ማለት። ወደፊትም ከድርጅቱ ሊወጡ የሚችሉበት ሁኔታ ጭምጭምታ አለ። እና አንድ ድርጅት ዓለም አቀፍ ነው ከተባለ በአባላቱ በአፍሪካ ላይ የምናየው ስንት ነገር ነው፣ ስንት ነገር ነው በእውነት። የአፍሪካው ሰው አይደለም አገር አይደለም። እነሱ ደስ ካላቸው ሀያላን ሀገራት ደስ የሚላቸው ከሆነ በአፍሪካ ምድር የፈለገው ቢደረግ በጸጥታ ነው የሚመለከቱና የተባበሩት መንግስታት ድርጅት ውሳኔ ምንም ፋይዳ የለሽ ነው ብዬ ነው ማስበው።
0: ያው ዞሮ ዞሮ ግን ከባድ ነው አሁን ያስተላለፈው ውሳኔ እንዳልከው። ዳሽ ማለት እኮ
1: ምን ግን ያመጣል?
0: በቪዲዮ የሰውን አንገት የሚቀላዩ እኔ ጀግና ነኝ እያለ በዚህ ድርጊት የሚኮራ አሸባሪ ድርጅት አካል እስራኤልን ከዚህ ድርጅት ጋር እኩልናት ብሎ መመዝገብ ከባድ ነው ውሳኔው። ለማንኛውም ግን እንዳልከው ጸረ እስራኤል የሆነ ድርጅት ነው ማለት ይቻላል። ጸረ የሚለው ትንሽ የተጋነነ ቢመስልም እስራኤል የሚቃወም ድርጅት ነው።
1: ሚዛናዊ ቢሆን ኑሮ በአለም ላይ እንዲ አይነት ነገሮችን በሪፖርቱ የሚገልጽ ቢሆን የትም ሀገር ሲፈጸም ሁላችንም በማንም ዜጋ በማንም ሀገር ዜጋ ላይ አላግባብ የሆነ ነገር እንዲፈጸም ማንም አይፈልግም። ግን በእስራኤል ብቻ ወይም በተወሰነ አካል ለይቶ እሱ ነው ትክክል ያልሆነ
0: ሚዛናዊ አይደለም። አዎ፣ ሌላው አሜሪካና ኢራን ነው። አሁንም እንግዲህ ትናንት ሊፈራረሙ ነው የሚባል ወሬ ሰምተን ነበር። የተዳረሰ መረጃ ወጥቶ ነበር። ለ60 ቀናት የተኩስ አቁም ስምምነት የሚቆይ ለ60 ቀናት የሚቆይ የተኩስ አቁም ስምምነት ላይ ሊፈራረሙ ነው። እንግዲህ በዚህ 60 ቀናት ውስጥ ደግሞ ወደ ቋሚ ሰላም ለመድረስ ድርድር ይካሄዳል ሲባል ሰምተን ነበር። ሌሊቱን ደግሞ ጥቃት እንደደረሰ ሰምተናል። እንግዲህ አንዱ ባንዱ ላይ ያለው ሁኔታ እንዴት ነው? ምን ይመስላል?
1: ግጭቱም ድርድሩም ቀጥሏል ተብሏል። አንዱ ሲያጠቃ ሌላኛው አጸፋ መልስ የመውሰድ የፈሪ ዱላ እንደሚባለው ነው። ለይቶላቸውም አይዋጉም፣ ለይቶላቸውም አይታረቁም። በምን እንደሆነ አወቅም። አሁን ኢራንና አሜሪካ ያሉበት ሁኔታ ለማንም ግልጽም አይደለም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህ ነው ይሉናል። ከኢራን መሪዎች ደግሞ የተለያዩ መግለጫዎችን እንሰማለን። የት ላይ ነው የሚቆመው? መቼ ነው የሚፈራረሙ? እውነት ሰላም ያመጣል ወይ የሚለው ነገር ግራ የሚያጋባ ነው። ግን አንድ እንደው ግልጽ እየሆነ የመጣው ጦርነቱ ከእንግዲህ የማይነሳ መሆኑን ነው። ያ ማይሆን ከሆነ ደግሞ በጦርነት ውስጥ 40 ቀን 12 ቀን በሁለት ዓመታት ውስጥ ወደ 52 ቀናት ተዋግተን ምን አመጣን የሚለው እንግዲህ ለወደፊት በጣም በትልቁ የሚገመገም ነው። ሌላው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ካረጉት ቃለ ምልልስ ለአሜሪካ ጥሩ ያልሆነ ስምምነት ቀይ መስመር ማለፍ ነው ብሏል። እስራኤልስ ለአሜሪካ ብቻ ነው
0: ስለዚህ የተነሳች አይደለም እኮ አሁን አንሰማም ብዙ
1: እኮ ለአሜሪካ ጥሩ ያልሆነ ቀይ መስመር ማለፍ ነው አሉ። ሁሉም እንግዲህ እንደዛ ከሆነ እስራኤልስ ለእስራኤል
0: ስካውን ኒኩለር ጦር መሳሪያውን አሜሪካም ትቃወም ከሆነ እስራኤል ማላማ አሱ ነው የኒኩለር ጦር መሳሪያ እንዳይኖር የሚሳኤል ግንባታ እንዳይኖር ነው እንዳልከው እስራኤል ሲሉ አይሰሙም ግን ከጠቅላይ ሚኒስትሩ ጋር ውይይት እንዳላቸው ነው ምን ሰማው በስልክ ይወያያሉ ይባላል። እስራኤል ሲሉ ግን አይሰማም
1: እኮ ስኖ እና ይሄ ግራ የሚያጋባ ነው። የት ይቆማል የሚለውን ጊዜ ወስደን የምናየው ካልሆነ በየቀኑ የምናነሳው ነገር ነው። ተፈራረሙ ተብሎ በሰማንና ነጥቦች እንደዚህ እንደዚህ ናቸው ብለን ማንሳት በቻልን ለተንታኞች ስራሱ ግራ አጋብቷል አሰልችቷልም ይቅርታ እንጂ
0: ተሰልችቶ ማይቀር ነገር ስለሆነ በጣም ወሳኝ ጉዳይ ነው። መካከለኛው ምስራቅ ኢራን የኒኩለር ጦር መሳሪያ ይሄ ሲነሳ እንጂ እንዳልከው በጣምም ከማሰልቸትም በላይ ነው ቃል አይገልጸውም ነው የሚባለው። ምናልባት ይሄ 60 ቀን እንግዲህ የእግር ኳስ የዓለም እግር ኳስ ጨዋታ በየአራት ዓመት አንድ የሚካሄደው እሱ አለ አይደል በቅርቡ ይጀምራል ከ13 ቀናት በኋላ ይመስለኛል ባለስልሳት እና እንደው ምናልባት ይሄን ግንዛቤ ያደረገ ይሆን 60 ቀናት እንዲሁ ለዘብ አድርጎ ለመቆየት እንደዛም ሳይሆን አይቀርም ነው የሚባለው እና ያለን እንግዲህ እንዲህ ነው።
1: ሌላም አማራጭ ያላቸው ወርቅ ነሽ አሁን የዓለም የእግር ኳስ ጨዋታ በሰሜን እስራኤል በሰሜን አሜሪካ ይካሄዳል በሶስት ሀገራት በአሜሪካ ካናዳ እና ሜክሲኮ አዘጋጅነት ነው። ዋናው ወደ 11 የሚሆኑ ስታዲየሞች ግን ያሉት አሜሪካ ውስጥ ነው። በአሜሪካ ነው አብዛኛው ጨዋታ የሚካሄድ በሌሎች ሀገራት የተወሰነ ጨዋታ ነው እና አሁን በዚህ ሰዓት ዓለም ፊቱን ወደዛ በሚያዞርበት ሞንዲያልን ለመከታተል የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጦርነት ትኩረት ያደርጋሉ የሚል ማንም ሰው የለም። እየቀዘቀዘ የሚሄድበት አሁን እንደሚባለው አንዳንድ ተንታኞች እንደሚሉት ዶናልድ ትራምፕ ከገቡበት በምን መልኩ ወጣለሁ የሚለው ነው የሚያሳስባቸው ተብሏል። እናየዋለን ወርቅነሽ። ወደ ፕሮግራሞች ተማለፋችን በፊት እንግዲህ ዛሬ ባንቺ አዘጋጅነት የሚጀምር አዲስ ፕሮግራም አለ ባህላዊ ሴቶችና ታሪክ የተሰኘ ነው። እስኪ ስለ ፕሮግራሙ ባጭሩ ንገሪና ወደ እሱ እንላለን።
0: አዎ ሰጠኝ አመሰግናለሁ። እንግዲህ አዳዲስ ፕሮግራሞች ለመጀመሩ ሊናስባለን ካለው የጊዜ ጥረት የስራ ብዛት አንጻር ነው እንጂ አዳዲስ ፕሮግራሞችን ያም ሆኖ ያው እየጀመርን ነው። አንተ በቅርቡ ስፖርትን ጨምረህ ይዘሃል። የብዙፊት የቆየ ቢሆንም የተወሰነ ጊዜ ተቋርጦ ነበር። አሁን ደግሞ እኔ እንግዲህ ዛሬ እንዳልከው ባህላዊ ሴቶችና ታሪክ ባህላዊ ሴቶች የኢትዮጵያ ህዳውያን እንግዲህ ኢትዮጵያም ሲጠቀሙበት የነበረ ከዚህም ያስቀጠል ነው የተለያዩ ሴቶች አሉ በእነሱ ዙሪያ ተኮረ ነው። ታሪክ ደግሞ ያው እንግዲህ ታሪካችንና እስራኤልን ሀገር ታሪክም ትኩረት አድርጎ የሚሰራ ነው። ፕሮግራሙ ሰፊና አሳታፊ አስተማሪ ይሆናል ብለን ነው የምናስበው። ብዙ ተዘጋጅተንበታል። ዛሬ ነው የመጀመሪያው ክፍል የሚቀርበው። እንግዲህ አድማጮች አስተያየታቸውን በስፋት ይሰጣሉ ብለን ተስፋ እናደርጋለን። ከአድማጮች አስተያየትም ፕሮግራሙን ማሻሻል ይቻላል። እንግዲህ ዛሬ የመጀመሪያ ክፍል ነው፣ ግን በደንብ መግቢያ ተዘጋጅቶለት ከዚህ በበለጠ ያው ፕሮግራሙ እየተሻሻለ ሰፋ እያለ ነው የሚሄደው። የመጀመሪያ ክፍል ነው እንግዲህ ዛሬ ስለ ባህላዊ ሴቶች ስለ ቁቤ ነው የምንወያየው። ቁብ
1: ጥሩ ነው እንግዲህ በተቻለ መጠን ያው የኢትዮጵያ ይሁዳን እስራኤልን ያለም በሀገራችን ያለውን ሁኔታ መለከት መሆኑ ጥሩ ነው። እንግዲህ መልካም እድል እንላለን።
0: አመሰግናለሁ።
1: ወደ ፕሮግራሙ እናልፋለን። እሺ

0: ክቡራትና ክቡራን አድማጮቻችን ጤና ይስጥልን እንደምን አላችሁ? እነሆ ፕሮግራማችን ጀመረ። በዚህ ዝግጅት ማህበራዊ ታሪካዊና ባህላዊ እሴቶችን እናነሳለን እንወያያለን። ባለሙያዎችና ልምድ ያላቸው አዋቂዎችም ሐሳብና አስተያየታቸውን ይሰጣሉ። በዛሬው ዝግጅታችን ስለ እቁብ ወይም ቁቤ እንወያያለን። እቁብ ወይም ቁቤ ምንድነው? እቁብ ማለት ሰዎች በቡድን ተስማምተው በተወሰነ ጊዜ በወር ወይም በሳምንት የተወሰነ ገንዘብ ያዋጡ እጣ ይወጣለት አባል በየተራ የገንዘቡን ድምር የሚወስድበት ባህላዊ የቁጠባና የብድር ዘዴ ነው። ይህ ማህበራዊ መሰረት ያለው የሀብት መፈጠርን ራስን መርዳትንና ማህበራዊ ትስስርን የሚያጠናክር የቁጠባ ባህል ነው። በአሁኑ ወቅት ደግሞ በተለያዩ ዲጂታል መተግበሪያዎች አማካኝነት መጠቀም ተጀምሯል። የእቁብ ባህል የኢትዮጵያ ቤተ እስራኤል በገጠሪቱ ኢትዮጵያ ሲጠቀሙበትና ከትውልድ ወደ ትውልድ ሲተላለፍ የኖረ ባህላዊ ዘዴ ሲሆን በእስራኤል ሀገርም ማህበረሰቡ እየተጠቀመበት ይገኛል። ለመሆኑ ባደገችው እስራኤል የእቁብ አገልግሎት እንዴት ይታያል? ስለ እቁብ አንዳንድ ሰዎችን አነጋግረናል። ወይዘሮ ጎንደርት ያለው እንዴት ትለናለች?
1: እና እንግዲህ ስለጠየቅሽኝ ነገር አመሰግናለሁ ይታለም። እና ቁቤ ማለት ልክ እንደገለጥሽው ኢትዮጵያም ሳሉ ወላጆቻችን አጠቃላይ ህብረተሰቡ ይጠቀምበት ነበር። ምክንያቱም ገንዘብ ለመቆጠብ የሚረዳ ነገር ነው። ምክንያቱም ዝም እየሰብስቤ ይዘዋለሁ ብቴ አይያዝም። በዚህ ስታኖሪው በዚህ ይጠፋል። አኑሪዋለሁ ብቴ ደግሞ በቸገረሽ ጊዜ ሄደሽ ታነሸዋለሽ።
0: ሌላው ከእቁብ ጥቅሞች መካከል አንዱ ማህበራዊ ግንኙነት መፍጠሩ ነው። ማህበረሰቡ እቁቡ በሚደርስበት ቀን ተሰባስቦ ገንዘቡን ከማዋጣት ከማሰባሰብ ለሚደርሰው አካል ከመስጠት በተጨማሪ አንድ ላይ ይወያያል። ማህበራዊ ግንኙነቱ ይሰፋል። በደስታና በሐዘን አጋጣሚዎችም ይገናኛል። የአንድ እቁብ አባልን ሲባል እንሰማለን እና በህብረተሰቡ መካከል የሚፈጥረው ማህበራዊ ትስስርም ሰፊና በጎ ተጽዕኖ እንዳለው ይነገራል። ወይዘሮ ጎንደሪት ስለ ማህበራዊ ጥቅሙ እንዲህ ትለናለች።
1: ከዛ ደግሞ ከህብረተሰቡ ጋር ትገናኝበታለሽ። ብዙ ነገሮችን ሀሳብ ለሀሳብ ትቀያየርበታለሽ። ብዙ ጠቃሚና የሆኑ ነገሮችን ትወያይበታለሽ። ያቺ ወር ስትመጣ እዛው ገንዘቡ ማስቀመጥ ከሰው ጋር ለመገናኘት ትጓጊበታለሽ፣ ትሳሽበታለሽ።
0: ማህበራዊ ግንኙነት ይፈጥራል።
1: ቀኗ እስከምትደርስ ሰዓቷ እስከምትደርስ ስትገናኝ ራሱ ሰዓቷ አጥሮብሽ ነው የምትለያዩ ከሰዎች ጋር ስትገናኝ ማለት ነው። ሳብ ጨዋታ ቀልድ አለ። በጣም ነው ደስ የሚለው። ዘና ፈታ ብለሽ ነው የምትመለሽበት። መተሳሰቡ፣ መደማመጡ፣ አንዱ ከአንዱ ጋር ሀሳብ መቀያየሩ የራሱን የቻለ በጣም ትልቅ ጥቅም አለ።
0: እንግዲህ እንደሚታወቀው እቁብ የተለያዩ ጥቅሞች አሉት። ቀደም ሲል እንዳነሳ ነው አንደኛው ገንዘብን በቀላሉ ለመሰብሰብና ለመቆጠብ በተለይ ባንክ ባልዘመነባቸው ባንክ በማይገኝባቸው የገጠሪቱ ኢትዮጵያ አካባቢ የብድርና የቁጠባ አገልግሎትን ለማግኘት ህብረተሰቡ ሲጠቀምበት የኖረ ባህል ነው። ሌላው ጥቅሙ ገንዘብን በአንድ ጊዜ ሰብስቦ ለሚፈለግ አንድ ዓላማ ማዋል ይቻላል። ሌላው ወለድ የለውም። ባንኮች ወይም ሌላ ድርጅቶች ሲያበድሩ ያው እንደሚታወቀው ባንኮች በወለድ ነው የሚያበድሩት። ድርጅቶችም እንግዲህ በወለድ ሊያበድሩ የሚችሉ ድርጅቶች ይኖራሉ። ያነ ተበዳሪ አካል ይህን ገንዘብ ሲመልስ ሙሉ የተበደረውን ብቻ ሳይሆን ተጨማሪ ወለድም ይከፍላል እና እቁብ ግን ወለድ የለውም። ያው በየወሩ ዕጣ ይወጣለት ሰው ገንዘቡ ይደርሰዋል ይመልሳል። ወለድ የለውም። ከዚህ አንጻር ጥቅሞች አሉት። እንግዲህ ሰፊ ነው ያለው ጥቅም።
1: እዛ ባሻገር ደግሞ ገንዘቡ ሳታስቢ ነው የሚሰበሰብልሽ። እንዲያ ብሎ ተጠራቅሞ በሚደርስ ጊዜ አንድ ጊዜ ቁጥር ብሎ ሲመጣልሽ ለፈለግሽ ላሰብሽው ነገር አንድ ጊዜ ታሟይበታለሽ ማለት ነው። እና ቁቤ ማለት ሳታስቢው የምታገኙ ገንዘብ ማለት ነው። እያኖርሹ ቢሆንም ተጠቃሎ ሲመጣልሽ ግን አንጀት ያነሳል። በተለይ ስንት እንደሚጣል እያንዳንዱ ስንት እንደሚጥል የገንዘቡ ብዛትና ማነት ይወስነዋል። በብዛት ከተጣለ እስከ 50-60 ሺህ የሚደርስ ገንዘብ ሊደርስ ይችላል። በጥቂቱ ከሆነ ደግሞ እስከ 15-16-20 ሺህ ሊደርስ ይችላል። ያን ተጠራቅሞ ሲመጣ በጣም ነው የሚጠቅመው።
0: ስለዚህ የቁጠባ ዘዴ መቆጠቢያም ይሆናል።
1: የቁጠባ ዘዴ ለምሳሌ ያክል አንድ ነገር ልታደርጊ ገና ለአንቺ የሚመጣው 2 ወር ወይም 3 ወር በፊት በኋላ የሚደርስ ከሆነ ከአንዱ ጓደኛሽ የሚደረሰውን ቁም የተቀበለሽ አንቺ ዋንንሽ ተፈጽሚና ያን ያን ሲደርች ደግሞ ለዛ ተመጥሻለሽ አልተግባብተሽ አብረሽ ከዛ ሰው ጋር ትትኖሪ ማለት
0: ከባንክ ምንድነው ልዩነቱ አሁን በባንክ ቢቀመጥ ይሄ ገንዘብ ምንድነው ልዩነቱ በባንክ ማስቀመጥ አይቻል
1: ባንክ ሁሉ ግዜ አሁን አስበሽ ያው ህሳይ ሆን ብለሽ በባንክ በጆር ጆርሹ ካልሆነ ከቤት አጠራቅሜ ባንክ ዘጋለሁ አትይ ባንክ ብናስቀምጣላቸው ተብሎ በተለይ አሁን በቢታሎም በዛም ቀበሉ ሰው ባንክ ስናስቀምጥ ያለው ታይቶ ይቀነስብናል ወይም ደግሞ ያለው ታይቶ አይሰጠንም የሚል ስጋት ያላቸው ሰዎች ገንዘብ በእጃቸው ይዛል ያ ገንዘብ በገንዘብ በእጃቸው አንደኛ ከቤትሽ የሚያጋጥምሽ አይታወቅም ሁለተኛ እየተመዘዘ ነው ማለት በእጅ ያዙት ገንዘብ አይበረክትም ይሄ ቆቤ ግን ቆቤ ያለ ብለሽ ነው ያችን ገንዘብ ቋጥረሽ ታስቀምጫ ይሄዳለሽ ትሰበሰባለሽ እንደገና ደግሞ ባንክ ገንዘብ ማለት ነው ሳይሆን ብለሽ ከዘጋሹ በፈለግሹ ጊዜ አታመጪው ጊዜውን ጠብቀሽ ካልሆነ አሁን ዛሬ አቸግሮኛል ጊዜ መዝዣ ማምጣት አልችልም ቢካዶን የሚሆን ሳይሆንም ይሁን
0: የቁምስ ቢሆን አሁን የቁም ተራ አለ
1: የቁም ተራ አለው ግን ያነ ተራ አንቺ ከሰው ጋር ከዛ ከምትጠጭ ሰው ጋር ከተግባባሽ ይሄኛው ፊት የደረሰው ለጊዜው ማይጠቀምበት ከሆነ ከዛ እንደ ብድር አርግሽ ታመጫው ትጋደጅበት ግን ከሰው ጋር መግባባት ያስፈልጋል ያነ ሲቸግረው አንቺ የምትጠጪው ከሆነሽ አንቺን ሲቸግርሽ ደግሞ ያነ ሰጥሽ ይገዳደዱበታል
0: በእቁብ የተሰበሰበውን ገንዘብ

0: ይጠይቃል። ጥያቄ አለ፣ ከየት መጣ፣ ምን መጣ፣ ብዙ ውጣ ውረድ ነበረው። አሁን ግን ብዙ ጊዜ እነሱም እያወቁት ነው። እንደገና ሰውም ደግሞ ብዙ ጊዜ ገንዘቡን ተቀብሎ ወደ ቁብ አይደለም የሚያደርገው፣ ገንዘቡን ተቀብሎ ወደ ሆነ አስፈላጊ ነገር ነው የሚያደርገው። ለምሳሌ ቤት የሚገዙ ከሆኑ
1: ወደ ባንክ ላይ ገባ ይችላል።
0: አዎ፣ ወደ ባንክ ላይ ገባ ይችላል። ለምሳሌ አሁን አንድ ሰው ቤት ሊገዛ ተጎደለው፣ ከዛ ጓደኛው ቁቤ ከደረሰው ተበድሮ ሞልቶ ነገ ማልዳ ያን ቁቤ ሲደርሰው ደግሞ ለዚህኛው ይመልስለታል። እንደዛ የሚሰሩ ብዙ ሰዎች አውቃለሁ። እና ቢሆንም ደግሞ የግዱን እየተከፋፈለ እየተቋ አሁን ኮስቶማት አለ። ያን ገንዘብ በኮስቶማት ማግባት ይቻላል።
1: ከስፖማት በውጭ ወደ ባንክ ማስገባት ይቻላል።
0: ውስጥ ገብተሽ ላይቀበሉሽ ይችላሉ። ውጣ ውረድ ሊኖረ ይችላል። ግን የሚያውቅ ሰው ይዘሽ በኮስቶማት እግዚአብሔር ይመስገን ልጆቻችን አሉ። በኮስቶማት 30 ሺ ከሆነ 15 ሺ አድርገን ማግባት እንችላለን። 20 ሺ ከሆነ 10 ሺ አድርገን ማስገባት እንችላለን። ችግር አይመጣም።
1: ከህግ አንጻር ያለው ተቀባይነት ምንድን ነው? ህጉን በሚመለከት ያለውን አንድምታ ከህግ ጠበቃ አቢቢተው ጋር እንወያያለን። የህግ ጠበቃ አቢቢተው ጤና ይስጥልን፣ እንደምን አለ?
2: ጤና ይስጥልኝ ወርቅነሽ፣ እንዲሁም በአድማጮች ደህና ነኝ።
1: እናመሰግናለን። የህግ ጠበቃ ሙያዊ ማብራሪያ ልትሰጠን ፈቃደኛ ስለሆን ከልብ ነው የምናመሰግነው።
2: ለአንቺ አመሰግናለሁ።
1: ጥሩ። እንግዲህ የህግ ጠበቃ አቢቢተው አንተ የኛን ማህበረሰብ ያው በቅርብ የዕለት ከዕለት እንቅስቃሴውን ስለምታውቅ እንዳው በዚህ በእስራኤል ሀገር እቁብ ተቀባይነቱ ከህግ አንጻር እንዴት ይታያል?
2: አዎ፣ እንግዲህ በመሰረቱ እቁብ ማለት ቀደም ሲል እንደጠቀሽው በገጠሪቱ ኢትዮጵያ በነበርንበት ጊዜ በቤተሰብ ደረጃ፣ በጉርብትና ደረጃ፣ በጓደኝነት የሚተዋወቁ የአንድ አካባቢ ሰዎች ወይም በዝምድና የተያዙ ያላቸውን ግንኙነት ለመጠቀምና ለማጠንከር እንዲሁም ደግሞ የገንዘቡ ሁኔታ በየጊዜው ከብለ መሰብሰብ ስለሚቸግር ወጣ እያደረጉ ገንዘብ የሚሰበስቡበትና የሚከፋፈሉበት ሁኔታ ነበር። ይሄ በከተማዎች አካባቢ ከፍ ብሎ አካባቢውን በርከት ያለ ሕዝብ ያቀፈ እድር የሚባል ተመሳሳይ ነው። ግን የዕቁብ ሁኔታ በጓደኛም በቤተሰብም በጠባቦል በውቅያ የተመሰረተ ማህበራዊ ኑሮ ነው ማለት ነው።
1: ጥሩ። እንግዲህ የህግ ጠበቃ አቢቢተው አንተ የእኛን ማህበረሰብ እዛም ኢትዮጵያም በነበርንበት ጊዜ እዚህ ያው በቅርብ የዕለት ከዕለት እንቅስቃሴውን ስለምታውቅ ስለ እቁብ ያለህ ግንዛቤ በገለጽከው መሰረት ሰፊ ነው። ይህ የዚህ እቁብ ተቀባይነቱ በተለይ ደግሞ አንተ የህግ ባለሙያ ነህ፣ መተዳደሪያ ደንብ አለው። በእርግጥ እንግዲህ በአባላቶቹ መካከል ይኖራል። በእስራኤል ሀገር ግን እውነት ያ የመተዳደሪያ ህግና ደንቡ በደንብ ተጽፎ ኃላፊዎች ተመርጠውለት ነው ወይስ የሚካሄደው ወይስ እንደው ዝም ብሎ ነው? እንደው ከህግ አንጻር ተቀባይነቱ ምን ያህል ነው?
2: እንግዲህ ህግ ከዚህ በፊት በማህበረሰብ ደረጃ የነበሩትን ልምዶች፣ የነበሩትን አስተዳደሮች፣ የነበሩትን ሁኔታዎች የሚያፈርስ አይደለም። ለምን ህግ ወደ ፍርድ ቤት በሚቀርብበት ጊዜ በሶስት ደረጃ ሊቀርብ ይችላል። አንደኛ ስምምነትን በመለከት ለምሳሌ በጽሁፍ ከሆነ በጽሁፍ በዚህ ቀን ነገሌ ነገሌ በተገኙበት ለምሳሌ ገንዘብ ማበደርም ብናይ አቶ ገሌ አበዳሪ አቶ ገሌ ደግሞ ተበዳሪ ተብሎ ተፈርሞ በምስክሮች የጸደቀው በፍርድ ቤት ሙሉ ተቀባይነት አለ። በሁለተኛ ደረጃ በጽሁፍም ባያደርጉት በቃል እንግዲህ እኛ ጎረቤቶች ነን፣ ዘመዶች ነን፣ እንተዋወቃለን፣ በአንድ ላይ ሆነን እቁብ እናቋቁም፣ ይህ እቁብ ያው ይህን ያህል አባላት አለው፣ ማንኛውም አባል ለመግባት ይፈልግ ሁሉም አባላት መስማማት አለባቸው። የገንዘቡ ሁኔታም በየወሩ ይህን ያህል ነው፣ በወር አንድ ጊዜ ነው፣ በሁለት ሳምንት አንድ ጊዜ ነው ብለው ነገሮችን ያደርጋል። ይሄ ጉዳይ ወደ ፍርድ ቤት ሲሄድ ሰዎች ተጠይቀው የሚሉትን ፍርድ ቤቱ ሊቀበል ይችላል። ከዚህ አንጻር ስናየው እስራኤል ሀገር አንደኛ እንዳልሽው በጽሁፍ የሚሆን ነገር የለም። በእቁብ ደረጃ ግን በቃል ደረጃ ተስማምተው ተነጋግረው ያው ያውቁታል። ቀኑን ያውቁ ይወስናሉ፣ ገንዘቡን ይወስናሉ። ጠዋት ነው ከሰዓት በኋላ ነው፣ ሁሉም ከወሰኑ በኋላ ነገሮችን ያካሂዳሉ፣ ይፈጽማሉ፣ ገንዘቡ ይጣላል። በብዙ ቦታ እንደማየው ከሆነ ጽሁፍ አለ፣ ገሌ ገሌ ገሌ የቁቡ አባል ናቸው፣ እያንዳንዱ የሚያወጣው ገንዘብ አለ፣ ተራ ይጣላል፣ እጣ ብሎ ይጥላሉ፣ እጣ የደረሰው

0: በተሰጠው መሰረት ይሄዳል እንደታያል። ካን ገንዘብ ከተቀበሉ በኋላ ሁለት አማራጭ አላቸው። እንግዲህ ብዙ ኢትዮጵያን የሚያደርገው አንደኛ ያ የተቀበለው ሰውዬ ወስቶ እስካሁን ድረስ ችግር አላጋጠም ባንክ ያስገባል። ምክንያቱም እቁብ ቢያንስ በዛ ቢባል ከ12 ከ15 በበላይ ሰው የለም። ያ ሲባዛ ማስገባት ይችላል። በአንድ ጊዜው ባንክ ወይም ደግሞ በሁለት ጊዜ በተለያየ ምክንያት ሊያስገቡ ይችላሉ። ባንኩ እስከዚህም ድረስ ተጽዕኖ የሚያመጣባቸው የለም። ምክንያቱም በመቶ ሺህ እዚያ በላይ የሚቆጠር ገንዘብ የለም። ችግሩ ምናልባት አንዳንድ ቦታ ላይ ኢትዮጵያ ሃይማኖት ነበር፣ ባህል ነበር፣ ምን ይሉኝ ነበር። ከዚህ ሀገር ግን በአንዳንድ ጉዳዮች አንዳንድ ቦታ ላይ ጠይቅ ደርሳቸው እና ያንን ገንዘብ ተቀብለው ሄደው ቦታ ይቀይራሉ ወይም ይጠፋሉ። በዚያ ደረጃ ብዙ ሰዎች አይ ገሌ እንደዚህ አርጎ አጭበርብሮ ሄደ የሚል እንትነል እስካሁን ድረስ በክስ ደረጃ ያየሁት የለም። በሽምግልና በንግግር እንደዚህ ያደረገ በሚል ግን ብዙዎች አሉ ማለት ነው።
1: አዎ፣ እኔም እንደው ላነሳው ያሰብኩት ሀሳብ ይሄው ነው። በአንድ በኩል ቆብ ጥቅም አለው እንዳልነው፣ ማህበራዊ ጥቅሙ ገንዘቡ ተሰብስቦ አንድ ላይ ለሆነ ቁም ነገር ይውላል። ይሄ እንግዲህ በባህል መቼም ህዝቡ ከትውልድ ወደ ትውልድ ሲያስተላልፈው ሲጠቀምበት የቆየ ጥሩ ማህበራዊ ባህል ነው። ግን ደግሞ እዚህ ሲባልም እንደምንሰማው ስጋቱም ራሱ ቢሆን ተብሎ የሚፈራው ስጋት አንዱ አባል አሁን ገንዘቡን ተቀብሎ ከተቀበለ በኋላ ለሌሎች አልመልስም ቢል የነዛ ሰዎች ገንዘብ ገና ያልተቀበሉት ተረኞቹ ይህን አልመልስም ያለ አባል በምን መንገድ ነው ለህግ የሚያቀርቡት? እንዴት ነው ገንዘቡን መቀበል የሚችሉት?
0: ቅድም እንዳልኩት እንግዲህ እቁቡን ሲመሰርቱ የአባላት ምዝገባ አለ። በየእቁቡ የሚወጣ የሚሰጥ እያንዳንዱ የሚያወጣው ገንዘብ አለ። ይህን ጽሁፍ እቸም እንግዲህ ብዙዎች የሚያደርጉት በአማርኛ ነው። ወደ ዕብራይስጥ መተርጎም ኖቶሪዮኒ በማድረግ ትርጉሙን ሬቫን በማሰር ወደ ፍርድ ቤት ቢሄዱ ፍርድ ቤቱ ሊቀበላቸው ይችላል። ይሄ አንዱ ነው። ግን እስካሁን ድረስ እንዳየሁት ሽምግልና ምን ነው እናደረግነ የገሌ ዘር ነው ይሄ ገሌ ወንድምነ ተብሎ ገብተህ እንደዚህ ያደረግነ ተብሎ በሽምግልና ብዙዎቹ የመለሱ አሉ፣ ጥቂቶች ደግሞ ሳይመልሱ የቀሩ አሉ። ስለዚህ ማለት የፈለኩት ምንድን ነው፣ ይህን አይነት ጉዳይ አንደኛ በሽምግልና ቢጨረስ ጊዜ አይፈጅም፣ ለፍርድ ቤት ለህግ ጠበቃ ገንዘብ አይወጣም። በዚያው በአገሩ ባህል በሽምግልና የቁቡ አባላት ሸምግለው ነገሩን ዝም ሊያስኝ ይችላሉ። ካልሆነ ግን ወደ ፍርድ ቤት የማሄድ ችልም አላቸው። ጽሁፍም ባይኖር በቃል ደረጃ እኛ ነገሌ ነገሌ የቁቡ አባል ነን፣ በዚህ ቀን በዚህ ቦታ ቁብ እንድንመሰርት ተነጋግረን አጽድቀን በየጊዜው በጣ በተራ ቀደም ሰዎች የሚሰጠውን ገንዘብ እንዲወስዱ ወስነን ነበር። አሁን በዚህ መሰረት ከዚህ በፊት ነገሌ ነገሌ ጣተፈቶ ወስዳቸዋል። አሁን ግን ይሄኛው በዚህን ቀን ተቀብሎ ገንዘቡን አልተቀብላለ ይህን ያህል ገንዘብ ዕዳ ስላለበት እንዲመልስ ክቡር ፍርድ ቤቱ ይዘዝልን በሚል አጼር ወይም ቃለ መሐላ ፈጽመው ለህግ ጠበቃ ካቀረቡ ገንዘቡን መቀበል ይችላል።
1: እንደው አንዱ አባል ገንዘቡን ሳይመልስ ከሀገር ቢወጣስ? ከዚህ በፊት በነበረው አንተ እንዳልከው በጽሁፍም ሆነ በቃል ባዘጋጁት ህግና ደንብ መሰረት የዚህ ሰውዬ ምናልባት ቋሚ ንብረትም ቢኖረው ወይም ተንቀሳቃሽ ገንዘቡን መቀበል ይቻላል ይህ ሰውዬ ከሀገር ቢወጣ?
0: እንግዲህ የቁብ ችግሩ ምንድን ነው? እንደዚህ አባል ከሆነ በኋላ አንድ ከሀገር ቢወጣ ሁለት አይበለው እንጂ ቢሞት ምን መደረግ አለበት የሚል ሁኔታዎች አሉ። በመሰረቱ ፍርድ ቤት ነገሩን አቅርቦ ውጭ ከወጣ የወጣበት ሀገር ይሄ ነው፣ ካለበት ቦታ አድራሻውን ስልኩን በመቀበል ከዚህ ሀገር ፍርድ ቤት ክስ አቅርቦ ግን የተባለ ቱዳዞታለው አድራሻው ይሄ ነበር፣ በዚህ ቀን ከምስራ ዳፕን የሚሄደው ባቴና ዝኖስያ የሚባላለ ያወጣሉ። መቼ እንደወጣ መቼ እንዳልተመለሰ ይህም በማሳየት ፍርድ ቤቱ ነገሩን አይቶ በውጭ ካለበት ለምሳሌ ኢትዮጵያ ከሆነ ያለበትን ከተማ አድራሻውን ስልክ ቁጥሩ መያዝ፣ ከዚያ ፍርድ ቤት ማዘዣ ይሰጣል። 50 ሚፎስ ለትኩ ይባላል። ወደ ውጭ አለበት ቦታ ተመዘገበ ደብዳቤ አስተፈ ደብዳቤ ለካቹ ተቀብሎ ፈርሞ እንዲል 45 ቀን በኋላ መልስ ከሰጠ ይግባይ ከቀረበ በጣም ጥሩ ከለለ ግን በለለበት አስፈረድና ያንን ለሆጣ ለፖላ ቀርቦ ቤት ካለው ንብረት ካለው የጦረታ መብት የተሰበሰበ ካለ የካሳ ገንዘብ ካለ ይህን ሁሉ ማድረግ ይቻላል እና ነገሩ ዝም ብሎ ባየር ላይ ሊቀር አይደለም።
1: የተወሰነ ቡድን አባል ሆነው ያቋቋሙት ወይም የጻፉት ደንብ በህግን ያልተቀባይነት ካለው መልካም ነው። ምክንያቱም ብዙ ጊዜ በቆብ ጉዳይ ጥያቄዎች ስለሚነሱ ነው ይሄን ሐሳብ ልናነሳው ግድ ሆነና አንዳንድ ሰዎች አሁን ለምን በየወሩ ከባንክ አልቆጥብም ማንና ምኝ ገንዘብ እንደዚህ ሰጣለሁ በማለት የሚጠራጠሩ የሚፈሩ አሉ። ከህግ አንጻር ግን አሁን ህግ ጠበቃ አንተ ባስረዳው መሰረት ይሄን ያልከለላልና ተቀባይነት አለው ማለት ነው?
0: አዎ አሎ። አንደኛ በጽሁፍ ሆነ በጣም ያምራል። ያንን ጽሁፉን ሽሮ ተግባራዊ ሳረጅ የቀረው ይከሳል። በቃል እንዲሆን የቁቡ አባላት በሙሉ ቀርበው የነበረው ሁኔታ ህግ ጠበቃ አሳስበው አስነግረው የነበረውን በቃል ከዚያ ቃለ መሀል ላይ ይፈጽማሉ። እኔ አቶ ገሌ ከዚህ በላይ የተናገርኩት በሙሉ በእውነት ላይ የተመሰረተ መሆኑን በፊርማ ያረጋግጣለሁ። ዋሽቼ ቢገኝ ፍርድ ቤቱ የፈለገውን እርምጃ ሊወስድብኝ ይችላል የሚል ፊርማ ያስቀምጣሉ። በዚያ መሰረት የውል ስምምነት ማለት በቃልም ሆነ በጽሁፍ የጸደቀ በፍርድ ቤት ተቀባይነት አለ።
1: በጣም እናመሰግናለን ስለሰጠህን ሙያዊ ማብራሪያ የህግ ጠበቃ አብይተው። መልካም ቀን ይሁንልህ።
0: ለአንቺም ለአድማጮች እናመሰግናለን።
1: እሺ፣ መልካም ቀን። እናመሰግናለን። የተከበራችሁ አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። አስተያየታችሁን ለግሱን። ቀቀ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ወርቅነሽ እሸቴ ነኝ። እስከ ሳምንት ቸር እንሰንብት።
2: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን ሳምንታዊ የኦሪት ትምህርት ክፍልን እናቀርባለን። የዛሬውን ሳምንታዊ የኦሪት ትምህርት ክፍል የሚያቀርቡልን በሪሾል ነጽዮን ከተማ ኢትዮጵያ ይሁዳን ሃይማኖት መሪ የሆኑት ራብ ከፍ ያለው ሞሸ በጋለ ናቸው። እሳቸውን በስልክ መስመራችን ይገኛሉ። ጤና ይስጥልን ክቡር ራብ።
3: አቦይስትልን ሰጠኝ። እንዴት ናችሁ እናንተ?
2: እኛ ደህና ነን። እንግዲህ የዛሬው የትምህርት ክፍል በኦሪት በኩል ምን ይመስላል?
3: ፓራሻት አሻቡ የአሁኑ ሳምንት የምናነበው በሰንበት የምናነበው ፓራሻት ቤሃ አሎትኻ። ቤሃ አሎትኻ ብዙ ነጥቦች አሉበት። ከእነሱ ውስጥ በመጀመሪያ ነጥቦች መጥቀስ እፈልጋለሁ። የመጀመሪያው ዘህድ ለከተ ሜኖራ፣ ቤተ መቅደሱ በነበረበት ጊዜ እንዲሁም በተንቀሳቃሽ ድንኳን በነበረበት ጊዜ እግዚአብሔር ሙሴን የአሮን ዘሮች ሻማ እንዲያበሩ እና ያንን ሻማም 7 ቀን በሙሉ እየተከታተሉ እንዲያበሩ ነው። ባለፈው ሳምንት ስለ ሽቫቲም ማለት ነገዶች የተለያዩ ቁርባኖች አቀርበው ለዊ ዘር አላቀረበም የነበር እና በቃ በሀሳባቸው ይጸጸታሉ። እኛስ እንዴት ቁርባን አናቀርብም በማለት እግዚአብሔርም የእናንተው ከነሱ ይበልጣል አለ። ምክንያቱም የእናንተ የምታደርጉት በጣም ትልቅ ነገር ነው እና ምክንያቱም እነሱም ያደርጉት በቤተ መቅደሱ ባለበት ጊዜ፣ እናንተው ግና በየሳምንቱ የብርሃን እንዴት በእስራኤል ዘንድ መግባት እንዳለበት ያን ሻማ ምሳሌ ሆኖ የሚያገለግል ነው። እንዴት ነው ሊቃውንቶች ምን ነው ሄቭ ዚሄሪን ለድሊክ ተኔሮት ሊሽሚ፣ ሻማውን ስታበሩትን ለእኔ ብላችሁ ካበራችሁትኝ እኔ ደግሞ ለእኔ ብላችሁ እንዳበራችሁ ለእናንተ ደግሞ ብርሃን የሆነ ህይወት በዚች ምድርም በሚቀጥለው እሰጣችኋለሁ ነው የሚል። የሚገርመው ፓራሻት ምትጽፍ የጻፈችው ሎ በሀድሊኬኻ ማለት ማብራት ለሀድሊክ ነው፣ ግን በኦሪት የተጻፉ ግና በሀ አሎቴኻ ተኔሮት ማለትም ሻማዎችን ከፍ እንድናደርጋቸው ነው የትን ያለው። ለምንድን ነው እንደዚያ የተባለው? ሊቃውንቶች ምን ይላሉ? አንድ ሰው አንድን ነገር ለማድረግ ሲፈልግ መጀመሪያ ራሱን ከፍ ማድረግ ያስፈልገዋል። በሀ አሎቴኻ አንተ ከፍ ራስክን ካደረግ ከሾት አትስሜኻ ረሃጋ ክሾት አኼሪም። ለምሳሌ እኔ ለሰጠኝ አንድ ነገር መናገር ብፈልግ መጀመሪያ እኔ ያንን ነገር ተስተካክይበት ከሆነ ያንን ነገር ለሌላ ስናገር ያንን ነገር ያማረ ይሆናል። ግን ራሴን ሳልመረምርና በተለያዩ ነጥቦች ደስ እንዲል ጥሩ ሆኖ እንዲሄድ ሳላደረግ ግና ሌላውን እንዲስተካከል ራሴ ውሽታም ሁኜ ሌላውን ሰው አትዋሽን፣ ሌባ ሁኜ ሌላውን አትስረቅ ብል ይሄ ነገር ተቀባይነት አይኖረውም። አዝኒቃዎች ምን ይላሉ? ራክ ሚሽ ማአለይ ተጽሞ ብኺና ሙሳሪት የኸላ አሎት ጋም ኦል ጋም ለአኼርም። ራሱን ከፍ የሚያደርግና በስነ ምግባሩ የተሻሻለ ሰው አዝ ሌላውንም ያስተካክል ይችላል። እግዚአብሔር ምን ይላል? ቢሃ አሎት ከመጀመሪያ አንተ ራስህ ከፍ በል። አንተ ከፍ ካልክ ሌላዎችንም ከፍ እንዲሉና ብርሃን እንዲገባባቸው ታደርጋለህ። ሌላ ይሄ መጀመሪያ ነጥቡ ነው። ከዛ እንደዛ ያለ ስለ ለነቢያቶች ደግሞ ለዊ ማለት ነው። ለዊ ስራ የሚጀምሩትኝ በ25 አመታቸው ነው። ከ25 እስከ 30 አመታቸው ያው የስራውን ልምድ ይማራሉ። በ30 አመታቸው ስራውን ይጀምራሉ። ያንዳንዱ የተለያየ ስራ ይቀበላሉ። 50 አመት ሲሆናቸው ነሲኢም ትላልቆች የተባሉትኝ የቅዱስ ቃዎች የሚሸከሙ የነበሩትን ከ50 አመታቸው ደግሞ ያው ከዛ ይወርዱና ሌላ በር መጠበቅ እንዲሁም ደግሞ መዝጋት መክፈት ቀለል ያሉ ስራዎችን የሚሸከም ሳይሆን ይሰጧቸዋል። ከዛም ደግሞ አናንብሃት ጾጾት አምደዳመናና ጥሩምባ ነበር። አምደዳመናው የእስራኤል ህዝብ መቼ መንገዳቸው እንደሚጀምሩና መቼ ደግሞ ማቆም እንዳለባቸው የሚገልጽ ነው። ሲቆም ይቆማሉ፣ ሲሄድ ደግሞ ይሄዱ ነበረ። ያው አምደዳመናው በፊታቸው ያለውን በተለያዩ ፈተናዎችን ተራራውን ሾጥ በማድረግ እሾሆችንም በማጥፋት ሁሉ ነገር መንገዱ እየለሰለሰና ፀሐዩንም በሰማይ ላይ እንዳይ በዛባቸው ምድረ በዳን የነበሩ እንደዛ ያረገ የሚጠብቃቸው ነው ነበር። እና ለዛ ደግሞ አዘጋጅተው ነበር ጥሩምባው። ጥሩምባው ለምንድን ነው? ያው የሽ ትኪአ በየሽ ትሩአ። ትኪአ ማለት አንድ ድምጽ ያለው ነው፣ ጡጥ የሚለው። ትሩአ ደግሞ ቱቱቱቱቱቱቱቱቱ የሚለው ነው። አዝ ይሄ አንዱ ድምጽ የሚሰማው ሲሰሙ ምን ያደርጉ ነበረ? ያው ይሰበሰቡ ነበረ ለመንገዱ ለመሄድ ማለት ነው። ትሩአ ደግሞ ይሄ ደግሞ ቁርጥ ቁርጥ ያለውን ድምጽ ሲሰሙ ደግሞ ምን ያደርጉ ነበረ? ያው ለመንገድ ለይጀምሩ ነበረ። ከዛም የሙሴ አንዲት ጸሎት ነበረች፣ ቪይ ቢን ሶአውን። ያው የአሁኑ የእግዚአብሔር መጽሐፍ ማለት ነው የያዘውን እሱን መንገዱን ሲጀምር ጠላቶቻችን በፊታችን ሁላ ያሉትኝ እየተዋጋና እያጠፋ ነው ሄደም። ወይ ቢሶዋሮን ወዮም ሞሸኩማ አዶናይ ወያፉት ኦይቬኻስ። ጠላቶቻችን በሙሉ ይጥፉ ማለትም ይበታተኑ። ወያኑ ሱሚስ አኔኻ ሚባኔኻ። ለዛ ያለ እየጸለየ ይሄዳል። ዋናው የጸሎት ምክንያት ያው ሁልጊዜም ከኛ ጋር በሁሉ ነገራችን እንዳትረቀንን በጣም አብረህንን ሁን በማለት ይጸልያል። ከዛም ደግሞ ኸት ሐሚት ኦኔኒም ኸታሚት ኦኔኒም ምንድነው? በጣም ሁሉ ሞልቷቸው እያሉ ምን ማድረግ ጀመሩ? በጥፎ የነበሩትኝ እግዚአብሔር ያንድ የሶስት ቀን መንገድ በአንድ ቀን መንገድ ወሰደንን። እግዚአብሔር ግን ለነሱ ብሎ ነው ያን የሚያቆሙበት ቦታ ስለማይመች ነው የነበረ። እና እነሱም እንደዛ በማለት ሲጀምሩ ያው እሳት ይወጣና እነዛንም ሰዎች በአጠቃላይ የማጥፋት ይጀምራል። እንዲሁም ደግሞ ትልልቅ ሰዎች የተመረጡትኝ እነሱም ደግሞ የእነሱን ስህተት ሳልተቀበሉ ያጠፋቸዋል። ከዛም ደግሞ ኤረብራብ አብረው ተከትለው ከእስራኤል ዘንድ የመጡትኝ በአጠቃላይ እነሱም ደግሞ በእስራኤል የምንበላው አጣንን፣ ግብጽ ይሻልን ነበር እንደዛ እያሉ ኋላ ትንሽ በዚች ነጥብ ላይ ሰፋ እናደርጋለን። እና እነዚህ ናቸው ነጥቦች የዛሬ የኦሪት ክፍል በሰንበት ማለትም እናነባቸው።
2: ጥሩ። አሁን ቀድም ራስን ምሳሌ መሆን ያሉት ነገር አለና ራስን ከፍ ማድረግ፣ ራስን ጥሩ ቦታ ማስገኘት ግድ ይላል ያሉትን እስኪ ትንሽ ይብራራ።
3: ከነካቸው ላይ ምንድን ነው አንድ አንድ ቦታ የሆነ ሰው ይነሳና ከሆነ ሊቅ ይመጣና እኔማ ዓለምን ማስተካከል ፈልጋለሁ እና ችሎታውም አለኝ ብሎ መጦ ለራቡ ለዛ ሊቅ ይነጋገራል። ያን ሊቅም በጣም ጥሩ ሀሳብ፣ የተቀደሰ ሀሳብ ነውና ህድና ዓለምን አስተካክል ይለዋል። ያን ልጅ ዓለምን ለማስተካከል በወጣበት ጊዜ በዓለም በጣም በአስከፊ ሁኔታ ተቀበለው። ምክንያቱም ብዙ መጥፎ ሰዎች አገርም ብዙ በቃ ያልተመቸው ነገር ብዙ ሲያገኘው ለሊቁ ይመጣና አይ እኔ እንኳን ዓለም ማስተካከለች አገሬን እሺ ቺን እስራኤልን አገር አስተካክላለሁ። እዚች አገር ደግሞ አንድ ሳምንት እንደሄደ አራ እዚች አገርማ ሁሉም ጸባዩም እንደ መልኩ የተለያየ ነው በጣም ከባድ ነው ብሎ ይመለሳል። እሺ የምኖርበትን አገር ያንን አገር አስተካክላለሁ። እዛም ደግሞ አሁን ያው መልስ ሰፈሬን እሺ ከዛ ደግሞ ቤተሰቦችን እንደዛ ያለ በመጨረሻ ላይ ምን ይደርሳል ክቦዳጋቭ ሊቁ እኔ አንድ ትልቅ ነገር የገባኝ ነገር አለ። ዓለምን ከማስተካከሌና ሰፈሬን አገሬን ከማስተካከሌ በፊት ራሴን ማስተካከሉን ታይቶኛል ብሎ ሲጠይቅ ሲነግረው አሁን ትክክለኛው ቦታ ደረስካለው። ማለትም እኛ ዓለም በሙሉ ማለትም ዙሪያችን መስተካከልና እንዲስተካከል ምንችልና እንዲስተካከል ማድረግ ምንችለው መጀመሪያ ራሳችን ስንስተካከል ነው። ባለምስቱ ያለውን ክብር በጣም ከፍ ያደረገና በራሱ ንጹህና ሙሉ ከሆነ አዝሚስቱ እሱን በምንም ምክንያት ልታከብረውና ቦታ ልትሰጠው ማችልበት ምንም ምክንያት የላትም። ሚስት ደግሞ ለባሏ የሚገባውንና የሚያስፈልገውን ካደረገችለት በጸባይም በሁሉም ነገር ያቺም ደግሞ ሁሉ ነገር ተሟልታ ይተቀበላች። መጀመሪያ ከራሳችን ነው አዳም ወሰይት አጽሞ በአጽሞ መጀመሪያ ከራሳችን ላይ ያለውን ማንነት ማስተካከል ያስፈልግ። ከዛም ደግሞ ልጆቻችን ጎረቤቶቻችን አገርም ዓለምን በሙሉ ያው ሚማረው ከራስ ማንነታችን ነውና ይሄ በእውነት በጣም ትክክል የሆነ ነጥብ ነው። ያው መጨመሪያ የፈለኩትኝ በሚገርም ሁኔታ የፋይል ህዝብ ዶሮማንስተን ተከትለውን የሚመጡ በተለያዩ ነገሮች አረ የመጥፎ ነገር የሚመጣው ያው መጥፎ ነገር ሲኒዝ ነው። አንድ ሰው ለምሳሌ እምነቱን አምኖ አሁን ለምሳሌ ክርስቲያን ሆኖ ወይም እስላም ሆኖ ወደ ይሁዲነት አምኖ በተቀበለ ከኖረ በዚህ እምነት ምንም ችግር የለም። ይሄ ድሮንስቶ አፍሩ ያዕቆብ ሚስቶች እንኳን ሁለቶችም ራሔል ለአ ሁለቶችም የይሁዲ ልጆች አልነበሩ። በአጠቃላይ ሁሎችም በሃይማኖት ተቀብለው የገቡ ናቸው። ሆኖም ግን ምንድነው ምናየው በአሁኑ ጊዜ ሃይማኖትን ማር ሃይማኖትን አድርግ በማለት ከዛም በኋላ ምንድነው በሁለት ሃይማኖት ደግሞ መሄድ ከባድ ነው። እና በዚህ ፓራሻ ምንድነው ምናየው ወሂ ወአሰፍሱፍ አሸር በኪርቦ ኤረብራ ማለት ተከትለው እስራኤልን ህዝብ ተከትለው የመጡትኝ ኢት አቡ ተአባ በጣም በቃ እግዚአብሔርን የሚፈትኑበትና መናገር የሚፈልጉበት ነገር ፈለጉ። ይቀመጡና ማልቀስ ይጀምራሉ። በነሱም እነሱን ሲያዩ ደግሞ እስራኤል ህዝብ ደግሞ ተጨመረው ምን ያደርሚላው ጋም በነ እስራኤል ወዮሜሮ ሚያኺለኑ በሰር ማኑ ስጋ የሚሰጠንን ማለት ጀመሩ። እንዲሁም ደግሞ በጣም ያልተጠበቀ ንግግር ያደርጋሉ። ዘኻኑ ተደጋ ሸኑ ኸል በሚጻይም ኺና በጣም የምንበላው ድሮ የምንበላው ምግብ ሁላ አስተዋስነን ግብጽ ይሻልን ነበር ያን ሁላ የተለያየ ምግቦችን እየበላን ካሁን ግን ምንበላው አጣንን ሲል እግዚአብሔር በዚህ በጣም ይበሳጫል። ምክንያቱም ቫይሽማ ሙሴም ቫይሽማ ሃአም ቦኸል ምሽበሁታብ እሽ ለቤታ ሆአሎ እልቅሷቸውም ያንድ ሰው እልቅሷ አልነበረም። እግዚአብሔርም ይበሳጭባቸዋል። ከዛም ያው ስጋ እንዲበሉ በቃኝና ሰለቸኝ እስከሚሉ ድረስ ይሰጣቸዋል። ይሄም ያሳየው ምንድነው ሰው እምነቱን በሚያምንበት እያንዳንዱ ለራሱ የእምነቱ ክፍያ አለው። ግን ማናምንበት ከሆነ በሰው እምነት ላይ እንደዚህ መጫወትና ማገብቶ ማበላሸት እግዚአብሔር የማይወደው በመደር ላይም ደግሞ ብዙ ፈተናዎችን እንዲመጣ ያደርጋል። እና ሁላችንም በዚህ ነጥብ ላይ ያው እግዚአብሔርን መቀበል ማለት ሙሉነት ነው። እምነት ደግሞ ያንዳንዱ ለራሱ ነው። ይሁዲ ከሆንክ ይሁዲ ሆነ ዘላለም መኖር ነው እንጂ በሌላ ሃይማኖት መሄድ እንደሌለብን ያው ክርስቲያኑ ደግሞ የራሱ ክርስቲያን ከሆነ ሌላ ምንም መፈለግ አያስፈልገውም። እስላሙም እንደዛ ያንዳንዱ ለራሱ የተያዘለትን ዞ ቢሄድ እግዚአብሔር ምርቃኑን ይሰጠናል። እግዚአብሔር ለእስራኤል ህዝብ እንዳለው ሄን አም ለባዳ ዲስኮን ኦባጎይን ወይት ኸሻብ እስራኤል ህዝብ ሲደባለቅ አያምርበትም ሌላውም ሲደባለቅበት አያምርም። አንድ ሆኖ ይሄዱ እንደሆነ ግና ይሽኮን የእግዚአብሔር መንፈስ ሁልጊዜ ከነሱ ጋር ይሆናል ለሚልና እና ራሳችን መጠበቅ ያስፈልገናል።
2: በጣም ጥሩ ነው። በጣም ጥሩ ትምህርት ነው። እናመሰግናለን። ማጠቃለያ ካለ
3: ያው ሁላችንም በእነዚህ ጊዜዎች ያው አሁን ኦሪትን ተቀብለን ከጨረስን በኋላ ኦሪትን ያው ዋስ የሆኑን ልጆቻችን ናቸው። ልጆቻችን የኦሪትን ትምህርት እዛው እንዲሄዱልንን ሁልጊዜ ጥረት ማድረግ ያስፈልገናል። ኦሪትን የያዘ ሁልጊዜም የተከፋ የለም፣ ሁልጊዜ ብርሃን እዛው ይኖራል እና እስራኤል ሕዝብ ሁሌም በኦሪታ ተከብበ ምንድና ምንኖር ያደርግልንን። እናንተንም በጣም እናመሰግናለን ይህን የኦሪት ክፍል እንዲተላለፍ በማድረጋችሁ። እግዚአብሔር ከእናንተ ጋር ከቤተሰቦቻችሁ ጋር ይሁንላችሁ።
2: አሜን። በጣም እናመሰግናለን። በሪሾን ለጽዮን ከተማ የኢትዮጵያውያን ሃይማኖት መሪ ራብ ከፍያለው ሞሸ በጋለ ዛሬው ለሰጡን የኦሪት ትምህርት ክፍል በጣም እናመሰግናለን። መልካም ሰንበት። ሻባት ሻሎም።
3: ሻባት ሻሎም።

የተከበራችሁ አድማጮቻችን አሁን ደግሞ የሰንበት ምግባና መውጫን ሰዓት እንገልጻለን። በኢየሩሳሌምና አካባቢዋ ሰንበት ምትገባው 6 ሰዓት ከ58 ደቂቃ ሲሆን የመውጫ ሰዓት ደግሞ 8 ሰዓት ከ20 ደቂቃ ነው። በቴል አቪቭና አካባቢ የሰንበት መግቢያ ሰዓት 7 ሰዓት ከ22 ደቂቃ፣ የመውጫ ሰዓት ደግሞ 8 ሰዓት ከ23 ደቂቃ። በሃይፋና አካባቢ የሰንበት መግቢያ ሰዓት 7 ሰዓት ከ11 ደቂቃ፣ መውጫ ሰዓት ደግሞ 8 ሰዓት ከ4 ደቂቃ። በኤርሸባና አካባቢ የሰንበት መግቢያ ሰዓቱ 7 ሰዓት ከ20፣ መውጫ ደግሞ 8 ሰዓት ከ20። በቲቬሪያና አካባቢ የሰንበት መግቢያ ሰዓት 7 ሰዓት ከ1፣ መውጫ ሰዓት ደግሞ 8 ሰዓት ከ22 ደቂቃ። በኤላትና አካባቢ የሰንበት መግቢያ ሰዓት 7 ሰዓት ከ16 ደቂቃ፣ መውጫ ሰዓት ደግሞ 8 ሰዓት ከ15 ደቂቃ ላይ ነው።

0: እንግዲህ አድማጮቻችን ያው መሰናበቻ ሰዓት ነው የሚቀረን ወርቅነሽ ያው ሰዓቱ ፕሮግራማችን እዚህ ላይ ተጠናቋል። አድማጮቻችንም እናመሰግናለን። አዲሱ ፕሮግራምም እናመሰግናለን። የቴክኒክ ባለሙያችን ቅድም ራሜ ፌሊክስ ነበር። አሁን ደግሞ
1: ኤቪያታር ሽሞኒ። አዎ ነው እናመሰግናለን። ሁለቱም
0: እንግዲህ ሰንበት የሚጠብቁ ይኖራሉ። ሰንበት
1: ብዙ ይጠብቃሉ።
0: ለማይጠብቁ አለን እኛ
1: እንደሱ። አዎ ማይጠብቁ
0: ለማይጠብቁ ከሰባት ሰዓት ጀምሮ እንጠብቃቸዋለን። እንግዲህ በጀመር ነው የማሪ ደገፋው ሻሎም እስራኤል ዜማ እንሰናበታለን። ሰላም እንላለን።
1: እሺ መልካም ሰንበት። ሻባት ሻሎም።
0: ሻባት ሻሎም።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።
2: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ለተ አርብ የምሽት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ሰንበት እንዲሆንላችሁ እንዲሆንልን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮምሽሺ ዩድ ጊሜል በሲቫን ታፍሽን ፔባብ ሲሆን እንደ አውሮፓን ዘመን አቆጣጠር ደግሞ ሜይ 29 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ግንቦት 21 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ኢላይ ቤንሻባት ነው። የተከበራችሁ አድማጮቻችን በቅድሜ ሰዓቱን ዜና እናሰማና ወቅታዊ ዘገባና ቃለ ምልልስ እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ በሰሜን እስራኤል ጉብኝት አካሄዱ። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር በሰሜን እስራኤል ወደፊት መልካም ነገሮችን ለመፍጠር እየታገለ ነው በማለት ተናገሩ። በኢራንና አሜሪካ መካከል የሚካሄደው ድርድር እንደቀጠለ ቢሆንም ጎን ለጎን ደግሞ አንዱ በሌላው ላይ ጥቃት መፈጸሙ አልፎ አልፎ ለመቆሙ እየተገለጸ ነው። የዩክሬን ፕሬዝዳንት ቮልዶሚር ዘለንስኪ ሩሲያ በሀገራቸው ላይ ከፍተኛ ጥቃት ለመሰንዘር እየተዘጋጀች ነው በማለት ተናገሩ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ በሰሜን እስራኤል ጉብኝት አካሄዱ። ናታንያሁ በሰሜን እስራኤል ኡግዳ 30 የተሰኘውን የጦር ክፍል ጎብኝተዋል። የክፍለ ጦር በደቡብ ሊባኖስ የሂዝቦላን ድርጅት እየተዋጋ የሚገኝ ኃይል ነው። ጠቅላይ ሚኒስትሩ በሰሜን እስራኤል ጉብኝት ሲያደርጉ ባሰሙት ንግግር የጦር ኃይሎቻችን የሊታኒ ወንዝን አልፈዋል፣ በቁጥጥር ስራችን በዋሉ መሬቶች ላይ ይገኛሉ፣ በሊባኖስ ዋና ከተማ በቤይሩትም እንቅስቃሴ እያካሄድን ነው፣ በሁሉም ግንባሮች ሂዝቦላን ከፍተኛ እርምጃ እየወሰድንበት ነው ብለዋል ጠቅላይ ሚኒስትር ናታንያሁ። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ወታደራዊ እንቅስቃሴውን እያካሄደ ሲሆን የሂዝቦላን የሽብር መፈጸሚያ ተቋማትና ሽብርተኞችን እያጠቃ ይገኛል። ያምኖ ሂዝቦላ ወደ ሰሜን እስራኤል ድሮኖቹንና ሌሎች ከባድ መሳሪያዎችን መተኮሱን እንደቀጠለ ነው። የእስራኤል ጦር ጠቅላይ ኤታማዦር ሹም ሌፍተናል ጀነራል ኢያል ዛሚር በሰሜን እስራኤል ወደፊት መልካም ነገሮችን ለመፍጠር እየታገልን ነው በማለት ተናገሩ። የኤታማዦር ሹሙ እስራኤልና ሊባኖስ በሚዋሰኑበት ድንበር አካባቢ ዛሬ ባካሄዱት ጉብኝት እስራኤል ከሊባኖስ ጋር የደረሰችበትን የተኩስ አቁም ስምምነት ተደጋግሞ ተጥሷል ብለዋል። ሂዝቦላ በየጊዜው ድሮኖችን ወደ ደህንነት ጥበቃ አካላት ይተኩሳል። የእስራኤል መከላከያ ሰራዊትም በደቡብ ሊባኖስ እርምጃ ሲወስድ በየጊዜው ለነዋሪዎች ማስጠንቀቂያ እየሰጠ ነው። በዚህ አካባቢ ለወደፊት መልካም ነገር ለመፍጠር ጦሩ ትግሉን መቀጠሉን የእስራኤል ጦር ኤታማዦር ሹም ተናግረዋል። በኢየሩሳሌም ነቢይ ያዕቆብ በተባለው ሰፈር አንዲት 25 ዓመት ወጣት በቤቷ እንዳለች በእሳት አደጋ በከባድ ሁኔታ ተጎዳች ተባለ። የአደጋ ተከላካይ ሰራተኞች ወጣቷን ከእሳት ቃጠሎ በከባድ ሁኔታ አውጥተው ወደ ሕክምና ቦታ ወስደዋታል። የፖሊስ ሰራዊት እንደሚጠረጥረው ከሆነ ችግሩ በሁለት እህትማማቾች መካከል አለመግባባት ተፈጥሮ አንደኛዋ ሆን ብላ ቃጠሎ እንዲደርስ ሳታደርጋት ቀርም የሚል ጥርጣሬ በፖሊስ እንዳለ ተገልጿል። በእስራኤልና ሊባኖስ መካከል የሚካሄደው ድርድር ዛሬ በአሜሪካ የመከላከያ ሚኒስትር ጽህፈት ቤት ተጀመረ ተባለ። የእስራኤልና ሊባኖስ ከፍተኛ የጦር አመራሮች በድርድሩ ተካፋዩ ሲሆኑ የሁለቱ ሀገራት አምባሳደሮችም እየተካፈሉ ነው ተብሏል። ኤም የተሰኘ የሊባኖስ መገናኛ አውታር እንደዘገበው የሊባኖስ ወኪሎች የሀገሪቱ ጦር በደቡብ ሊባኖስ ያካሄደውን ስራ በድርድሩ ያቀርባል ተብሎ ይጠበቃል። የሊባኖስ ጦር የተለያዩ ጦር መሳሪያዎችና ቁሳቁሶች እርዳታ እንዲደረግለት ይጠይቃል ተብሎም ይጠበቃል። ከአሁን በፊት ቃል ተገብቶለት ያልተቀበለው መሆኑም ይነገራል። እስራኤልና ሊባኖስ በአሜሪካ አደራዳሪነት ከአሁን በፊት ከተኩስ አቁም ስምምነት የደረሱ ቢሆንም የሂዝቦላ ድርጅት እውቅና አልሰጠውም፣ የማያምንበት መሆኑንም አስታውቋል። እስራኤል ከደቡብ ሊባኖስ ለቃ እስክትወጣ ድረስ ተኩስ የማያቆም መሆኑን ሂዝቦላ ደጋግሞ ማስታወቁ ይታወሳል። በኢራንና አሜሪካ መካከል የሚካሄደው ድርድር እንደቀጠለ ቢሆንም ጎን ለጎን ደግሞ አንዱ በሌላው ላይ ጥቃት መፈጸሙ አልፎ አልፎ ለመቆሙ እየተገለጸ ነው። ድርድሩን አልፎ አልፎ አንዱ በሌላው ላይ እርምጃ መውሰዱ መቀጠሉ በሁለቱ ሀገራት መካከል ያለውን ተጨባጭ ሁኔታ ለማወቅ አስቸጋሪ ሆኗል ተብሏል። አሜሪካና ኢራን በአረብ ሀገራት አደራዳሪነት ከዘላቂ የተኩስ አቁም ስምምነት ለመድረስ ጥረት እያደረጉ ነው ቢባልም በየጊዜው የሚወጡ መግለጫዎች አንዱ የሌላውን ሐሳብ ውድቅ የሚያደርጉ ናቸው። በሁለቱ ሀገራት መካከል በውይይት ላይ ካሉ ጉዳዮች መካከል የኢራን የኒውክሌር ፕሮግራም እና የተብላላው የኡራኒየም ማዕድን ወደ ሌላ ቦታ ሌላ ሀገር ማስተላለፍ በአሜሪካ የተያዘውን የኢራን ገንዘብ መልቀቁ ማቀቡን ማንሳቱ የሆርሙዝን የባህር ወሽመጥ ጉዳይና ጦርነቱን በአካባቢው ሀገራትና ሊባኖስ ጨምሮ ማስቆም አናናዎቹ ናቸው። ይሁን እንጂ በጦርነቱ ወቅት ሲነሱ የነበሩ የኢራን የባሊስቲክ ሚሳይል ጉዳይ የአያቶላዎች አስተዳደር መቀየርና ኢራን ለተላላኪዎቹ የምታደርገውን እርዳታ ማስቆም የሚሉ ጉዳዮች በአሁኑ ድርድር እየተነሱ አይደለም። የዩክሬን ፕሬዝዳንት ቮልዶሚር ዘለንስኪ ሩሲያ በሀገራቸው ላይ ከፍተኛ ጥቃት ለመሰንዘር እየተዘጋጀች ነው በማለት ተናገሩ። ፕሬዝዳንት ዘለንስኪ በሀገራቸው ላይ ተጋረጠ ባሉት የጦርነት አደጋ ላይ ሩሲያ ድሮኖችን የባሊስቲክና ክሩዝ ሚሳኤሎችን ለመተኮስ እየተዘጋጀች ነው፣ ይህም በቅርብ ቀናት ውስጥ ይፈጸማል ብለን እናስባለን በማለት ስጋታቸውን ከገለጹ በኋላ ዩክሬን የሚሳኤል መከላከያዎች ጥረት ያጋጠማት መሆኑን ከአሜሪካው የሲቢኤስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ ገልጿል። ይህ በእንዲህ እንዳለ በዩክሬንና ሩሲያ መካከል እየተካሄደ ያለው ጦርነት ከአራት ዓመታት በላይ ሆኖታል። ፕሬዝዳንት ትራምፕ ወደ ስልጣን ሲመጡ ጦርነቱ ይቆማል የሚል ተስፋ ተጥሎ የነበር ቢሆንም ትራምፕ ግጭቱን ለማስቆም የገቡትን ቃል መተግበር አልቻሉም። ስፖርት። በአውሮፓ ጠንካራ እግር ኳስ ቡድኖች መካከል ሲካሄድ የቆየው የ2025-2026 ዓመተ ምህረት የአውሮፓ ሻምፒዮን እግር ኳስ ውድድር ፍጻሜ ጨዋታ ነገ ቅዳሜ ምሽት ይካሄዳል። በእስራኤል ሰዓት አቆጣጠር ከምሽቱ 7 ሰዓት ጀምሮ የፍጻሜው ጨዋታ በአርሴናልና ፓሪስ ሳን ጀርመን መካከል ይካሄዳል። አርሴናል በታሪክ ለመጀመሪያ ጊዜ፣ ፓሪስ ሳን ጀርመን ደግሞ ለሁለተኛ ጊዜ ሻምፒዮን ለመሆን ነገ ቅዳሜ ምሽት ላይ ከፍተኛ ፉክክር ያሳያሉ ተብሎ ይጠበቃል። አርሴናል የእንግሊዝን ፕሪሚየር ሊግ ዋንጫን ስቷል። ፓሪስ ሳን ጀርመን ደግሞ የፈረንሳይ ሊግ ዋንጫ ማንሳቱ ይታወቃል። ሁለቱ ጠንካራ እግር ኳስ ቡድኖች በአውሮፓ ሀገርና ሌሎች ዓለማት ትልቅ ቦታ የሚሰጠውን የሻምፒዮን ዋንጫ ለማግኘት ዝግጅታቸውን ጨርሰዋል። የአውሮፓ ሻምፒዮን የፍጻሜ ጨዋታ ነገ ማይ 30 ቀን 2026 ዓ.ም ተመረጥ በሃንጋሪ ሀገር ቡዳፔስት ከተማ በሚገኘው ፑስካስ አሬና ስታዲየም ከምሽቱ 7 ሰዓት ጀምሮ ይካሄዳል። በእንዲህ እንዳለ 26ኛው ዓለም ዋንጫ ሊጀምር 13 ቀናት ያክል ቀርተዋል። በጉጉት የሚጠበቀው ዓለም ዋንጫ በ3 ሀገራት የሚካሄድ ሲሆን ዩኤስ፣ አሜሪካ፣ ካናዳ እና ሜክሲኮ በ3ዮሽ ያዘጋጁታል። የአየር ንብረት ትንበያ በነገው ዕለት ሙቀቱ በመጠኑ ይጨምራል፣ እሁድም ሙቀቱ የሚጨምር መሆኑን የዘርፉ ባለሙያዎች ያደረሱን ትንበያ ጠቁሟል። የነገው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴላቪቭና አካባቢዋ 6፣ በሃይፋና አካባቢዋ 25፣ በብኤርሸባና አካባቢዋ 30፣ በኤላትና አካባቢዋ 38 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃ።

0: የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ወቅታዊ ዘገባ እናቀርባለን። ወቅታዊ ዘገባውን የሚመለከተው ባልደረባችን ጥላሁን መልኬ ነው። ጥላሁን እንዴት አመሸህ? መልካም ሰንበት።
1: መልካም ሰንበት ሰጠኝ። በሙዚቃው መቼም ትክሻህ ምድ ነው ዲህ አረክ መስሎ ይታየኛል።
0: አይ ረፍት የለም። አንተን ለማስገባት በስልክ ወዲያ ወዲህ ነው። ቀላል አይደለም ሁሉን ነገር እንትን ማለት። እንዴት ነህ?
1: እግዚአብሔር ይመስገን። ከወንጆ ሰንበትን እየተቀበልን ነው። ይመቻል። እየሩሰባይ ሁሉም ረጋ። እንዴት ነው? ቆንጆ ነው አካባቢያችን። እግዚአብሔር ይመስገን።
0: እኔ ያለ ከፋ ነገር የለውም።
1: የለም። ወደ ሰሜኑ አካባቢ የምንሰማው ነገር ትንሽ ወገኖቻችን እንዲያን የሚያሳስብ እንጂ ደህና ነን።
0: አዎ፣ ቀላል አይደለም። እስኪ ወደ እሱ እንለፍ። ሰሜን እስራኤል እንግዲህ በጣም ውጥረት ውስጥ ያለ ነው፣ በጦርነት ቀጠና ውስጥ ያለ ነው። ጠቅላይ ሚኒስትሩም የመከላከያው ኢታማጆር ሹሙም እዛ አካባቢ ጉብኝት አድርገዋል። ሁለት ነገሮች አሉ። በአንድ በኩል ተኩስ አቁም ስምምነት ተደርጓል ይባላል፣ በሌላ በኩል ጦርነቱ ቀጥሏል። ጉዳትም አለ፣ ጥሩም ነገር የሚታይ ነገር አለ። እንዴት ነው?
1: ይኸውልህ ሰጥ የአካባቢው ነዋሪዎች ብትጠይቅ አሁን ይህን ጥያቄ ለእኔ የሰነዘርከውን ምን አይነት የተኩስ አቁም ስምምነት ያለነው ጦርነት ላይ ነን ይላሉ። እንዲያውም በተደጋጋሚ አካባቢው ነዋሪዎች በይበልጥ ደግሞ መማክርት ሸንጎ የተለያዩ የስራ ድርሻ ኑሯቸው ህብረተሰቡን በማስተዳደር በዛ ዙሪያ የሚጠየቁን ሰዎች ሳዳመጥ ምንድን ነው የሚሉት ፖለቲከኞች መሀል ሀገር ተቀምጠው ምንም ችግር የለባቸው እንደፈለጉ ከልጆቻቸው ጋር ጥሩ እንቅልፍ እየተኙ የሀገራችን ሰሜን ክፍል ሲጀምር መተዋያዩንም ይላሉ፣ ትችታቸውን ነው። እና እንዴት ለምን እንደዛ ይላሉ? ያለንበት ሁኔታ ለምን አንድ ቀን መጥተው እንዲሁም ጠቅላይ ሚኒስትሩም አንድ ቀን መጥተው እስከ ከኛ ጋር አድረው ይሄዱ፣ ቦታ እናዘጋጅላቸዋለን እና ይረዱታል ማለት ለማለት የፈለኩት የሀገራችን የሰሜን ክፍል በእውነት ሰጠኝ በከፍታ በይበልጥ ነው የማዝነው ለልጆች ነው። ልጆች በዚህ እድሜያቸው እንደዚህ አይነት ፍራቻ ህይወት ውስጥ ተሞልቶ ማደጎ እና የተረጋጋ አይደለም። በእርግጥ አንተ ያልከው ነገር አለ። በአንድ በኩል ተኩስ አቁም ስምምነት ተብሎ እስራኤል እንደፈለገችው እርምጃ ተወስድን ደቡብ ሊባኖስ እና አካባቢው ካልሆነ ወደ ሌላ ቦታ አስፈላጊ ያን ደግሞ ከአሜሪካ ፍቃድ ከጠየቀች በኋላ የምትወስደው እርምጃ እንጂ እንደፈለገችው መንቀሳቀስ አትችልም። እጇ በአሜሪካ ተይዟል። ይሄ ደግሞ እንዲያውም ቆየት ብለን ወደ ኢራን እንሄዳለን። ከዚህ ጋር በተያያዘ ኢራን የምጠይቀው ጥያቄ የሊባኖስ ተጨባጭ ጉዳይም ከሂዝቡላ ድርጅት ጋር በተያያዘ ማለት ነው አብሮ መሄድ አለበት በስምምነቱ የሚሉት አለ። አሁን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሊባኖስን ወይም የሂዝቡላን ተጨባጭ ሁኔታ ከኢራን ጋር አያይዘውታል። ማለት ወደ ተኩስ አቁምና ወደ አጠቃላይ የተኩስ አቁም ሲባል ያን ሂሳብ ውስጥ መግባት አለበት። እስራኤል የምትፈልገው ደግሞ ሊባኖስ ወይም ሂዝቡላን በተመለከተ ከኢራን ጋር ግንኙነት የለውም። እስራኤል አስፈላጊ እርምጃ መውሰድ ስትፈልግ ምንም አይነት ጥያቄ በሌለው መውሰድ ትፈልግ ያ ነው። ይህ እንግዲህ እንዳልኩት በአንድ በኩል የአሜሪካን ፕሬዚዳንት የአሜሪካን መንግስት ካልጠየቅን ፈቃድ እርምጃ መውሰድ ደግሞም እያየነው ነው። ጉዳት እየደረሰብን ከፍተኛ ወታደሮቻችን እየሞቱ ተመልከት። በዚህ በጣም አናሳ እና በሚያሳፍር ሁኔታ የተዘጋጀ ዘመናዊ ያልሆነ የጦር መሳሪያ ወታደሮቻችን እየገደለ ነው። ይህ ሲሆን የእስራኤል
0: ጠላት በልጦናል። ጠላት እስራኤልን በልጧል እኮ ማለት ይቻላል። በእውነት በአንድ በኩል ብዙ ነገሮችን ከፍ ላለው እስራኤል ስትዘጋጅ አይ ይሄማ ታደረገች እኛ ልንቋቋም አንችልም እና በዚህኛው ማጥቃት አለብን እያል ነው። ዞሮ ዞሮ የጠላት እንዴት እንደሚያሸንፍ እንደሚያጠቃህ እንጂ በየትኛው መሳሪያ መሆኑ አይደለም የሚያሳስበው።
1: እውነት ነው። እንዲያውም ከፍተኛ ፈተና ውስጥ ከተውናል። በግልጽ አይን ነገር እንጂ የእስራኤል መከላከያ ኃይልና እስራኤልን መንግስት ሂዝቡላ አሁን የሚጠቀም የጦር መሳሪያ ማለት ነው ልክ በዩክሬንና ራሽያ ያለውን ጦርነት እሱን ተርጉመውት ማለት ነው እኛ ያለ ሁኔታ በከፍተኛ ሁኔታ አሁን እስራኤል እንዲያውም ከአሁን በፊት በዚህ በስርጭታችን እኔ ከእስራኤል አንዳንድ የጦር መሳሪያ አምራች ኩባንያዎች ጋር የመከላከያ ኃይሉ የደረሰበት ውሳኔ አለ ተነግሮም ነበር። ማለት ይህን ለመከላከል ገንዘብ ተመድቦ የሚባል በእርግጥ ይሰራበታል ብያስ ባሉ ይነገጠል። ግን ከዛም አልፎ የእስራኤል ከፍተኛ የጦር ጀኔራሎች በይበልጥ ደግሞ በዚህ በጦር መሳሪያ ግንባታ እውቀቱ ያላቸው ወደ አሜሪካ ሄደው በአሜሪካ የጦር መሳሪያ ኩባንያ አምራች ኩባንያዎች ላይ ፍለጋ ማድረግ የጀመሩበት ሁኔታ ማለት ወደ አሜሪካ ተመልከት እንግዲህ የጦር ጀኔራሎች ወደ ቦታው በመሄድ ይህን የጦር መሳሪያ ለመከላከል የሚል ምን ማለት ነው በከፍተኛ ሁኔታ ራስ ምታት ሆኗል ማለት ነው። ይህ ከፍተኛ ዛሬ ጠቅላይ ሚኒስትሩ ከመከላከያ ሚኒስትሩ ወደ ቦታ ሆዶ የወታደሮችን ሞራል ማንሳት ይሄ ወታደሮች እኮ ይሄንን አይፈልጉም ምንም ለምን ወታደሮችማ ኑ ሲባሉ ይሄዳሉ ይገባሉ ይታገላሉ ትልቁ ጥያቄ ግን እንደ መሰሳለን የሚለው መነገሩ ቃሉ ብቻ ሳይሆን እንዴት መከላከል
0: ከመሰሳ ማሳየት ነው
1: ያ ነው በትክክል ስለዚህ ይሄን ካየን በሚገርም ሁኔታ ተመልከተ እስራኤል መርግታ ያለች የዚህንን አሁን የተፈጠረውን በጣም ያልታሰበ የህዝብላንን ቴክኖሎጂ አሞላበት የጦር መሳሪያ ተቋቋመዋለች አው ነገ ከነገ ከወዲሁ ግን በየቀኑ በህይወት ጉዳት ያደርጉ ከአስር በላይ ወታደሮቻችን በዚህ እንግዲህ ጥቃት የቆሰሉትም የሞቱትም እንግዲህ ብዛት ያላቸው ወታደሮች እንዳሉ ይነገራል ምን ማለት ነው መቆጣጠር አልቻልን ማለት ነው እና ያስቸጋል ሌላው ወን ለጎን የዲፕሎማሲ ስራ ያልከው ቀድም አለ ሰጠኝ እየተሰራ ነው እሱ ምንድነው ዛሬ ወደ 3 የሚሆኑ የእስራኤል ከፍተኛ የጦር ጄኔራሎች ወደ አሜሪካ በመሄድ በሊባኖስ የጦር ሰራዊትን ተመሳሳይ የጦር ጄኔራል ወደ ቦታው በመንግዲ ንግግር በጦር ጄኔራሎች ማለት ነው ከዛም በሚቀጥለው ሳምንት ደግሞ ከአምባሳደሮች ጋር የሁለቱ ሀገራት አምባሳደር ማለት ነው በእርግጥ በእነዚህ የጦር ጄኔራሎች ግንኙነት እነዚህ አምባሳደሮች እንደሚሳተፉ እናገርበት ሁኔታ ለማለት በአሜሪካ በኩል ሀሳቡ አለ የተኩስ አቁም ስምምነት ሲባል እንዴት ነው እንደ መሰረት ለማስያዝ እና የህዝብላን ድርጅት ትጥቁን ማስፈታት ከሚል በአሜሪካ በኩል የተጀመረ ስራ አለ እስካሁን እንደምናየው ግን ካሁን በፊት በሁለቱ ሀገራት አምባሳደሮች ማልተገናኝተው እንግዲህ ከአንዴ ሁለት ያደረጉት ግንኙነት ነበር እስካሁን ድረስ መፍትሄ አልተገኘም ምክንያቱም እስራኤል መሆኑን እንጃ የወሰደች ነው አስፈላጊ ሲሆን የህዝቡላ ድርጅት ደግሞ ከዚህ ከጨዋታው የለሁበት እንደማለት በእስራኤል ላይ ያው ይህንን ቅድም የጠቀስነው ራክፋን ወይም ደግሞ ተንሳፋፊ አለቶ አብራሪ በመላክ የድሮን እንበለው ጉዳት እያደረሰ ነው ግን በአገር ለአገር የሚያደርጉት ግንኙነት ተጀምሯል ጉዞ አሁን ደግሞ በጦር ጄኔራሎች በኩል ደግሞ እንግዲህ ስምም እኔ እንጃ ምናልባት መጨረሻ ላይ ውጤት ሊያሳይ ይችላል አይታወቅም ግን አሁንም ቢሆን ጦርነት ላይ ነን እንግዲህ እንዴት ነው አሜሪካ አድርጉ ስትል ስትፈቅድልን ክፍናደርግ አታድርጉ ስንባል ደግሞ እጃችን የሚያዝ ከሆነ እንደፈለግ ነው ጠላቶቻችን መቅጣት ይከብዳል ይህን ደግሞ የመከላከያ ኃይሉ ዜጎችን ተወው የአካባቢውን ነዋሪዎች የመከላከያ ኃይሉ ራሱ የሊባኖስን ወይም የህዝብላን ተጨባጭ ሁኔታ በተመለከተ እባካችሁ አረንጓዴ መብራት ስጡን እኛ ፕሮግራም እቅዱ አለን እንዴት መደምሰስና እንዴት የህዝብላን መጉዳት እንደሚቻል በእርግጥ ዋጋ ያስከፍላል አዎ ግን ለአንድና ለመጨረሻ ጊዜ በቃ ገብተንበት የህዝብላን ድርጅት ለመጉዳት
0: እንዴት ነው የሚቻለው አሁን የህዝብላ ድርጅት እኮ ትላንት የተፈጠረ ድርጅት በአንድ ቀንም ሊጠፋ የሚችል አይደለም ከ80ዎቹ ጀምሮ እስካሁን ያለ እንግዲህ መላ ሊባኖስን እስራኤል እስካልወረረች ድረስ የህዝብላን ሙሉ በሙሉ እንደው አቅሙንም እንኳን ማዳከም ከባድ ነው መስሎ የሚታይ
1: ሰጠኝ ጥሩ ጥያቄ ነው የጠየቀኝ የህዝብላን ድርጅት በአንዴ ከጥቅሞች ማጥፋት ይቻላል ማለቱ ይሄ ህልም ነው ግን ከታሰበበትና ውሳኔ ላይ ከተደረሰ ይቻላል የሚቻልበት ምክንያት ምንድን ነው ህዝብላን በጦር ኃይል ብቻ አይደለም ማጥቀም የሚቻለው ይኸውልህ አሁን በያዝነው ጦርነት ይህ 2 ዓመት ተኩል በረከል ወደ 3 የተጣጋውን የህዝብላ ድርጅት ገና ሳይጀምር ወደ 30,000 የሚሆኑ ታጣቂዎች ነበሩት የእስራኤል ጦር ኃይል እስካሁን ድረስ ከ7,000 በላይ የሚሆኑትን የገደለበት ሁኔታ አለ እነዚህ ነው በእንደዚህ አይነት ሁኔታ 30,000 ታጣቂዎች በመግደል ጦርነቱን ባሸናፊ ይወጣዋል ያን አይደለም ግን ሌሎች አማራጮች አሉ ሰጠኝ አንዳንድ በዘርፉ የተካ ኑትና በደህንነት ጥበቃን በለው በሌሎች በዲፕሎማሲ ሙያው እውቀቱ ያላቸው ሰዎች ምርት ምንድን ነው የህዝብላን ድርጅት ማዳከም ከናካቸው መሳቀቋን ባይቻል ምክንያቱም ሪዮታንም መሳቅ አችልም ለጊዜው ታዳከመዋለ ቆይቶ ይነሳል ግን ለማዳከም ከተፈለገ በኢኮኖሚ አቅሙ እንምጣበት ለምሳሌ በቡልባኖስ ውስጥ ያሉትን የጦር መሳሪያዎችን ዋሻዎችን የመደምሰሱ ሁኔታ ኦኬ ከጦር ኃይል ጋር በተያያዘ ነው ግን ከዛልፈ ደግሞ ልጉዳው ካልክ ሌሎች አካባቢ ወደ ቤይሩትም ግባ አጠቃላይ የሊባኖስ ተጨባጭ ሁኔታ መሰረተ ልማቶችን ማለት የህዝብላ ህዝብ ማለት የሊባኖስን ህዝቡን መጠቀሚያዎችን የመንግስት ሳይሆን የራሱን የህዝቡላን ድርጅት መጠቀሚያ የራሱ የንግድ ማዕከሎች አሉ ብዛት ያላቸው ገንዘቦችን ከውጭ ወደ ውስጥ እርዳታ የሚያስገብ እነሱን በመዝጋትና በኢኮኖሚ አቅሙ ከመጣንበት ማዳከም ይችላል የሚል ድምፅ ይሰማል የእስራኤል መንግስት ይህን ሲሰራ አታየውም እሱም ያው የእስራኤል መንግስት እስካሁን ድረስ ባለው ሁኔታ ያለው ስትራቴጂ ምንድነው ኦኬ ይተኩሳሉ እኛም እንተኩሳለን እንገላለን በእንደዚህ አይነት ሁኔታ መደምሰስ አትችልም ግን ራቅ ባለ ሁኔታ ሳቁ ቀርቶ እኮ አይደለም ሰጠኝ መንግስት ይከቻል በዚህ ዙሪያ ግን በፍጹም ይሄን ነገር ሳያረጋው አጥተን በኢኮኖሚ አቅሙ እንምጣበት በሚጎደው ማለት አንተ አሁን ጣላክን መጉዳት ስትፈልግ በደካማ ጎኑን ትገባለህ አይደል እንዴ ልክ እሱን በሚጎደው ያንን ስካውን ድረስ ጉዞ አልተጀመረም ይሄ ነው ትልቁ ጥያቄ
0: መንግስት የሚሆነውን እናያለን ቀላል አይደለም ወሰብሰብ ያለ ጉዳይ ነው ያለ ጦርነት አለ ድርድር አለ እንዳልከው መጉዳት የሚያስፈልግበት ብዙ መንገዶችም ሊኖሩ ይችላሉ እናየዋለን ሌላውም ችግር ደግሞ በዚህ በደቡብ ነው የዝበላ ጉዳይስ የሃማስ ጉዳይስ እንዴት ነው የዝበላን እዛ አለ ይሄ ደግሞ አድፍጦ አንድ ቀን ለመያዝ እንደሚፈልግ ውሻ አይነት ነገር ነው ብዙ ነገር እየሰራለ ውስጥ ለውስጥና እንዴት ነው
1: ያውን ሃማስ በተመለከተ ምን እንደተበለ ታስተውሳለ ሰጠኝ አይደል እንዴ ለበቃ ትጥቁን ማፍታት ሃማስ ከጥሙጭ ነው ሃማስ ኃይሉ ነው በርግጥ እስራኤል 50 ከመቶ ጅ በላይ የሚሆነው እና የጋዛን ያዛን ቦታ መቆጣጠሯት 53 እና እስከ 60 ከመቶ ጅ የሚሆነው ምን ነገርበት ሁኔታ አለ ወታደሮቻችን እዛ ይገኛሉ ያም ሆነ ይህ ድርጅቱ ግን ቦታው ማድቀሪውን ቦታ እዛው ጋዛን ሲያስተዳድር ኃይሉን ያጠናከረ የተሰው የተገደሉት ወታደሮችን በነሱ ተክሌሎችን እየመለመለ የጦር መሳሪያዎችን እንደገና እንዲያውም ካሁን በፊት ከውጭ አትገባቸው የነበሩት የጦር መሳሪያዎችን በራሱ ጊዜ እያመረተም ይገኛል አልፎ አልፎ እስራኤል እርምጃ ተወስዳለች ድርጅት ማለት መረጃ ድርጅቱ ሻባክ መሆነ የወታደር መከላከያ ኃይሉ ያስፈልጋ የሆኑትን የጦር እንትኖ እንዲያውም ይህንን ጥቅም ሰባት ሽብር ፈጠራ ድርጅትን በእስራኤል ያደረሱትን ስመጥር የሆኑትን የጦር አመራሮችን የድርጅቱን መሪዎችን አንድ ባንድ እስራኤል የገደለችበት ሁኔታ አለ ልብ ብለህ ከሆነ አሁን ባለፈው ሳምንት አንድ ከፍተኛው ማለት ነው እንደው የተወሰኑ በጣት የሚቆጠሩት የቀሩት ነው የቀሩበት ሁኔታ ነበር እነሱን የገደለች የምታጠፈበት ሁኔታ አለ እሱን ተክቶ ወጥን አስርከን ስልጣን ተቀበለ ካስርከን በኋላም ኦዴት ሰኘው እንደነን የቦታው ወታደር አመራር ክፍል ዋናው እንግዲህ እሱን ካሁን በፊት የመረጃ ድርጅት ኃላፊ ነበር ነው በነሲን ዋር ዘመን ማለት ነው እሱንም ዳግሞ ሳምንት ተደረመሰች በሁኔታ አለ በነሱ በርግጥ ያናል ግን ዘላቂ የሆነ የሃማስ የተጠባጭ ሁኔታ እዚህ ላይ መጠቆም ፈልገው ሰጠኝ በእስራኤል በኩል ማይነገሩ አንዳንድ ነገሮች ማለት በደልነቱ ክፍል እስራኤል ጥቅም ሰባት በእስራኤል ላይ ያደረሱትን ነን የሽብር ፈጠራ ድርጊት ይህንን ከማቀነባበር ጀምሮ ከቦታው ወደ አካባቢያችን አጥር ሰብረው ትራክተሩን ነን የአጥራችን ሰብሮ ሲገባ አንድ ትራክተር ያየነው ምስል ፎቶግራፍ ነበር አይደል የቪዲዮ ምስል ነበር አሁን እሱ ራሱ አሽከርካሪው የተደመሰሰበት ሁኔታ አለ እንደምሳሌ ነው የምነግረህ እስራኤል የፈጠረችውና በሌላው ዓለም የሌለ ቴክኖሎጂ ግን ሌሎችን ዓለም እያስደነቀ ያለው ጃቹ አለበት የተባሉትን የነዚህ የሃማስነን ድርጅት ዜጎችም አይደለም ታጣቂዎችን በዜግም ደረጃ ራሱ በፕሮፋይል እንግዲህ ቴክኖሎጂ አለ ቴክኖሎጂ እንዴት እንደሆነ ልነግርህ አልችል ማስረዳት ባጭር ጊዜ ማስረዳት አልችል ግን ቴክኖሎጂን በመጠቀም የነሱን እንትኑ ፕሮፋይላቸውን በመውሰድ ማለት ነው ፎቶግራፍ ከቦታ ቦታ ሲንቀሳቀሱ ነገሩ ተረስቷል ብለው የሆነ ቦታ ሲሄዱና ሲወጡ ሲታዩ እነሱ ማን እጃቸው ነበር በዚህ ሽብር ፈጠራ ድርጅት እጃቸው አለባቸው የተባለው የእስራኤል ቴክኖሎጂ በይበልጥ ሻባክ የአገር ውስጥ ደህንነት ማለት ነው እና የመከላከያ ኃይሉ የመረጃ ድርጅት በሚያቀርቡትኝ መረጃ እስራኤል አንድ ባንድ እነዚህ ሰዎች እየደመሰሰች ይገኛል ይሄ ደግሞ ያለ በአገራችን እንደው በአጭር ጊዜ ለተወሰነ ተነግሮ ይሆናል እንጂ በውጭ ግን በከፍተኛ ሁኔታ ባድናቆት እየተነገረ ምን ማለት እየፈለግኩ ነው ይህ በእንዲህ እንዳለ ምንም እንኳ እስራኤል ብታደርግም ግን የሃማስን ድርጅት ግን ካለንበት ከጋዱ ዓለም ጋር ስንገናኝ አሁንም ቢሆን ሃማስ ትጥቁን ይፈታል ሲባል የነበረው የኤዶዋን ትራምፕ እቅድ ያን ተደምሮ ስናየው አሁንም የት የሚደረስበት ሁኔታ የለም።
0: እንግዲህ አስቸጋሪ ነው። አሁንም ትልቁ ነገር ሃማስ ትጥቅ ፈቶ ሰላማዊ እንቅስቃሴ ያደርጋሉ የሚለው ነው እንጂ ሌላውማ እርምጃ መውሰዱ የሃማስን አመራሮች መደምሰሱ የነበረ ነው። ግን አንዱ ሲደመሰስ አንዱ እየተተካ ነው። በኢራንም ተደመሰሰ፣ በሂዝቦላም ተደመሰሰ። ዋናው ትልቁ ነገር ሲደመሰስ ድርጅቱ እንዳልቀዳ ካልፈራረሰ ወይም ደግሞ ሌላ ለውጥ ካልመጣ አሁንም ቢሆን ፈተና ነው።
1: አይደለም መዳከም እንደውም እየጎለበቱ ነው
0: እኮ እናስቸጋሪ ነው። ጥሩ። ሌላው ደግሞ ያው እንግዲህ ዓለም የሚነጋገርበት እንደገና ማለም ግራ የገባው ማለት ይቻላል የአሜሪካና ኢራን ጉዳይ ወዴት እየሄዱ ነው ይፈራረማሉ ትላንት ዛሬ ነገ ይባላል ጦርነት አልፎ አልፎ ደግሞ አካሄዳሉ ምንም የለየለት ነገር የለም
1: አሜገርም ነው አንተና እኔ አሁን ይሄን በዚችን ሴኮንድ ማለት ስንወያይ የአሜሪካው ዶናልድ ትራምፕ ከአማካሪዎቹ ጋር ሆኖ በብልጥ ከደህንነት ክፍል ጋር ውሳኔ ላይ ለመድረስ እየተመካከሩ ናቸው ይባላል የውጭ ሀገር የዚህ ሀገር ዜናዎችም እየተቋሙ ነው በውጭ ሀገር በብልጥ ተግቦ የተነገረ ነው ማለት በኢራን በኩል የቀረበውን ሐሳብ የአሜሪካ መንግስት እቀበለዋለ ወይም አልቀበለውም ለማለት እየተመካከርኩበት ነው በሚል እንግዲህ ዴማውን ካንተ ውይይት ጋር ወይም መፈታተን ፈልገው እሱን ነው ምን ማለት ነው በርግጥ እየተቃረቡ ነው ሰጠኝ ማለት አሜሪካ ያቀረበችው ሐሳብ አለ የኢራን መልስ አለ ካሁን በፊት መራራቅ ነበር ምክንያቱም አንዱ ብትፈልግ አንዱ ቢፈልገው ሌላውን ያለመፈልግ ሁኔታ አሁን ግን በሐሳብ እየተቀራረቡ የሄዱበት ሁኔታ አለ መጨረሻ ላይ ግን እየተቀራረቡ ሲሄዱ ደግሞ ኢራን ልክ የምትፈልገውን ነገር ያገኘች መስሎ ይታያል በእንደዚህ ሁኔታ ስምምነቱ የሚጠናቀቅ ከሆነ
0: ምን ፈልገውን ስኛ
1: ስለዚህ እኛ በእስራኤል በኩል ከመጣ እኛ ገለልተኞች የለንበትም እስራኤል በርግጥ ኦኬ ስምምነቱ ስታደርጉ እንዳትረሱን የማለት ሁኔታ ልታሰማ ትችላለች ግን በፍጹም በእስራኤል በኩል ምንም ነገር ምክንያቱም ድርድሩ ያለው በአሜሪካና በኢራን በኩል ነው ስለዚህ ኢራን ይኸውልህ ሲጀምር የኢራን መሸነፍ ዋናው ምልክት መሆን የነበረት እንደ መሸነፍ የሚታየው የነበር ስልጣኑን ገዥው መንግስት ሲፈርፍና እንደገና ሌላ ሰዓት ሲመጣና ሌላ አጀማመር ያ ነበር በቀላል ነገር በማሽበት አሸነፍን ለማለት ግን ያ ካልሆነ ድረስ ሲጀምር ይህ ሽንፈት ነው ከዛ ይባስ ብሎ ኢራን የምጠይቃቸውን የተያዙባትን በብዙ ቢሊዮን ዶላር ገንዘብ እንዲለቀቅላት የሆርሙዝን ባህር ወሽመጥ በራሷ ሉዓላዊነት አሁንም በእጇ ቁጥጥር ስር ማንም እንዳይሆን የማድረጉ ሁኔታ የአሜሪካ ጦርነቱ አቁሞ አሜሪካ ጦሯን ከቦታው እንድታርቅ እነዚህ ነገሮች እሷ የምትፈልግ ከመጀመሪያው አንስተ ዛሬ እኮ ራሳቸው ዶናልድ ትራምፕ የተናገሩት ነገር አለ ፈጠኝ ኢራናውያን በድርድር ጎበዞች ናቸው ብሎ እኮ ራሳቸው አድንቀዋል በጣም ጎበዞች ናቸው ተመልከት እንግዲህ ይሄ ድርድር የሚያውቁ የቢዝነስ ሰው ዶናልድ ትራምፕ ራሳቸው በእርሳቸው አንድ ምን ባልፈልጌ ነው ኢራን የምትፈልገውን ነገር ቀስ በቀስ እያገኘች ደግሞ ጊዜው ለአሜሪካን ደግሞ ያልተመቸ ጊዜ ነው አሁን ጦርነት ልግባ ቢሉ ዶናልድ ትራምፕ ባለው ተጨባጭ ሁኔታ ብዙ ነገሮች አሉ አሜሪካ ውስጥ የሚካሄድ የሞንዲያል የስፖርት ውድድር አለ የቀጣይ የአሜሪካን ነጻነት ዜጎች በከፍተኛ ሁኔታ ሰሚተር ይሄ ለሚድተር የሚሉት ደግሞ ዶናልድ ትራምፕ እንደገና የራሳቸው ልደት ቀን እንዲታሰብ ይችላል 80 ዓመት የልደት ቀናቸው ብዙ ነገር ተጨምሮ አሜሪካ ወደ ጦርነት መግባት አትፈልግም ከጥቅም አንጻር እኔ ከማስበውና የሆነ በጣም ግን እዚህ ላይ አንድ ነገር ግን በአንድ ነገር መናገም ፈልገኝ ካልኩ በኋላ ኢራን በዚህ ስምምነት የተስማማችበት የሚባለው የአሜሪካ ብዛት ያላቸው በይበልጥ ደግሞ በነዳጅ ምርት ኩባንያ ብዛት ልምድ ያላቸው እና በዛ የሚሰሩት ብዛት ያላቸው ኩባንያዎች ወደ ኢራን በመግባት መዋለ ንዋያቸው እንዲያፈሱና በንግድ ትስስር እንዲኖራቸው አሜሪካ ከእስራኤል ከይቅርታ ከኢራን ጋር ስምምነት ደርሷል ይባላል ይህን አሁን አንተ እና እኔ ከጨረስን በኋላ ትራምፕ ተስማማው ሲሉ ያን መስፈርቱን ለምን ተስማሙ የት ላይ የሚለውን እሱ ካየው በኋላ ምናል ግን ከወዲሁ የሚነገር አሁን ይህ ከሆነ ዶናልድ ትራምፕ እኮ ጦርነቱን ሲያደርጉት እኮ አሜሪካ ልትደፈር አሜሪካ እንደው ሽፋን ይስጡት እንጂ ያናት ቦታቸው አይደለም የአሜሪካ ጦርነት ወደ ኢራን የኢኮኖሚ ጦርነት ነው ምንም እንኳ ከእስራኤል ጎን ቆምኩ ትበል እንጂ ግን እኛ የደህንነት ጉዳይ ነው በአሜሪካ በኩል የኢኮኖሚ ነው ስለዚህ ጦርነቱን አቆምኩ ለሆን ዶናልድ ትራምፕ በሌላ በኩል ግን በንግድ ስምምነት ማለት ነው ብዛት ያላቸው ኩባንያዎች በኢራን ገብተው በነዳጅ ምርቱ ከተሳተፉ እና ተጠቃሚ ከሆኑ የሆርሙዝ ባህር ወሽመጥ ቆይተው ደግሞ የተወሰነውን ክፍል አለን እኛ ምን በእንደዚህ አይነቱን ስምምነት ከደረሱ ዶናልድ ትራምፕ ለምን ወታደሮቻቸው እንዲገደሉ ይፈልጋሉ በእንደዚህ አይነቱን ምላት ሊፈጽሙት ይችላሉ ግን ጥቅም ሳያገኙ ምንም አይነት የኢኮኖሚ ጥቅም ይህን ያህል በቢሊዮን ዶላር ብዛት ያለው ወጪ አውጥተው በእንደዚህ ከተንበረከኩ ሽንፈት ነው እኔም ገርሞ ነበር አሁን ግን ንሰማው ነገር ምንድን ነው ምናልባት የአሜሪካ ብዛት ያል ኩባንያ ወደ ውስጥ በመግባት ከዛ ከኢራን ጋር በንግድ ትስስ ይህ የሚባል ነገር አለ ያ ከሆነ ደሳቸው ለጥቅማ ለአሜሪካ ጥቅም አለ እስራኤል ግን እዚህ ላይ የታለች ቅድም ላልከው እኛ ከጨዋታ ውጭ ነን
0: ቢያንስ እንኳን የኒውክሌር ጉዳይ ለጊዜው ስጋት እንዳይሆን ይህንን ይዘውም ከጨረሱ ትልቅ ነገር ነው የባሊስቲክ ሚሳኤል ጉዳይ ተረስቷል የአያቶላዎች መቀየር ተረስቷል
1: መቀየር የስርዓቱን መቀየር ተወውና በይህንን የተብላላውን ኡራኒውን በሚመለከት አሁን በኢራን በኩል ዛሬ የሚነገረውም ይህንን ይውጣ አይውጣ ወደ ሶስተኛ ሀገር ይሄድ የሚለውንን አንስማማበት አይታወቅም። ምናልባት ለአሜሪካን ባይሰጡ ለሶስተኛ ሀገር እንሰጣለን ማለት ነው። ግን ትልቁ እስራኤል የምትፈልገው ይህን ኡራኒውን መውጣት የኒውክሌር ጦር መሳሪያ ግንባታው በተመለከተ የሚለው ጥያቄ አለ። እሱ ላይም አሜሪካ ቸል ያለች መስሎ ይታያል። በዚህ በኩል እኛን ከፍተኛ ስጋት ውስጥ ከቶናል።
0: እስኪ እንግዲህ የሚሆነው እናያለን። ሌላው ዶናልድ ትራምፕ ቃል ይገባሉ ያልፈጸማቸው ነገሮች አሉ። አንደኛው የዩክሬንና ሩሲያን ጦርነት ነው። ጦርነቱ ቀጥሏል። እንደው ፕሬዝዳንት ዘለንስኪ አሁንም ሩሲያ

0: ወዳደር ሰማይና ምድር ነው አይደል እንዴ? በአካከም ግን በሚገርም ሁኔታ ተመልከት፣ በሚገርም ምንም እንኳን የአውሮፓ ሀገራት አሜሪካን ጨምሮ በባይደን የስልጣን ዘመን ዩክሬን እርዳታ የተቀበለች ሩሲያን ብትጋፈጥም አሁን ትራምፕ ከመጡ በኋላ ግን ትራምፕ አመለካከታቸው እንደ ባይደን ተቀራኒ ነው። እንደውም ዩክሬን አንደግፍም በጉልበት እንደውም እሺ ብለው ዩክሬን ከሩሲያ ጋር የሩሲያን ሀሳብ ተቀብላ ያው መስጠት ያለባትን የግዛት ሰጣ እንዲጠና ፍላጎታቸው አነበር። በዩክሬን ዘለንስኪ በጣም በእውነት መምልህኔ እንዴት ነው የሚደነቁ ፕሬዚዳንት ናቸው ማለት ይችላሉ ዘለንስኪ። ምክንያቱም ለህዝባቸው ለሀገራቸው ሲሉ ያላቸው የሚያስ ይባስ ብሎ ደግሞ አሁን ባለንበት ሁኔታ አሁን ያሁሉ ተጨባጭውን ልንገር በሳችሁ በዚህ ዙሪያ ማውረት የዩክሬን ራሽያን አሁን በጦርነት ሜዳ ላይ በከፍተኛ ሁኔታ እያሸነፈች ነው። ራሽያን ሀያሏን ሩሲያን ማለት ነው። ሩሲያ ከተወሰኑ ቀናት በፊት የኒውክሌር የአቶም የተሸካሚ ሚሳይሎችን ልምምድ አድርጋለች። አውሮፓውያንና አሜሪካን ዩክሬን ለማስፈራራት ያደረገችው ሁኔታ ነው። እቺ ሁለተኛ ቁጥርና የአሜሪካ ተፎካካሪዋ በተወሰኑ $500 በሚገዙ ድሮን በነዛ የተጨነቀችበት ሁኔታ ምን ማለት ፈልጌ ነው? በራሷ ጊዜ ከአሁን በፊት ከአውሮፓ ሀገራት እና ከአሜሪካ እርዳታ ተጠይቅ የነበረችው ዩክሬን አሁን በራሷ ልጆች ጭንቅላት ይህንን በአመት እስከ 3.7 ሚሊዮን ካትባም ወይም ደግሞ አናሳ የሆኑ ተንሳፋፊ አጥፍቶ ጠፊ ያለ ሰው አብራሪ በጣም አናሳ የሆኑ አውሮፕላኖቹ ድሮኖቹ ወደ ቦታው በመላክ የሩሲያን መንግስትና ወታደር በከፍተኛ ሁኔታ ወጥመድ ውስጥ ከተዋል። ተመልከት፣ ዩክሬን ውስጥ ከ200 በላይ የሚሆኑ ይህንን አምራች ኩባንያዎች አሉ። በከፍተኛ ሁኔታ ስራቸው ሌት ተቀን ይህን እያመረቱ እንዲያውም እስራኤል አሁን ከዚህ መማር አለባት ይባል ነበር። አሁን ህዝበላ በሚልክልን በጣም ዘመናዊ ያልሆነ የጦር መሳሪያ ከአሁን በፊት ንቀን እኮ ነው ተጠየቀን ነበር። ዘለንስኪ ደግሞ አማክሮን ጠይቆን ነበር፣ ከእኔ ምክር ውሰዱ፣ የእኛን ቴክኖሎጂ እኛ ከለመድ ነው ካሳለፍ ነው ታሪክ የሚል ጥያቄ ደርሶን በእስራኤል በኩል ነው። አሁን ደግሞ እናንተ ነው አሁን ግን እየተማጸንን ነው እንደገና እነሱን ቴክኖሎጂ እንደገና እንትን ለማለት እየጠየቀን ነው። እየተሰራ ነው ስራ አለ በዚህ ዙሪያ። ምን ማለት ፈልጌ ነው? ዩክሬን በራሷ ጊዜ አሁን እንዲያውም ከአውሮፓ ሀገራት የገንዘብ በእርግጥ አሁን ጠይቃለች። አሁን ለምሳሌ ቅድም ያልከው ነገር አለ በሩሲያ በኩል ይህ ውርደት ስለደረሰባቸው ፑቲን በከፍተኛነት ስለተዋረዱ ያላቸውን ከባድ የጦር መሳሪያዎችን ወደ ዩክሬን የመላክ ሁኔታ ያንን አደርጋሉ ዛቻ። ለዚህ ደግሞ መከላከያውን ስጡ በማለት ደግሞ ዘለንስኪ ያው የስለንቦርን ጦርነት ማለት ዝ ያደርታል። ሌሎች የአውሮፓ ሀገራት ለማሳመን ብቻ አደር በአውሮፓ ሀገር ከሳቸው ጀርባ ናቸው። ይበልጥ አሜሪካን ለማሳመን ሩሲያ ልትወጋኝ ስለሞከረች እባካቸው ጦር መሳሪያ መከላከል ስጡ ይባላል። ግን በጦር ሜዳ በኩል ከሄድ አሁን ዩክሬን የምታደርገው ይህ ብቻ አይደለም። ልብ ብለህ ከሆነ ከ3 እና ከ1 ወር በፊት የዩክሬኑ ፕሬዚዳንት ዘለንስኪ ወደ ፋርስ ባርሰላጤ ወደዚህ ሀብታም የአረብ ሀገሮች እንደነ ሳውዲ አሚሪዎት ወደ የሄዱበት ሁኔታ ነበር። እዛ ላይ ሲሄዱ የሚሸጡ ይህንን ይህን ካትባ የምንለውን ይህን እነዚህን አናሳን ተንሳፋፊ አውሮፕላኖችንን አሁን የምትጠቀምበትን እነሱን ለመሸጥ ነው። በብዙ ስምምነት ደርሰዋል ከነዚህ ሀገራት ሀብታም ሀገሮች ጋር አሜሪካ ማሰጣቸው ሌሎች ሀገሮች የማይሰጧቸው ዩክሬን እነዚህን መሳሪያዎች እያመረተች ራሷንም እየተከላከለች ለእነዚህ ሀገራትም ለመሸጥ ስምምነት ደርሳለች። ይኸውልህ እንዲሁም አትራፊና ንግድም እያደረገች ምን ማለት ፈልጌ ነው? ሩሲያ ወጥመድ ውስጥ ገብታለች። ዩክሬን በሚገርም ሁኔታ ምንም እኳ 4 አመት በላይ ቢያስቆጥርም ግን ያም ሆነ ይህ ጦርነቱ የሩሲያ ደግሞ ዩክሬንን ብቻ ሳይሆን ሌሎች አካባቢ ሀገሮች ለምሳሌ ዛሬ ጠዋት አካባቢ ስነሳ ሳይ ዜና የውጭ ሀገርም እንትን ወደ አንዳንድ የአውሮፓ ሀገሮች ሮማኒ አካባቢ የሩሲያ እነዚህ አናሳ ድሮኖች ጥቃት ደረሱ ምናምን ለማስፈራራት የሚያደርጉት ሁኔታ ነው። እና ፑቲን ባሳለፍነው 4 አመት በ3 ቀን ዩክሬን እቆጣጠራል ያሉት ፑቲን 4 አመት ካለፈ በኋላ ወጥመድ ውስጥ እንደገቡ የሚያሳይ
1: ቀላል አይደለም። 4 አመት አልፏል። እንግዲህ ሩሲያም ቢሆን አውሮፓና አሜሪካን ስትዋጋም ነው በተዘዋዋሪ ቆየችው ማለት ይቻላል። ከዩክሬን ጀርባ ሆኖ የሚሰጡ ብዙ ነገሮች አሉ ያለውም እንግዲህ የሚያሳዝን ነው። በጣም እናመሰግናለን። እንግዲህ መልካም ምሽት፣ ሻባት ሻሎም።
0: ለአንተም ለአድማጮችን ሰጠኝ።
1: ቻው ቻው።

0: የተከበራችሁ አድማጮቻችን፣ ከዚህ ቀጥለን በእስራኤል የኢትዮጵያ አየር መንገድ ዋና ስራ አስኪያጅ ከሆነው አቶ ካሴ ኢማም ጋር ቃለ ምልልስ እናካሄዳለን። እሱም በስልክ መስመራችን ይገኛል። እንደምን አለህ አቶ ካሴ?
1: እግዚአብሔር ይመስገን ደህና ነኝ አቶ ሰጠኝ። እንደምን አለህ? እንደምን አላችሁ?
2: እኛ ደህና ነን፣ እናንተ እንዴት ነህ?
1: እግዚአብሔር ይመስገን በጣም ደህና ነን።
0: አቶ ካሴ፣ እንግዲህ እንደሚታወቀው በኢራን ላይ ለአርባ ቀናት በተካሄደው ጦርነት ምክንያት የኢትዮጵያ አየር መንገድ ወደ እስራኤል የሚያካሄደውን በረራ ካቋረጠ በኋላ ያው የተኩስ አቁም ስምምነት ሲሆን በረራውን ማደሱ ይታወቃል። አሁን የኢትዮጵያ አየር መንገድ ወደ እስራኤል የሚያደርጋቸው በረራዎች ስንት ናቸው? ያለው አጠቃላይ የአየር መንገዱ እንቅስቃሴ ምን ይመስላል?
1: ትክክል። እንደምታውቀው በጦርነቱ ምክንያት የእስራኤል የአየር ክልል ተዘግቶ ነበረ። በመዘጋቱ ምክንያት የኢትዮጵያ አየር መንገድም ሌሎች አየር መንገዶችም ወደ እስራኤል እና ወደ መካከለኛው ምስራቅ በአጠቃላይ የነበሩ በረራዎች አስተጓጉለው ነበረ። እኛም በዚህ ምክንያት አቁመን ነበረ። ነገር ግን በጊዜው ከአገራቸው ወጥተው በየቦታው ለቀሩ ወገኖቻችን እንዲያግዝ ወደ አቴንስ እና ወደ ዮርዳኖስ በኩል መምጣት ለሚፈልጉ በተለይ ወደ አቴንስ በረራ ስለተቋረጠ ወደ አቴንስ እንወስድ ነበረ። በኋላም ከእስራኤል ቀደም ብሎ ዮርዳኖስ ስለተከፈተ ወደ ዮርዳኖስ መሄድ የሚፈልጉትን በዮርዳኖስ በኩል ለማምጣት ሞክረናል። ከዛ በኋላ ግን የእስራኤል የአየር ክልል እንደተከፈተ በኤፕሪል 16 2026 የመጀመሪያዎቹ ከሚባሉት ውስጥ ጀምረናል። ከኤፕሪል 16 ጀምሮ እስከ ሜይ 31 ድረስ በየቀኑ ሁለት በረራዎች እናደርጋለን። የቀን በረራዎች ነው እያደረግን ያለ ነው። ትንሽ የበረራ ፕሮግራም ሰዓት ለውጥ አለ። ድሮ አንድ ሌሊት ነበረን። እስከ ሜይ 31 ባለው ጊዜ ግን በዚሁ በሴኪሪቲው ምክንያት ብቻ እየበረርን፣ ነገር ግን ሳናቋረጥ በየቀኑ ሁለት በረራዎችን ከአዲስ አበባ ቴላቪቭ፣ ከቴላቪቭ አዲስ አበባ እና ወደሚሄዱበት ሰፊ የኢትዮጵያ አየር መንገድ መዳረሻዎች እያበረርን እንገኛለን። እስከ ሜይ 31 ድረስ ያለው በረራ አንደኛው የመጀመሪያው ጠዋት 7:50 ከዚህ ይነሳል። ሁለተኛው ደግሞ 3:30 ከሰዓት በኋላ ከቴላቪቭ ይነሳል ማለት ነው። ነገር ግን ይሄ በረራ ፕሮግራም የሚቆየው እስከ ሜይ 31 ነው። ከሜይ 31 በኋላ ማለት ነው፣ ከጁን 1 ጀምሮ ግን መደበኛ የሰመር ስኬጁላችን እንጀምራለን። ሌሊት ዋን ይነሳ የነበረው አንድ ሰዓት ሌሊት ይነሳ የነበረው ይጀምራል። ከዛ ጠዋት ቴን ያለው እንዲሁ ይሰራል። ከሰዓት 3:30 ያለውም ይሰራል ማለት ነው። ከጁን ዋን በኋላ በአጠቃላይ የመደበኛ ፕሮግራሞቻችን ይጀምራሉ ማለት ነው። ከሰኔ 1 2026 ጀምሮ ከሚመጣው ሰኞ ጀምሮ ማለት ነው መደበኛ የበረራ ፕሮግራማችን እንጀምራለን። እሱም ብቻ ሳይሆን ከሐምሌ 1 2026 ጀምሮ ደግሞ የበረራ አድማሳችን ወደ እስራኤል የምናደርገውን የበረራ አድማሳችን ወደ 21 በሳምንት ማለትም በቀን 3-3-3 እንበራለን ማለት ነው። በአሁኑ ጊዜ በቀን 18 ነው የምንበራው። አራቱን ቀን በተለይ ከሰዓት ያለው በረራ አራቱን ቀን ብቻ ነው የሚሰራው። እሁድ፣ ማክሰኞ፣ ሐሙስ፣ ቅዳሜና እሁድ ነበር የሚሰራው። ከሐምሌ 1 2026 ጀምሮ ግን ሁሉም በረራዎቻችን በየቀኑ ይበራሉ። ስለዚህ 3 በረራ በቀን በሳምንት 21 ይኖረናል ማለት ነው። እስራኤል ጋር የሚኖረን ግንኙነት ከእስራኤል ኮሚኒቲ ወገኖቻችን ጋር የሚኖረን የበረራ ግንኙነት በደንብ እያጠናከርን ነው። እንደምታውቀው የአየር መንገድም ዓለም ላይ ያሉ መዳረሻዎች እጅግ በጣም እየሰፉ ነው። የኢትዮጵያ አየር መንገድ አገልግሎት መስጠት ከጀመረ 80 ዓመቱን ዘንድሮ በድምቀት እያከበረ ይገኛል። 80ኛ ዓመቱን እያከበረ ነው። ስለዚህ በዚህ በ80 ዓመቱ ሙሉ በየአመቱ አገልግሎቶችን እያሰፋ ጥራቱን እያስተካከለ እያሻሻለ ክስተቶችን እየተማረ በጎ ነገሮችን ደግሞ እያስቀጠለ የሚገኝ ድርጅት ነው ማለት ነው።
0: አቶ ካሴ፣ እንግዲህ የተለያዩ ጥያቄዎች አሉ። አንደኛው በመንገደኞች ሻንጣና ቪዛ ጉዳይ አሰራሩ እንደ በፊቱ ነው ወይስ ለውጥ አለ?
1: ቪዛን በተመለከተ በፊት እንደነበረው ነው። ስለዚህ የእስራኤል ፓስፖርት ያላቸው ሰዎች እዚህ ኤምባሲ ማግኘት ይችላሉ ወይም እዛ ቪዛውን አራይቫል እንደደረሱ ቪዛ ማግኘት ይችላሉ የእስራኤል ፓስፖርት ካላቸው ድረስ። የሻንጣን ጉዳይ በተመለከተ ትንሽ የተለያዩ ለውጦችን እያደረግን እንገኛለን። እንግዲህ በዚህ ከጦርነት በኋላ ከጀመርን በኋላ አንዳንድ ሰዎች ሻንጣ የሌላቸው እንዲሁ ቀለል ብለው ደርሰው ለመመለስ የሚፈልጉ ሰዎች ዋጋ እንዲቀንስላቸው በማለት ምንም ሻንጣ የሌለው $600 ጀምሮ ስንሸጥ ቆይተናል። ምንም ሻንጣ ለሌላቸው ሰዎች ትንሽ ቀነስ የሚያደርግ $600 ድረስ፣ አንድ ሻንጣ ላላቸው $650 ጀምሮ እና ሁለት ሻንጣ ላላቸው ከ750 ጀምሮ ስንሸጥ ነበረ። በፊት የኢትዮጵያ አየር መንገድ አሰራ ለሁሉም ሰው ሻንጣ ቢኖርም ባይኖርም እኩል ነበር የምናስከፍለው። አሁን ሻንጣ የሌላቸው ቀለል ያሉ ሰዎች ጥቅማቸው የተሻለ የዋጋ ቅናሽ እንዲያገኙ በማሰብ እንደሱ አድርገን ነበር። ነገር ግን አሁን ደግሞ በተለይ በትኬት ዋጋ ምክንያት ወደ አገራቸው ደርሰው አገራቸውን አይተው ጎብኝተው ስለ አገራቸው አውቀው እንዲመጡ አዲስ ፕሮግራም በተለይ የዊኬንድ ፕሮግራም አዲስ ዋጋ አውጥተናል። ስለዚህ ከአሁን ሜይ 29 አርብ ጀምሮ እያንዳንድ ዊኬንድ ላይ ሁለት ሻንጣ ያለው $600 ጀምሮ እንዲሸጥና ዊኬንድ ትራቭል አድርገው መመለሻውን እስከ ጁላይ 15 ኤኒ ታይም መመለስ ይችላሉ። ግን ከዚህ መሄድ ያለባቸው ዊኬንድ ላይ በሳምንቱ መጨረሻ ቀናት አርብና ቅዳሜ ለሚሄዱ ሰዎች ሁለት ሻንጣን ጨምሮ $600 ጀምሮ ዋጋ አውጥተናል ማለት ነው። ስለዚህ ይሄን እድል ተጠቀሙበት ይገባል። አሁን እንደምታውቀው እንግዲህ በብዙ ዜናም እንደምትሰሙት ኢትዮጵያ ውስጥ በጣም ብዙ ለውጥ እየተደረገ ነው። አዲስ አበባ ውስጥም የአዲስ አበባ ከተማ ለኔ እንኳን ባለፈው ሳምንት አይቻት በሚቀጥለው ሲሄድ የተለየ ነው የሚሆነው እና ኢትዮጵያውያን ወገኖቻችን አገራቸውን የሚያዩበት የሚያደንቁበት እንዲሁ በዜና ሰምተው ምን ይሆን ከሚሉ የሚያዩበት እድል ተፈጥሯል ማለት ነው። ይህ እድል የሚኖረው ግን በእያንዳንዱ በረራዎች የተወሰነ መቀመጫ ነው። ሁሉንም መቀመጫ በ$600 በዚህ የነዳጅ ዋጋ ከጥፍ በላይ አድጓል። ስለዚህ የዓለም የበረራ ዋጋ እጅግ በጣም እንደሚጠበቃል። ሆኖ ግን ይሄ ያለ ይችን የዊኬንድ የሳምንቱ መጨረሻ አጋጣሚ ተጠቅመው አገራቸውን ጎብኝተው አይተው ቢመለሱ የተሻለ አጋጣሚ ነው ብዬ አስባለሁ።
0: ያው እንደሚታወቀው እንግዲህ በኢራን ጦርነት ምክንያትና የሆርሙዝ የባህር ወሽመጥ በመዘጋቱ ምክንያት የነዳጅ ዋጋ ጨምሯል። በዚህ ላይ አየር መንገዱ የዋጋ ማስተካከያ አድርጓል ወይ?
1: ትክክል ነህ። እንዳልከው ብዙ አየር መንገዶች በረራዎቻቸውን አጥፈዋል፣ ቀንሰዋል፣ እጅግ ትልቅ የዋጋ ጭማሬም አድርገዋል። እኛ እስካሁን ትንሽ የነዳጅ ማስተካከያ በየቦታው የተስተካከሉ አሉ። ነገር ግን ከእስራኤል በተለይ ለሳምንቱ መጨረሻ የነዳጁን ዋጋ ግምት ውስጥ ያስገባ ነው $600 በሰው ደርሶ መልስ ሁለት ሻንጣን ጨምሮ የተደረገው። ስለዚህ የተቻለውን ያክል ዋጋ ላለመጨመር ጥረት እያደረግን ነው። እንግዲህ ከአቅማችን በላይ ከሆነ የነዳጁን ዋጋ የሚያካክስ ሊኖር ይችላል። እንደምታውቀው የነገን ዋጋ የነገን የነዳጅ ሁኔታ መገመት የሚችል ማንም የለም። እስካሁን ባለው ግን አነስተኛ የነዳጅ ማስተካከያ አንዳንድ በረራዎች ላይ አድርገናል። የእስራኤል በረራዎች ላይ ግን የተደረገው ማስተካከያ በጣም ትንሽ ነው። ሌላው ግን በተለየ ሁኔታ የሳምንቱ መጨረሻ ፕሮግራሞችን ወገኖች እንዲጠቀሙበት የነዳጅ ዋጋም ተጨምሮበት አያወቃቸው የተለየ ፕሮግራም ነው ያደረግ ነው ማለት ነው።
0: አቶ ካሴ፣ ሌላው መጠየቅ የምፈልገው ነገር ኮኔክሽን የሚባሉ በረራ አይነቶች አሉ። ለምሳሌ እንደምታውቀው ከዚህ አዲስ አበባ ከአዲስ አበባ ጎንደር ወይም ከአዲስ አበባ ባህር ዳር ወይም ከአዲስ አበባ መቀሌ ወይም ሌላ ቦታ መብረር ቀጥታ መሄድ ለሚፈልጉ ምን ማድረግ ነው ያለባቸው? ያካሄዱ ሁኔታስ እንዴት ነው?
1: አዎ፣ እንደሚታወቀው የኢትዮጵያ አየር መንገድ አብዛኛዎቹ መንገደኞች የኮኔክሽን ተሳፋሪዎች ናቸው። ወደ ኢትዮጵያም ባይሆን ኢትዮጵያም ቢሆን ከአዲስ አበባ ተነስተው ሌላ ወዳሉት የኢትዮጵያ ውስጥ መዳረሻዎች ለመድረስ ያው የኮኔክሽን ፍላይት ነው። የሚያስፈልገውም ተስማሚ ሰዓት መምረጥ ነው። አሁን ሶስት በረራዎች ስላሉን ከአዲስ አበባ የሚነሳበትን በረራ መዳረሻቸው የሚነሳበትን የበረራ ፕሮግራም አይተው ለእሱ የሚስማማ የበረራ ፕሮግራም መምረጥ ነው የሚያስፈልገው። አብዛኛውን ጊዜ የኢትዮጵያ የአገር ውስጥ መዳረሻዎች በቀን ናቸው የሚሰሩት። በቀን ስለሚሰሩ ወዲያውኑ መሄድ ከፈለጉ አዲስ አበባ ሳይአድሩ የሌሊቱን የአንድ ሰዓቱን መውሰድ አማራጭ የሌለው ተስማሚ በረራ ነው። የሌሊቱን ሰዓቱን የአንድ ሰዓቱን ከዚህ የሚነሳውን ከወሰዱ አዲስ አበባ 5:10 አካባቢ 5 ሰዓት ከ10 ከ20 አካባቢ ይደርሳሉ። ስለዚህ ከኢትዮጵያ ከ6 ጀምሮ የሚነሱትን ማንኛውም የሀገር ውስጥ በረራዎች ያገኛሉ ማለት ነው። ሌሎቹ በረራዎች ለምሳሌ የረፋዱን 10 የሚነሳውን ከዚህ ቢወስዱ አዲስ አበባ የሚደርሰው ከሰዓት ነው፣ ከሰርቲ በኋላ ነው የሚደርሰው። ከቱ ሰርቲ በኋላ ደግሞ የሚነሱ የአገር ውስጥ በረራዎች የተወሰኑ ናቸው። ስለዚህ እነሱ ማግኘት ያስቸግራል። አብዛኛዎቹ እንግዲህ ሰዎች የዋን ኤሙን አንስቲም ሚሉት አይ ቲንክ የዋን ኤሙ የሌሊቱ በረራ ሌሊትም ስለሆነ አዲስ ተጨማሪም ኮስት ስላለው ትንሽ የዋጋው እንደ ሌሎቹ ቅናሽ ላይደረግበት ይችላል። ሌሎቹ ላይ ብዙ ቅናሽ እናደርጋለን። ስለዚህ እሱን ለማዳም ብለው ይመስለኛል እሱን ማያስጡት። ያለበለዚያ ግን እሱን ቢወስዱ ሁሉም የሀገር ውስጥ በረራዎችን ማግኘት እና ወዲያውኑ መሳፈር ይችላሉ። አልወሰዱ ደግሞ የአንድ ቀን አድራ ወስዶ በሚቀጥለው ጠዋት መሳፈር ነው ማለት ነው።
0: ሌላው አቶ ካሴ እንግዲህ መጠየቅ እንፈልገው በአየር መንገዱ ተጠቃሚ ለመሆን ማለትም በኢትዮጵያ አየር መንገድ ለመብረር ያው ቲኬት መግዛት ግድ ይላልና እንደው በእስራኤል ሀገር ቲኬት የሚገኘው በምን መልኩ ነው? የትኛው የቲኬት አገዛዝ ሁኔታስ መንገደኞችን ተጠቃሚ ያደርጋል?
1: አዎ በጣም ጥሩ ጥያቄ ነው። ማንሳት የነበረበት ጥያቄ ነው። ከተቻለ ቲኬት ለመግዛት ጥሩ ዋጋ የሚገኘው መጭበርበርም የሌለው የኢትዮጵያ አየር መንገድ ዌብሳይት ላይ ወይም የኢትዮጵያ አየር መንገድ የሞባይል አፕ አለ። በእነሱ መግዛት በጣም ጥሩ ነገር ነው። አንደኛ የት መሄድ አያስፈልግም። ቤታችሁ ቁጭ ብላችሁ በሞባይላችሁ ወይም በኮምፒውተሮቻችሁ በክሬዲት ካርድ ከፍላችሁ ቲኬታችሁን ወዲያው ታገኛላችሁ። ስለዚህ የመጀመሪያው ቆንጆ አማራጭ የኢትዮጵያ አየር መንገድ ዌብሳይት ወይም የኢትዮጵያ አየር መንገድ የሞባይል አፕ ላይ መግዛት ነው። ሁለተኛው ትንንሽ ድርጅቶች አሉ የኢትዮጵያ አየር መንገድን የፖርታል የሚባል ሲስተም አለን። እሱ ላይ የሚሸጡ ድርጅቶች አሉ የኢትዮጵያ አየር መንገድ እውቅና ሰጥቷቸው የሚሸጡ። ከነሱ መግዛት ትንሽ ቅናሽ ሊያስገኝ ይችላል ብዬ አስባለሁ። ሶስተኛው የእስራኤል ላይ ያሉ ማንኛውም የጉዞ ወኪል ምንድነው ኤጀንሲዎች ትራቭል ኤጀንሲስ እነሱ ጋር መግዛት ይቻላል። አራተኛው ነው የመጨረሻው እኛ እዚህ ቢሮ አለን ወደ ብኔብራክ አካባቢ ነው ቢሮአችን የሲቲ ቲኬት ኦፊስ አለን። እዛ መጥቶ መግዛት ይቀላል። በነገራችን ላይ እኛ ቢሮ መጣችሁ ከምትገዙትና የኢትዮጵያ አየር መንገድ ዌብሳይት ላይ ከምትገዙት እኩል አይደለም። እኛ ቢሮ ውስጥ መጡ ሰው ነው የሚያገለግላችሁ። ስለዚህ የሰው ተጨማሪ ኮስት አለው። ስለዚህ ትንሽ ከኦንላይን ከምትገዙት ከዌብሳይት ከምትገዙት ትንሽ ወደድ ይላል ማለት ነው። ስለዚህ የመጀመሪያው አማራጭ ዌብሳይት ነው ወይ ሞባይል አፕ። ሞባይል አፕ ከሁሉም የተሻለ ዋጋ አለው። ቀጥሎ ዌብሳይታችን ላይ በጣም ቅናሽ ዋጋ አለ። ሁልጊዜም ቅናሽ እናደርጋለን ዌብሳይት ላይ ለሚገዙ ሰዎች። ማስተላልፈው ማለት አንደኛው ነገር ቅድም ደጋግሜ እንዳልኩት ይችን የሳምንቱን መጨረሻ ፕሮግራም በትንሽ ዋጋ በእያንዳንዱ በረራ ላይ ትንሽ መቀመጫ ያለው ስለሆነ እሱን በፍጥነት እንዲጠቀሙበት አንድ። ሁለተኛው ነገር ሻንጣ በትክክለኛ ሁኔታ ፓክ መደረግ አለበት። ኪሎውን በትክክል መደረግ አለበት። እያንዳንዱ ሻንጣ አሁን ሁለት ሻንጣ ይፈቀድላችኋል ከተባለ እያንዳንዱ ሻንጣ ከ23 ኪሎ ግራም ነው። የእጅ ቦርሳዎች በጣም ብዙ ኤርፖርት ላይ ስንሄድ የሚያጋጥሙን አላስፈላጊ የሆነ ጭብጭብ ውስጥ የሚያስገቡናሉ። ከሚጫኑ ሻንጣዎች ያላነሱ ትልቅ ቦርሳዎች የእጅ ቦርሳ ናቸው ብለው ከባድ ስታያቸው መጠናቸው ትልቅ የሆነ የአውሮፕላን ውስጥ የማይችላቸው እቃዎች ይዛሉ። እሱ ላይ የሰለጠነ ዓለም እንደምንኖር ሰዎች ራሳችን አውቀን ቀደም ብለን ተዘጋጅተን ብንመጣ ጥሩ ነው ላለው። በተረፈ እንግዲህ ዓለም የሰላም ይሆናል በሰላም እንጓዛለን እናጓጉዛለን ብለን እናስባለን። ረክልን ቃለ መጠይቅ አመሰግናለሁ። መልካም ቀን።
0: አቶ ካሴ ከኛ ጋር ላደረከው ቃለ ምልልስ በጣም ነው እናመሰግን። ሰላም ጊዜ እንመኝላለን። ደህና ቆይልን።
1: ሰላም ይሁንልህ ሰጠኝ። ሰላም ሆኖ መልካም ቀን መልካም ጊዜ።
2: ቻው።

የተከበራችሁ አድማጮቻችን እንግዲህ የምሽቱ ፕሮግራማችን እዚህ ላይ የተጠናቀቀ ነው። ከኛ ጋር ለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በተረፈ እንግዲህ ለባልደረባችን ጥላውን መልኬ፣ ለቴክኒክ ባለሙያችን ኢላይ ቤንሻባትና በፕሮግራማችን ለተሳተፉት በሙሉ እናመሰግናለን። ደውሉ፣ ተሳተፉ፣ አስተያየታችሁን ለግሱን። ነገ ጠዋት 6 ሰዓት ከሰዓት በኋላ 1 ሰዓት እና ምሽት 7 ሰዓት ደግሞ እንደገና እንገናኛለን። በጀመር ነው የጅጅ ዜማ እንሰናበታለን። መልካም ሌሊት፣ ሻባት ሻሎም፣ ጥሩ ጊዜ እንመኛለን። ሰላም የሰፈንበት በሰሜን እስራኤልም ሰላም እንዲሰፍን ምኞታችን ነው። ስላዳመጣችሁን ከኛ ጋር ስለነበራችሁ ቆይታ ከፍ ያለ ምስጋና እናቀርባለን። በደህና ደሩ።